0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል? እነሆ የዕለቱን የጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ዕለቱ እንደብራን ዘመን አቆጣጠር አዮሚዮም ሽልሽ አለፍ በታሙስ ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጁን 16 2026 ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 9 2018 ነው። የተከበራችሁ አድማጮቻችን ስርጭታችን እንደተለመደው እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያንም ይዘው ቀረቡ የሚሉትና ወቅቱን በተመለከተ የፖለቲካ ትንታኔ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል ሪሰርቸቱን እናስተናግዳችሁ የቴክኒክ ባለሙያችን ሮኔን ዳን ሲሆን ስቱዲዮ ተረኞች ወርቅነሽ ሸቴና አይቾ ባየነን። እንግዲህ በቅድሚያ ዜናውን እናሰማችኋለን በባልደረባይ ወርቅነሽ ሸቴ።
1: አመሰግናለሁ አይቾ። አርእስተ ዜና ሂዝቡላ

0: ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ አሁንም ጠንክራ እንደምትሰራ በርትታ እንደምትሰራ ገለጹ። ኢራን በኒውክሌር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን አክሲዮስ የተባለው ድረገጽ ዘገበ። የ2026 ዓ.ም የዓለም ዋንጫ ጨዋታ በአሜሪካ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሂዝቦላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ሂዝቦላ እኩለ ሌሊት ላይ በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ኃይል የተወሰኑ ሮኬቶችን ማስወንጨፉን መከላከያ ሰራዊቱ አስታውቋል። ሂዝቦላ ትናንትም ጸረ ታንክ ሚሳኤሎችንና ሞርታር ፈንጆችን ወደ እስራኤል መከላከያ ሰራዊት የተኮሰ ሲሆን በሰራዊቱ ላይ ጉዳት አለመድረሱን ወታደራዊ ቃል አቀባያችን ካርሜላ ምናሸ ዘግባለች። አሸባሪዎች በተለያዩ አቅጣጫዎች በተሽከርካሪዎች በመግባት በእስራኤል መከላከያ ሰራዊት ላይ ጥቃት ለማድረስ የሞከሩ ሲሆን አሸባሪዎች ላይ የእስራኤል የአየር ኃይል እርምጃ መውሰዱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ በርትታ እንደምትሰራ ገለጹ። ጠቅላይ ሚኒስትሩ ኢራንና አሜሪካ የደረሱበትን ስምምነት ምክንያት በማድረግ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን የኒውክሌር ጦር መሳሪያ ለመገንባት ተቃርባ እንደነበርና በተከፈተባት ጦርነት ማክሸፍ እንደተቻለ ገልጸው ኢራን የእስራኤልን ሕዝብን በጅምላ ልትጨፈጭፍ ነበር የንዛቻ ማራቅና ማክሸፍ ችለናል ማለታቸው ብለዋል። ከጋዜጠኞች የተለያዩ ጥያቄዎች የቀረቡላቸው ሲሆን ምላሽ መስጠታቸውም ታውቋል። ኢራን በኒውክሌር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን የአሜሪካ መረጃ ድርጅቶች ከሰበሰቡት መረጃ መረዳት እንደተቻለ አክሲዮስ የተባለው ድረገጽ ዘገበ። እንደ ዘገባው የአሜሪካ የመረጃ ድርጅት ሲአይኤ ኃላፊ የተገኘውን መረጃ ለፕሬዚዳንት ዶናልድ ትራምፕ ያቀረቡ ሲሆን የኢራን ባለስልጣናት ባካሄዱት ዝግ ስብሰባ በጉዳዩ የተለያዩ አቋም እንዳላቸው ተገልጿል። ፕሬዚዳንት ትራምፕ ከኢራን ጋር የተደረሰውን የሰላም ስምምነት ረቂቅ ሰነድ ዝርዝር የፊታችን አርብ በጄኔቫ ከመፈራረማቸው በፊት ይፋ እንደሚያደርጉም ምክትላቸው ፕሬዚዳንት ጄዲ ቫንስ ባሳለፍነው ሌሊት ገልጸዋል። ቫንስ በተጨማሪም የዓለም አቀፉ የኒውክሌር ጦር መሳሪያ ተቆጣጣሪ ተቋም ተወካዮች ወደ ኢራን ተመልሰው እንደሚገቡ በስምምነቱ ዝርዝር ላይ እንደተካተተ ገልጸዋል። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው የሚፈራረሙ መሆናቸው ተገለጸ። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንደደረሱና ለቋሚ ስምምነት ውይይቱን የሚቀጥሉ መሆናቸውን አሳውቀዋል። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገር በዝቅተኛ መጠን ልታብላላ እንደምትችልም እየተገለጸ ነው። በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሀሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ናታንያሁ ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል ያሉ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕም ትዕዛዝ በቀጥታ ለናታንያሁ እየሰጧቸው ነው በማለት ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር ስምምነቱን ወደ ጎን በመተው መከላከያ ሰራዊቱ በሊባኖስ እንቅስቃሴውን እንዲቀጥል ያድርጉ በማለት ለጠቅላይ ሚኒስትር ናታንያሁ ጥሪ አቅርበዋል። ይህ በዚህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር በተደረሰው ስምምነት በአካባቢው አጋሮቻችን የሆኑ ሀገራት ደስታቸውን እየገለጹ ነው በማለት በፕሬዚዳንት ኦባማ ዘመነ መንግስት ከነበረው ስምምነት የተሻለ ስምምነት ላይ ደርሰናል፣ በመካከለኛው ምስራቅም አዲስ ሁኔታ እንደሚፈጥርና በድርድሩ ለእስራኤል ቦታ እንደሚኖራት አስታውቀዋል። ቫንስ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ለአሜሪካ ሕዝብም ለመካከለኛው ምስራቅም ጥሩ አጋጣሚ መፈጠሩን አስታውቀዋል። በአሜሪካና በኢራን መካከል የተደረሰውን ስምምነት የተለያዩ ሀገራት መልካም ምኞታቸውን እየገለጹ ሲሆን ጀርመን፣ ብሪታንያ፣ ሳውዲና ሌሎች ሀገራትም የአካባቢውን ሰላም የሚያረጋጋ ነው በማለት መልእክት መላካቸው ተገልጿል። ካለፉት 3 ወራት ወዲህ በእስራኤልና በሂዝቦላ መካከል እየተካሄደ ባለው ጦርነት ከ3700 በላይ ሊባኖሳውያን ዜጎች መገደላቸውን የእስራኤል የጥናት ተቋም ገለጸ። በጦርነቱ ከሚሊዮን በላይ የሊባኖስ ዜጎች ከመኖሪያ ቤታቸው መፈናቀላቸውና በተለይ በደቡብ ሊባኖስ በሸለቋማ አካባቢዎችና በቤሩት ዳህዬ በተባለው አካባቢ መሰረተ ልማቶች መፈራረሳቸውና በርካታ ንብረት መውደሙን ጥናቱ ገልጿል። በሺዒ ማህበረሰብ ውስጥ ጦርነቱ በመቀጠሉ ትችቱ እየተጠናከረ መሄዱና ለመንግስት ተቋማት የሚደረገው ድጋፍ እየተጠናከረ መሆኑም ተገልጿል። ከዚህ ጋር ተያይዞ ግን የሂዝቦላ ድርጅት የህዝብ ድጋፍ ያጣና በሺዒ ማህበረሰብ ዘንድ የድርጅቱን የፖለቲካ አቋም የሚያስቀጥል ተከታይ እንደማይታይ በጥናቱ ተገልጿል። ይህን ጥናት ይፋ ያደረገው አሚት የተባለው የሽብርና የመረጃ ጥናት የእስራኤል ጥናት ተቋም ነው። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ በአሜሪካ እየተካሄደ ነው። የኢራንና የኒውዚላንድ ብሔራዊ ቡድኖች በሎስ አንጀለስ ባካሄዱት ጨዋታ 2-2 በሆነ አቻ ውጤት ጨዋታውን ጨርሰዋል። ቀደም ሲል በሳውዲና በኡራጋይና እንዲሁም በግብጽና በቤልጅየም ብሔራዊ ቡድኖች መካከል በተካሄደ ጨዋታ በ1-1 በሆነ አቻ ውጤት ጨዋታው መጠናቀቁ ተገልጿል። ጨዋታው በ11ኛው ቴሌቪዥን ጣቢያ በካን ቦክስ፣ በካን ረሸት ቤት ሬዲዮና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬና ነገ በተለይ በሰሜን እስራኤል ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭ 28፣ በሃይፋ 27፣ በቤትሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
1: ወርቅነሽ እናመሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላንባቢያን ምን ይዘው ቀረቡ የሚሉት እንመለከታለን። ሶስቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። እስራኤል ሀዮም የዲዮ ተሃሮኖት ማአሪብ ብቻ ናቸው ዛሬ ሀሬት ለምን እንደሆነ አላቅም አልደረሰንኝ። ሶስቱም ጋዜጦች በሰፊው የገለጹትኝ በአሜሪካና በኢራን መካከል የተደረገውን የተኩስ አቁም ስምምነት ወይም ቅድመ ስምምነት ዙሪያ ያጠነጠነ ይሆናል። እንግዲህ በማሪብ ስንጀምር ማሪብ በመጀመሪያ ሽፋኑ ላይ በመከላከያ ትንሽ የሚያደርጉት የጠፋቸው መስሎ ይታያል በማለት ጽሑፉን ጀምሯል። በማከታተልም ለጠቅላይ ሚኒስትር ቤንያሚን ነታንያሁ ነግረናቸው ነበር፣ በፕሬዚዳንት ዶናልድ ትራምፕ ብቻ ላይ እምነት መጣል ከባድ ነው ብለን ነበር በማለት የተናገሩት ጽሑፍ አለ። እንደገና ወደ ታች በምንመለከትበት ሰዓትም አሁንም በመከላከያ ውስጥ በደህንነት ውስጥም በከፍተኛ ደረጃ ቁጣን ያስከተለ ሁኔታ እንደሆነ በተለይ በአሜሪካና በኢራን መካከል የተደረሰው ስምምነት እጅግ በጣም ቁጣን ያስከተለ ነው። ይሄን ሂዝቡላንና ኢራንን ማሳፈር ስንችል አላደረግነውም። በጦርነት ያገኘነውን ድል በድርድር አተነዋል በማለት በሰፊው በዚህ ድርድር ውስጥ የተከሰቱ ክስተቶችን በሰፊው የሚገልጽበት ሁኔታ ነው። ጠቅላይ ሚኒስትር ቤንያሚን ነታንያሁ በዚህም ሆነ በዚህ ለኢራን ምንም አይነት የኒውክሌር ቦምብ ባለቤት አትሆንም ሲሉ በትናንትናው ዕለት ጋዜጣዊ መግለጫ መስጠታቸውን የፊታችን አርብ በዚህ ስምምነት ላይ ፊርማቸውን እንደሚያስቀምጡ ኢራንና አሜሪካ ተጽፏል። ከሞላ ጎደር በቅርቡ የሆርሙዝ መርከቦች መተላለፊያ ባህር ወሽመጥ እንደሚከፈት ፕሬዚዳንት ዶናልድ ትራምፕ የሚያሳስባቸው ይሄ ብቻ ነበር፣ የነዳጅ መወደድ የሸቀጣ ሸቀጦች መወደድ እንጂ ሌላው ሁኔታ ምንም መስሎ አልታያቸውም በማለት እዚህ ላይ የሚጻፈው ጽሑፍ አለ። ከሞላ ጎደር በድርድር ውስጥ ጎልተው የሚታዩት በአሜሪካና በኢራን መካከል የሆርሙዝ መተላለፊያው መከፈት፣ በኢራን ላይ የተጣለው ማዕቀብ መነሳት፣ አሜሪካም በበኩሏ የኢራንን የባህር ወደብ የዘጋችውን መክፈት፣ የኒውክሌር ቦምብ ባለቤት የመሆን ሁኔታ በዚህም ሆነ በዚህ ከኢራን ውስጥ ወይም ዲሉል ማድረግ ወይም መቀነስ የሚቻልበት መንገድ ማፈላለግ ይላል። ከሊባኖስ እስራኤል በሊባኖስ የምታደርገውን ጥቃት ማቆም አለባት የሚል ከሞላ ጎደል በአሜሪካ ዘንድ ያለውን፣ ኢራን በበኩሏ በሆርሙዝ መተላለፊያ ላይ በተለይ የግብር ለማስከፈል ፍላጎት እንዳላት በዚህ በበኩሏም እንደምታደርግ ኢራን ውስጥ ለኢራን አሜሪካ ማዕቀብ የጣለችባትን 25 ሚሊያርድ ዶላር ቢያንስ ወደ 12 የሚሆነው ድርድሩ ከመጀመሩ በፊት እንዲለቀቅላት የሚጠይቅ ሁኔታ አለ። በዘላይም ሳንክሲዮት ወይም የተደረገውን ማዕቀብ እንዲለቀቅላት፣ ኦራኒየም የተሰኘውን ይህ ንጥረ ነገር ደግሞ በኢራን መሬት ውስጥ ብቻ ይኖራል፣ በኢራን ሀገር ውስጥ ወደ ሌላ ሀገር አይተላለፍም የሚሉ አንቀጾች በሰፊው የሚነገሩበት ነው። እስራኤልስ ሌላ ጉዳይ ነው። ትራምፕ 80 ዓመታቸውን ልደት በትናንትናው ዕለት አከበሩ ይላል። እዚህም ያው ሰፋ አድርጎ ተመልክቶታል። ወደ ሀገራችን ስንመለስ መከላከያ ሚኒስትር እስራኤል ካጽ በመከላከያ ወይም የደህንነት ክልል ብለን በያዝናቸውን አካባቢዎች በሙሉ ለቀን አንወጣም በማለት ቆፍጠን ያለ መልእክት የሚያስተላልፍበት ጽሑፍ መስሎ ይታያል። ሰሞኑን የሶማሌላንድ ፕሬዚዳንት ወደ እስራኤል በመምጣት በተለይ በኢየሩሳሌም ኤምባሲያቸውን ይከፍታሉ ተብሎ በትናንትናው ዕለትም ተናግረን ነበር። የውጭ ጉዳይ ሚኒስትር
ጊዶን ሳር እንዲያውም እንደተናገሩት ከሆነ ትናንትና ብቻ በኦክቶበር 2025 በ10ኛ ወር በ2025 በስውር የሶማሌላንድ ፕሬዚዳንት እስራኤልን ጎብኝተው እንደተመለሱ ተመልሷል የሚል መረጃ በትናንትና ሁለት እንደደረሳቸውም ሰምተዋል። በጦርነት ያገኘነውን ድል በውይይት ወይም በድርድር አጣነው በማለት አብያሽ ከናዝ የተሰኘው በዚህ ጋዜጣ የዘወትር አስተያየት የሚሰጠው በሰፊው የጻፈበት ሁኔታ አለ። ይህ በኢራንና በቴህራን መካከል በአሜሪካ መካከል የተደረገው የተኩስ አቁም ስምምነት ዓለምን ያመሰገኑ ይመጣል እያመሰገኑ ነው። በተለይ የተባበሩት አውሮፓ ማህበር እንደሚሉት ከሆነ ኢራን በትክክለኛው መንገድ ወይም እነሱ በሚፈልጉት መንገድ ብትሄድ ከሆነች የጣልነውን ማዕቀብ በአጭር ጊዜ ውስጥ እናነሳዋለን። በተለይ የኒውክሌር ቦምብ ዙሪያ ተፈላጊውን ተገቢውን ጉዳይ ካደረገች ልናነቀንስ ወይም ልናነሳ እንችላለን እንደማለት ወይም ደሞም እንኳን ምንም ይህንን የኒውክሌር ቦምብ ባለቤት የመሆን ሀሳቧን ህልሟን አሁን ለአንዴና ለመጨረሻ ጊዜ ብላ ባተወም እንደው ወደዛ እንደምትሄድ መንገድ እንኳ ካሳየችን ይህን ልናነሳ ልተጣለው ማዕቀብ ልናነሳ እንችል ይሆናል በማለት የተናገሩት ሁኔታ አለ። ወደ ፖለቲካ በምንመጣበት ሰዓት ሻስ እና የህዱት ሳቶሬት ፓርቲዎች ሰሞኑን በሚደረጉት በጥምሩ መንግስት በሚደረገው ድምፅ አሰጣጥ በክነሴት ውስጥ ድምፅ ማዕቀብ ታቅቦ እናደርጋለን ሲሉ ዛቻም ሳይ አስገምተዋል። ዳኛ ኤልሮን የተሰኙት መበከረ መዲና ወይም የመንግስት ህግ ተቆጣጣሪ የመንግስት ተቆጣጣሪ ሆነው የተሾሙትን ባለፈው ሳምንት እንደሚቃወሙ እኒህ ዳኛ ተናገሩ በማለት የተነገረ ጽሑፍ አለ። ቲክቶክ የተሰኘው እንግዲህ ዘመን አመጡ እሺ የመገናኛ መረብ ውስጥ አንዲት የ22 ዓመት ዕድሜ ክልል ውስጥ የምትኖር በአንድ ሬስቶራንት ወይም ሚሳዳ ወይም ደግሞ ምግብ ቤት ቁጭ ብላ ያው እንደተለመደው በቲክቶክ በቀጥታ ስርጭት የሚሆነውን ክስተት እያሰራጨች እያለ በጥይት ተተኩሳ እንደተመታች የሚጠቅስ ጽሑፍ አለ። አራት ልጆች የተፈጨ ፍራፍሬ በተለይ ህፃናቶች የሚመገቡት የታሸገ የተፈጨ ፍራፍሬ ያን በመመገባቸው ምክንያት ታመሙ የሚል ጽሑፍ አለ። በተለይ ደግሞ ይሄ በርገር ነው ምንድን ነው ይላል የሚንጠራው በዕብራይስጥ በእንግሊዘኛው እየተባለ በጣም ትናንሽ ይሁንና ለህፃናት የሚሰጥ የተፈጨ ፍራፍሬ ነው። ሚሊዮን ሸቄል በላይ የሆኑ ገንዘብ መንግስት በመደብ በሰሜንና በደቡብ የሀገራችን ክፍል ጥገና እያደረግን ነው ጀምረናል ሲሉ ሚኒስትር ኤሊ ኮይን የተናገሩት አለም። 1.4 ሚሊዮን ዩሮ ሸቄል ከተባበሩት አውሮፓ ወይም ከአውሮፓ ህብረት ማህበር የተገኘ የድጋፍ ገንዘብ ነው። ይህም እንግዲህ ለእስራኤላውያን ለሆኑ ተመራማሪዎች በተለይ የሀገርን ደህንነት በመጠበቅ ሽብርተኝነትን በመዋጋት እነኚህ የከተማ አምባጓሮ ፈጣሪዎችን ለመከላከል ለሚደረግ ጥናት ወጪ የሚሆን 1.4 ሚሊዮን ዩሮ ከአውሮፓ ህብረት ማግኘታቸው ተገልጿል። ወደ መኪና በማሽከርከር ዙሪያ በምንመጣበት ሰዓት 110 ኪሎ ሜትር ፍጥነት ላይ መኪናዎች እንዲጓዙ ሙከራ እየተደረገ ነው። ይሄም በቁጥር 1 ቁጥር 2 ቁጥር 90 እና ቁጥር 431 በተሰኙ የመኪና አስፋልት መንገዶች ላይ ይህ ሙከራ እየተደረገ እንደሆነ እንግዲህ በእስራኤል እንግዲህ 110 በሰዓት አንድ መኪና ፈጥኖ እንዲሽከረከር ከተወሰኑ ቦታዎች አካባቢ ብቻ ነው የሚፈቀደው። ይህ ግን አሁን ወደ እነዚህ አካባቢዎችን ለማስፋፋት ሙከራ የተደረገ ነው። የመኪና አደጋን እንከላከል ይባላል፣ ግን ፍጥነት ጨምረን እንድንጓዝ ከተፈጠረ እንዲፈቀድልን ከተደረገ
የት ላይ ነው የምንከላከለው የሚለው አንድ ጉዳይ ነው። በአንድ በኩል ደግሞ አዎ ሀገራችን በክራውድድ ወይም በመኪና ጥበት በመጨናነቅ እየተቀጣችም እንገኛለን። ወደ እስራኤል ሀዮን በምንመጣበት ሰዓት ምንድን ነው የሚለው አድራሻው ግድግዳ ላይ ተጽፎ ነበር፣ ይህ እንደሚሆን ይታወቅ ነበር በማለት ጠቅላይ ሚኒስትር ነታንያው በተለይ ፕሬዚዳንት ዶናልድ ትራምፕ ላይ የነበረውን ሁኔታ የሳቸውን ሂደት ስንመለከት የታወቀ ጉዳይ ነው በማለት የተጻፈ ጽሑፍ አለ። በተለይ በነጩ ቤተ መንግስት ያሉ አንዳንድ ባለስልጣኖች አስቀድመው ለጠቅላይ ሚኒስትሩ እንደ ማስጠንቀቂያ አድርገው የነገሯቸው ጉዳይም ነበር በማለት የተጻፈ ጽሑፍ አለ። ለዚህም ነው እንግዲህ ጠቅላይ ሚኒስትር ቢንያሚን ነታንያሁ ቀይ መስመር ሲታያቸው ማየት አልቻሉም ነበር። ይህም እንግዲህ በተለይ በአሜሪካና በኢራን መካከል በተደረገው ተኩስ አቁም ስምምነት ሰላም ምክንያት ነው። ይህም አሁን ዋጋ ሊያስከፍል ይችላል። በጦርነት የተገኘው ድል በዚህ በድርድር አጥኗል። ይህም እስራኤል የምትፈልገው በሊባኖስ ነጻ በመግባት ሂዝቡላን መምታት እንደምትችል ፍላጎት አላት። ዋሽንግተን ግን የአሜሪካ ግን ይህን አትፈልግም። በተለይ መከላከያ ራሱን ለመከላከል ብቻ እንዲቀሳቀስ የሚል ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ነታንያሁም ትራምፕን ማግኘት ይፈልጋሉ። ምክንያቱም ቁጭ ብለው ስላለው አካባቢያችን ተጨባጭ ሁኔታ ማስረዳት ይፈልጋሉ ይላል። አሜሪካኖች በጋሪን በሱጊያተ ጋሪን ይላል እንግዲህ ኒውክሌር ቦምብ ባለቤት ለመሆን የኢራንን በኩል ያን ሀሳባቸውን አስቀድሞ የተወትና ችልተኝነት በተሞላበት ሁኔታ ወደ ስምምነት እንደሄዱ የሚያሳይ ሁኔታ አለ። ይሄ ሁኔታዎችም የሚያሳይ ከአሁን በፊት በአንዳንድ ነገሮች የተነገረ የመጣ እስራኤል እየሰማች እንዳልሰማች ጀሮ ዳባ ልበስ ብላ አልፈዋለች የሚል አንዳንድ ጽሑፎች እዚህ ላይ ጋዜጣው ላይ ተጽፎ እናያለን። ጠቅላይ ሚኒስትር ትናንትና ሁለትም አዎ በሁለቱ ሀገራት መካከል የተደረሰበት ስምምነት እኛ እናቅም አሜሪካና ኢራን ብቻ ነው የሚያውቁት በማለት ይህ እንግዲህ ምን ያህል ምስጢራዊና ድብቅ ስምምነት እንደሆነ የሚያሳይ ሁኔታ አለ። ይሄ ምን እንደሚሆን አይታወቅም። ማይክል ኦሬን የተሰኙት ከአሁን በፊት በአሜሪካ የእስራኤል አምባሳደር ሆነው ሲያገለግሉ የነበሩት እንደተናገሩት ጠቅላይ ፕሬዚዳንት ዶናልድ ትራምፕ 80 ዓመት ልደታቸውን ሲያከብሩ ሂሳቡን የከፈልነው እኛ ነን በማለት ጽሑፍ አምጥቷል። ይህ ምን ለማለት ፈልጎ ነው? ትራምፕ 80 ዓመት ልደታቸውን ሲያከብሩ የተኩስ አቁም ስምምነቱን እንደ ስጦታ አድርገው የሰጡት ነው። ግን የዚህ ተጠቃሚ መሆን ሲገባን አልሆነም በማለት ሀዘኔታ በተሞላበት በሰፊው ብዙ ጽሑፍ ተጽፏል። የኢራን ውስጥም በተቀናቃኞች ዚህን የሀያቱላውን መሪ የሚቀናቀኑት ህዝቦችም እዛ ያሉት እነሱም በአሜሪካ ላይ በተለይ ከፍተኛ ቅሬታ እንደተሰማቸው አስታውቋል። ምክንያቱም የሀያቱላውን መንግስት እንገረሰሳለን ብለው የነበሩት ቃላችሁ ይሄታል በማለት በትልቅ ጥያቄ ምልክት አስቀምጠዋል። በበኩሉ ደግሞ አክራሪ ቀንደኛ የሆኑ ኢራናውያን ይህን ስምምነት ፈቃደኛ እንዳልሆኑ ይናገራሉ። ምክንያቱም መሪያችን ተገሏል፣ ብዙ ጉዳት ደርሶብናል፣ ለዚህም ኢራን የኒውክሌር ቦምብ ባለቤት አለመሆንን አንፈቅድም በማለት በበኩላቸውም ሰልፍ ወጥተዋል። አሜሪካ በጣም የሚገርም ሁኔታ ጦርነቱ በነበረበት ወቅት ነው እንግዲህ እዚህ ላይ እንደተደረሰው ጽሑፍ ለኢራን ከካታር በሚሊያርድ የሚቆጠል ዶላር ካታር ለኢራን ስትለግስ አሜሪካ አይታ እንዳላየችውን አልፋለች በማለት እዚህ ጽሑፍም ያስቀመጠ ሁኔታ አለ። በጣም የሚገርም ነው። ጋዜጦች እንግዲህ እየቆዩ የሚያወጡት ሁኔታ ይህ በዚህን እንተውና ወደ የዲዮታ ረኖት በምንመጣበት ሰዓትም እጅግ በጣም በሁለቱ ሀገራት አሁንም ያለውን ሁኔታ በከፍተኛ ደረጃ የተሰጠበት ነው። ማን ነው ኢራንን ሊከታተላት የሚችል በምን በትልቁ የተጻፈበት ሁኔታ አለ። ምናልባት በዚህ ሁለት ወር ውስጥ በስልሳ ቀን ውስጥ ኢራን የኒውክሌር ቦምብ ባለቤት አለመሆን ማን ነው ሊያረጋግጥልን የሚችል? ይህን ሁለት ወር ማንም
የሚቆጣጠር ማለት ፓካህ የለኝ የሚጠራው በብራይስት አነጋገር ማንንም የኒውክለር ቦምብ ባለቤት እንዳትሆን የሚቆጣጠር ኮሚቴ አይቆጣጠራትም ነፃነት ምክንያቱም በዚህ ሁለተኛው ውስጥ ድርድር ነው ያለው በዚህ ድርድር ውስጥ ምናልባት ኢራን ይሄንን የኒውክለር ቦምብ ባለቤት ለመሆን ጥረቷን ኃይሏን ጨምራ ባለቤቱና ቁጭ ብትልስ ብትመጣ ማንንም ይጠየቀው ተጠያቂው ማን ነው በማለት በትልቁ የጻፈው ጽሑፍ ይታያል። በማከታተልም በጣም እስካሁን ደስ ሲነገሩ የነበሩት ቃላቶች የት ሄዱ በማለት የሚፈለገው የሆርሙዝ ባህሮች መከፈት ብቻ እንጂ ሌላ ነገር በሙሉ በጠቅላይ ሚኒስትር ቢናሚና ታይም ሆነ በዶናልድ ትራምፕ ሲነገር የነበረው ሁሉ የት ሄደ? የቃላት ሩጫ ኢራን ባንተ ኢራን ላይ ጦርነት ባንከፍት ኑሮ እስከዛ ድረስ ኒውክለር ቦምብ አለበት ሆን ነበር የተባለ ሲነገር የነበረው የት ወደ እስራኤል ብቻ ነች ይሄን ነገር ማድረግ የምትችሉት ሲባል የነበረው የት ሄደ የተወሰኑ አመታት ወደ ኋላ ልከናታል የኒውክለር ቦምብ ባለቤት እንዳትሆን እየተባለ የተነገረው የት ሄደ በማለት እዚህ ላይ በሰፊውም የተጻፈ ሁኔታ አለ። እጅግ በጣም ይህ ስምምነት እስራኤልን የሚበጅ የተኩስ አቁም ስምምነት አይደለም በማለት የተጻፈ ሁኔታ አለ። በተለይ ደግሞ በአካባቢያችን በሰሜንም በደቡብም ያሉት ደንበሮች ላይ እንደገና ተመልሶ በዛ ላይ ጫና ቢመጣ ማነው ኃላፊነት የሚወስደው በማለት በትልቁም የተጻፈ ነው ይታለ በሰሜኑም ሆነ በደቡብ የሀገራችን ክፍል ያለው ሁኔታ። ትራምፕ የሶሪያን ፕሬዚዳንት ምናልባት ወደ አብርሃም ስምምነቱ እንዲቀላቀሉ ይጠይቋቸው ይሆናል ከአሁን በፊትም ሲነገር የነበረ ጉዳይ ነው ይህም ሁኔታ። ወደ ፖለቲካ ስንመጣ ፖለቲካ ውስጥም የሊኩድ ፓርቲ ለመቀላቀል ፍላጎት ያላቸው በተለይ በዚህ በፖለቲካው ዙሪያ ራፊ ክዱሽም የተሰኘውን ግለሰብ እናስታውሰዋለን። በተለይ ወንድማችን ኢማኑ የተገደለ ጊዜ በክነሴት ቁጭ ብሎ ገዳዮች እኮ እሱን ለመሱን የወጉት እኮ ሊገሉ ፈልጎ አይደለም ብሎ የተናገሩ ሰውዬ አሁን ወደ ክነሴት አባልነት ለመወዳደር ገንዘብ ከፍላል በሚል ሁኔታ የተቀመጠ ጽሑፍ አለ። እንግዲህ ጊዜ ላለመግደል ለመቆጠብ ያህል ከስቶች ላምባቢያን ምን ይዘው ቀረቡ የሚሉትን በዚህ ብንወስ ነው በዚህ ብንጨርስ መልካም ነው ላለን ክብራትና ክብራን አድማጮቻችን ስርጭታችን ይቀጥላል።

0: ዜና ማንብበናል ጋዜጦች ላንባቢያንስ ምን ይዘው ቀረሙ ይሉትም ተመልክተናል ምን ቀረና አሁን ወርቅነሽ ዳናደርሽ በቅድሚያስ እንደምናደርሽ ልልሽ
1: እግዚአብሔር ይመስገን አይደል ሰላምታውን እኮ አንዳንዴ ከሩቅ ቢመጣ ሰው ይረሳዋል ይረፈደ ነው ይመስለው እኮ
0: የሌሊት ሰዎችን እናደል
1: የሌሊት ሰዎች አይደል
0: በተለይ ደግሞ አሁን በዚህ ሁለት ቀን ሶስት ቀን ውስጥማ የሌሊት ሰዎች ብቻ ምን እንሆናለን እንደያውን ይሄም ሞንዲያል ስፖርቱን ማለት ስፖርት ጋር ሞንዲያል አለ
1: ሌሊቱም ቀኑም አንዳንዴ ግራ ያጋባል ቀን መሆኑ ሌሊት መሆኑ
0: እጅግ በጣም የሚገርም ሁኔታ ነው እስኪ ትናንትና ምሽት እኔ እንኳን ኳስ እያልኩኝ በደንብ አልተከታተልኩትም የጠቅላይ ሚኒስትር ጋዜጣዊ መግለጫ ተመልክተሽዋል እንዴት አየሽው
1: የጠቅላይ ሚኒስትሩ ጋዜጣዊ መግለጫ ለነገሩ ያው በዜናም በጋዜጦችም እንዳየነው ነው ለብዙም ያው በተከታተለውም አይተዋል በጋዜጦች ላይ ጠቅላይ ሚኒስትሩ እንግዲህ ትናንት የሰጡት ጋዜጣዊ መግለጫ በኢራንና በአሜሪካ መካከል የተደረሰውን የተኩስ አቁም ስምምነት ምክንያት በማድረግ ነው እንግዲህ ረዘም ያለ መግለጫ ነው የሰጡት ጋዜጠኞች ላነሱላቸው ጥያቄዎች ምላሽ ሰጥተዋል እንግዲህ ሳቸው ያሉት ኢራን በትስማማም ባትስማማም የኒኩለር ጦር መሳሪያ ባለቤት ልትሆን አትችልም አይኖራትም ነው የሚሉት ከዚህ ጦርነት በፊት ኢራን የኒኩለር ጦር መሳሪያ ባለቤት ለመሆን ተቃርባ ነበር የእስራኤልን ህዝብ ይሁዳውያንን በጅምላ ለመጨፍጨፍም ያው ትዝት ነበር ይሄ ዛቻም በጣም ያሰጋ ነበር እስራኤልን ግን ያን ዛቻ ማስወግደናል የኢራን አያቶላው አስተዳደርም የኒኩለር ጦር መሳሪያ ባለቤት ሊሆን ተቃርቦ ነበር ይሄንም አርቀናል ከኛ እንግዲህ ኢራን ተስማማችም አልተስማማችም የኒኩለር ጦር መሳሪያ ባለቤት ግን አትሆንም ነው ያሉት ያው በጋዜጠኞችም የተለያዩ ጥያቄዎች ተነስተዋል እንዴት ተሳስተዋል ወይ ውሳኔው ምን ነበር ስተቱ የታሰበው ኢላማ ተሳክቷል ወይ የተለያዩ ጥያቄዎች ተነስተዋል እንግዲህ በሳቸው በኩል በተሰጠው ምላሽ ምንም ስተት እንዳልነበር በኢራን ንዛቻ ሙሉ በሙሉ ማስወገድ እንደተቻለ እስራኤል ከምንጊዜውም በላይ አሁን ጠንካራ እንደሆነችና ኢራን ደግሞ ከምንጊዜውም በላይ እንደተዳከመች እዚህ በፊትም ይሄን ነገር ያው ተናግረዋል አሳውቀዋል እንደዚህ ያው
0: ያለ ምን ያህል አመኔታ ሊኖረው ይችላል እሳቸው እንደዚህ ያገላለጽ አመኔታቸው ምን ያህል ነው በተለይ ኢራን የኑክሌር ቦምብ ባለቤት አትሆንም ያሉ እሳቸው እንግዲህ ከስልጣን ከመጡበት ጊዜ ጀምሮ የሚናገሩት ነገሬታ ነው ይሄ ሁኔታ በርግጥ በጦር ኃይል በመከላከያው ጥሩ ጀብድ ተሰርቷል ግን አሁን ላይ መጥቶ ይሄ ነገር መናገሩ ይበጃል ወይ ምክንያቱም ዞሮ ዞሮ የሆነው ነው ስምምነቱን አይተናል እስራኤል ያልተካተተችበት የተገለለችበትን የተኩስ አቁም ስምምነት ተደረገ እንዴት ነው ለዛም ሰምተሻል እቺ 60 ቀን ውስጥ የመደራደር አይዛል በዚህ 60 ቀን ውስጥ ምናልባት እነሱ ምክንያቱም ማንም ተቆጣጣሪ ስለሌላቸው ይሄን ከቦምብ ባለቤት ሊሆን ይችላልና ምን ያህል አስተማማኝ ነው ያባባል
1: እንዳልከው ካለው መላምት መካከል አንዱ ሊሆን ይችላል አው ይሄን 60 ቀን ኢራን ለምን ልትጠቀምበት ትችላለች ነው ግን እንደው እንግዲህ ጦርነቱን እንደተከታተለኛ እንደ ጋዜጠኛ ስናየው ኢራን በዚህ ጦርነት ጉዳት አልደረሰባትም አይባልም ከባድ ጉዳት ደርሶባታል እንግዲህ መሪዎች ሰማይ ምድር ፈራቸው መሪያቸው አሊ ካሚናይ በእንደዚህ አይነት አጋጣሚ በጥቃት ከመገደላቸው ራሱ ለኢራን እኮ ትልቅ ውርደት ነው ብዙ መሪዎች ነው እንግዲህ የተገደሉት በዚህ አጋጣሚ ሳቸው ብቻም አይደሉም ከባድ ጉዳት ደርሶባታል በእርግጥ ስንሰማው በጦርነቱ ሂደት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ኢራን የባህር ኃይል የላትም የአየር ኃይል የላትም መቃወሚያ የላትም አውድመናታል ወደ ኋላ መቶ ዓመት መልሰናታል ወደ ድንጋይ ዘመን መልሰናታል አዎ ይህ ሁሉ ነበር እንግዲህ የተጋነነ ነው ማለት ይቻላል አሁን ኢራን በተለይ ጥቃት በእስራኤል ላይ ጽፋ ምላሽ ለመውሰድ በሊባኖስ በተከፈተው ወታደራዊ ዘመቻ ሌላም ስናይ ትራምፕ የተናገሩት ነገር ምን ያህል እውነት ነው አንዳንድ መሪዎች የሚናገሩት ነገር ዞሮ ዞሮ እርሳቸውን ያስገምታል ግን በስምምነቱ እንዳልከው እስራኤል አሁን ተዋናይ አይደለችም በዚህ ስምምነት እስራኤል እንዲህ ያለች እስራኤል እንዲህ አይነት ጥቅም ፍላጎት አቀረበች የሚል ነገር እየሰማን አይደለም ሁሉም ነገር በአሜሪካና በኢራን መካከል ነው ዞሮ ዞሮ ግን ምንድነው አላማው ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ነው እስራኤልም ጥያቄ ይሄ ነው መሆን የለባትም በአሜሪካ በኩል አሁን እያሉ ነው ትራምፕ አሜሪካ በጭራሽ የኒውክሌር ጦር መሳሪያ ባለቤት አትሆንም ልትሆን አትችልም ይቅርታ ኢራን አዎ እያሉ ነው። ይሄ ከሆነ ዞሮ ዞሮ እስራኤል ጥያቄ ይሄው ነው እንዳልከው የተብላ ላይ ኡራኒየም መጠና ለ400 ኪሎ ግራም በላይ የሆነ በኢራን ውስጥ እንግዲህ የዚህ ኡራኒየም ጣፋንታስ ምንድነው እዛ ውስጥ ይወድማል ለሌላ ሶስተኛ ሀገር ይሰጣል ብዙ ነገር ይባላል። አይደለም
0: እየተናገሩ ነው ኢራኖች በፍጹም አይወጣም ከሀገራችን ነው ማለት።
1: ዞሮ ዞሮ እንዳልከው በስምምነቱ የተዘረዘሩ አንቀጾች ብዙ ጥያቄ የሚያስነሱ ጉዳዮችም አሉ። ኢራን አሁን የኡራኒየም መጠን በጣም በዝቅተኛ ደረጃ እንድታብላላ የሚል እንዳለ ስምምነቱ አንቀጽ ውስጥ እየሰማን ነው።
0: ምንድነው ቢት ቦተሊካ
1: እንግዲህ እናያለን። አሁን ኢራን የኡራኒየም ማብላላት ከቻለች በዝቅተኛ መጠንም ቢሆን ኢራን ማመን ይቻላል ወይ? በዚህ ሁኔታ ዝቅተኛ የሚለው ነገር ወደ የት ሊቀየር ይችላል? ይሄኔ በሂደት ይታያል። እንግዲህ ዞሮ ዞሮ በስምምነቱ እስራኤል ሙሉ በሙሉ ደስተኛ እንዳልሆነች ትናንትም ጠቅላይ ሚኒስትሩ እንግዲህ ብዙ ጥያቄ ቀርበውላቸዋል። ከትራምፕ ጋር አንዳንዴ እንስማማለን አንዳንዴ አንስማማም። እሳቸው የአሜሪካ መሪ ናቸው፣ የአሜሪካን ጥቅም ነው የሚያስቀድሙት። እኔ እስራኤል መሪ ነኝ፣ የእስራኤልን ጥቅም ነው የማስቀድመው ነው ያሉት። እንግዲህ ዞሮ ዞሮ የእስራኤል መከላከያ ሰራዊት ደግሞ በአካባቢው ያለው ይሄ ነጻ እንቅስቃሴ ወታደራዊ እንቅስቃሴ አሁን እሱ እንደተጠበቀ ከቀጠለ እስራኤል ራሷን የመከላከል መብቷ እንደተጠበቀ ከቀጠለ እንግዲህ እናያለን። ግን ዞሮ ዞሮ ይሄ ነገር በስምምነት ሲታሰር ኢራን የኒኩለር ጦር መሳሪያ አቋሟ ላይ ትልቅ ምንትን መቀመጥ ነበረበት። ይቀመጣል ወይ እናያለን፣ በሂደት ነው
0: የምናየው ጉዳይ ነው።
1: እንግዲህ አርብ ነው ስምምነቱ ላይ የሚፈራረሙት በስዊዘርላንድ፣ ትራምፕም ሊገኙ ይችላሉ እየተባለ ነው።
0: ወደ ወላጆቻችንና እሱ ያቅረው ይላሉ። እንግዲህ እሱ ያቅልልን። ምናልባት እንግዲህ አድማጮቻችን ይቅርታ መጠየቅ ፈልጋለሁኝ። እንደነገርኩሽ ቅድም ሆዴን ቆርጦኛል፣ ንፍጥም ጉንፋንም ሊያፍነኝ አንዳንድ ጊዜ እንደ እንትን እንዴት እንዳረገው ቆርቆሮ ቋቋቋ አስረኛል። ከወዲሁ ይቅርታ ጠይቃለሁ። እንግዲህ አንዳንድ የመሳል መናፈጥ ላይም ይኖራል። ከይቅርታ ጋር አድማጮቻችን
1: እንግዲህ አይዞን፣ ምረት ያምጣ
0: ወርቅነሽ። በመቀጠል ሰዓታችንም እንግዲህ አድማጭም አለን፣ ሰዓትም እየጨረስን ነው። እንደው ትናንት አስደንጋጭ ዜና ሰምተናል።
1: አዎ እንግዲህ ብዙ ጊዜ እንዳልከው ሰው ይወለዳል፣ ያድጋል፣ ይኖራል፣ ይሄዳል አይደል? ይሞታል ነው መጨረሻችን። ሁላችንም ይኸው ነው፣ የተራ ጉዳይ ነው። እንዳልከው በኢትዮጵያ የባህል ሙዚቃ ዘርፍ በጣም እንግዲህ ፈርጥ ነው ከሚባሉ መካከል ሰማይ በለው ከዚህ ዓለም በሕይወት ማለፉን በሞት መለየቱን ሰምተናል። ይሄን ነው አይደል?
0: በተለይ ደግሞ ሰማይን የምናስታውሰው ሁላችንም ያደግንበት አንቱ የዋ እነሱ እኮ ልጆች ናቸው ጫወቱ እግዚአብሔር።
1: ይሄ ነገር ሰማይ መሆኑን ምናልባት ያው ብዙዎች ያውቃሉ፣ ማያውቁም ሊኖሩ ይችላሉ። እንዳልከው በኢትዮጵያ ቴሌቪዥን አሁንም ድረስ ይመስለኛል ተወዳጅ የሆነ ድራማዊ ሙዚቃ ነው። እሱ ነው ያው በዚህ እንዳልከው
0: ግሽን አባይ የሚል ሙዚቃ የግሽ አባይ ሙዚቃ ባህላዊ ሙዚቃ ባንድ ነበር። እነ ይሁኔ በላይ አንሙት አንድ ወቅት ሰማይ አንድ ወቅት ብቅ ያሉበትና ተወዳጅነትን ያገኘ ነፍሱን ይማር ምንም
1: ነፍሱን ይማር። በኋላ ደግሞ ባላገሩ ሰሜ ባላገሩ ነው የሚባለው።
0: ሰሜ ባላገሩ የሚለው ደግሞ የበለጠ ደግሞ
1: ባላገር ነኝ ያለው
0: ባላገር ነኝ ያለው ለዚህ ፈራሽ ገላ ቁምጣ ምቻ ነው የሚበሰብሰው በቃ ምቻ ነው የሚልና እንግዲህ ነፍሱን ይማር
1: ነፍስ ይማር። አዎ እንግዲህ ወደሚቀጥለው
0: እሺ።

0: ሰሜ ባላገር ይላል እንግዲህ ነፍሱን ይማር አድማጫችን የዘወትር ተከታታያችን ሲፈልግም በዚህ በጦርነቱም በማህበራዊ ጉዳይም በሁሉም እየደወልን እናስቸግረው እንደው ባልደረባችን ምን ነው ይሻል ነበር ወጥቶ ሮቤል መሸሻ ተናስተለም
1: ለምን ደፋደራችሁ?
0: እግዚአብሔር መስከን ሰሜ ባላገሩን እንዴት ነው እንዴት ትሏል? ተዛለም በተለተ እንደው ስካንድ ሁለት በለንና ወደ ርሳችን ሄዳለን።
1: ኦኬ መጀመሪያ ደረጃ ሰሜ ባላገሪ እንላሁን የሰማነው አለ ባላገሪ ብሎ የዘፈነው አንድ አርቲስት ከዚህ ዓለም በሞት መለየቱ በእውነት እጅግ በጣም የሚያምና የሚያሳዝን ሁኔታ ነው። በጣም አድናቂው ነው ለዚህ ሰውዬ።
0: ኦኬ ነፍሱን ይማር እንግዲህ ምንም
1: አሜን ነፍሱን ይማረው እና ማረጋጭቻል።
2: አዎ እንዴ ነው የዚህ ዓለም ነገር አይደል?
0: አዎ
2: ሮቤን እንግዲህ በወቅታዊ ጉዳይ ምን ወያየው ካንተ ጋር ሰሞኑን በማህበረሰባችን በተለይ ህዝብ ተወካይ ዘንድ በተለያዩ ጉዳዮች አዳዲስ ነገሮች አሉ ሐሳብ ሰጣለሁ ብለናል።
1: አዎ
2: እሺ ሐሳቡን ንስማውስኪ
1: ሐሳቡ ይወል በመጀመሪያ ደረጃ ትላንትና በደንብ አዳምጫችሁ ነበር ሀበር ክነሴት የክነሴት አባል ሞሸ ሰለሞንን ኢንተርቪው ስታደርጉ እኔ በጣም ከሚገርማችሁ ነገር ይሄንን የክነሴት አባል ከኛ ብራክ የወጣውን ወንድማችን እጅግ በጣም የማደንቀው ሰው ነው። ምክንያቱም ሁለት ነገሮችን ነው እንትን ያደረገ። መጀመሪያ ይህ ሰውዬ በክነሴት ገብቶ ያለ ሁኔታ ምንድን ነው ለሀገሪቱ ወይም ለህብረተሰቡ ወክዬ የሄድኩት ይህንን ነገር መርሳት የለብኝም በማለት ሆክሊ ሙርቶራን ባስመለከተ በእውነት ጥሩ ሀሳቦችን ሰንዝሯል። የተናገረው ምንድን ነው ሞሸ እድሜ ልኩን ብዙውን ጊዜ በውትድርና ይኖረና በወታደር ውስጥ ጥሩ የሆነ ማዕረግ እንዳለው ነው እንግዲህ የተናገረው።
0: ስጋናሉፍ
1: ነው ኮሎኔል ነው። ስለዚህ ይሄ ሰውዬ ያለ ምንድን ነው ሊሙር ቶራ የሚለውን ነገር እጅግ በጣም ወዳለ
2: ራብም ነው
1: ሁሉንም አዎ ሊሙር ቶራ የሚባለው ነገር ዋናው መሰረታችን ነው። ወደዚህ ሀገር እንድንመጣ ያደረገን የኦሪት መማር ነው። ኦሪት ነው ይዛን የመጣነ ትክክል አባባል። ነገር ግን ኦሪት ብቻ መማር እና ውትድርና አለመሄድ የሚለውን ነገር ይህንን ነገር አልተስማማሁበትም እና በተደረገው የእጅ ምርጫ ብልጫ እዚህ ላይ አልተሳተፍኩም። ይህም በተመለከተ ተቃውሞ ነበር። የፓርቲው ሊቀመንበር ስሞትሪች ከተለያዩ ቫዶት ኮሚቴዎች ወደዛ እንዳረጓቸውና እንዳንቀሳቀሷቸውና ይሄንን ሁኔታ ባስመለከተ ምን አይነት ድፍረት እንዳለውና የወገኑን ሁኔታ የአገሩን ሁኔታ በሂሳብ በመውሰድ ምንም አይነት ሙያን ያልፈልግም በዚህ ሁኔታ በኮሚቴ ባልሆንም የወገኔን የአገሬንን ኃላፊነት መወጣት አለብኝ ማለት የፖለቲካ ክፍያ በከፍተኛ ሁኔታ ነው የከፈለ። የናይታችሁ እንዴት አርጋችሁ በአማርኛ እንደምትተረጉሙ ሳይ ስለዚህ ይህ ሰውዬ በእውነት ለአዲሱ ትውልድ ደግሞ ለማንኛውም ምሳሌ የሚውል ሁኔታ ነው። ምክንያቱም ይህን በምናደርግበት ጊዜ የመረጠኝን ሰው ወክዬ ይሄንን ማድረግ አለብኝ ብሎ እንደዚህ አይነት አቋምና እርምጃ መውሰድ ከብዙ የፖለቲካ ሰዎች አናይም። ስለዚህ በጣም ላደንቀው ነው ዛሬ ገባ ያልኩ ወርክነስ ባይቸው።
2: እንግዲህ በርግጥ በእስራኤል በዲሞክራሲያዊቷ እስራኤል ክነሴት አባላትም ዜጎችም መብት አላቸው የመቃወምም የመደገፍም አንድን ሐሳብ ክነሴት አባል ሞሸ ሰለሞን አው የጥምር መንግስቱ አባል ሆነው ያለ የነግ ተቃውመዋል። ጥሩ ነው የተለያየ ሌሎች የጥምር መንግስቱ አባላትም ተቃውመዋል። ይሄን ህግ ከሳቸው ጋር ያውሳቸው ብቻኛ አይደሉም እንደተባለው እንደ አይነ ሰው አቋም ያለው ሰው ጥሩ ነው ደስ ይላል። በሚስማማው ነገር ይስማማል ማይስማማው ነገር ማይመቸው ደግሞ ከራሱ አመለካከት ጋር የማይሄድ ሐሳብ ሲኖር ሎ ማለት አይ ይሄን አልደግፍም ማለት እንግዲህ የጠንካራ ሰዎች ምልክት ነው ነው ይባላል በአጠቃላይ እንዳጠቃላይ ሐሳቡ ሞሸ ሰለሞን እንግዲህ በቀደም በቃለ መጠይቁ እንደተናገሩት ነው ይሄን አልደግፍም ተቃውሞ ያለው የጥምር መንግስቱ አባል ቢሆንም በብዙ ነገር በስማማ የቶራ የኦሪት ትምህርት ግን ለይሁዳውያን መሰረታዊ ነገር ነው እንጂ ግዴታ በህግ ተደንግጎ መሰረታዊ ህግ መሆን የለበትም በህይወታችን በቃ እንዲይዘው የሚገባ ነገር ነው ያሉት እኔ እንደገባኝ እንግዲህ ሩቬን አንተም ቃለ መጠይቁን ሰምቻለሁ ነው ያልከው
1: አንደኛ በደንብ ነው የሰማሁት ወርቅነሽ ከሚገርምሽ ነገር ቁጥራቸው ትንሽ ነው ያልኳቸው ለምንድን ነው ሌላ እንደሱ እንደ ሀበርት ቤት ሞሻሉ ሰዎች ቢኖርም ሌሎች እንበለም ስለኛ በእኛ ቫክ ይወጡ በክነሴት የገቡ ሰዎች ደግሞ አብዛኛውን ጊዜ የሚፍላጋውን የፓርቲውን ሊቀመንበር ሀሳብ ሊገድፉና አይዞነ ማለት ነው እንጂ የህብረተሰቡ ሁኔታ ወጥቶ የሚናገር ሰው አታዳምጭም። አብዛኛውን ጊዜ የተለያዩ በክርክሮች ለህብረተሰቡ የማይሆንና ለሀገሪቱ የማይሆን ሁኔታ ነው የሚሰማ። አሁን የዚህ አይነት ሰውዬ ግና የሞሸ ሰለሞን ሀበር ክነስር ሞሸ ሰለሞን ያመጣው አቋም ግና እጅግ በጣም የሚያነቃቃና ለወደፊቱ የአገር ወዳድነትን የሚያሳይ ሁኔታ መሆንን ሁላችንም መገንዘብ አለብን። ኦሪትን እንወዳለን። ኦሪት ነው እዚህ ሀገር ያመጣን። ነገር ግን ኦሪት መማር ማለት ውትድርና አለመሄድ መሆን የለበትም ብሎ መናገሩ ትክክለኛ አባባል መሆኑን ለመገደፍ ነው።
2: ጥሩ ነው። አንዳንዴ በእርግጥ እንግዲህ በእኛ ህዝብ ተወካይ ዘንድ የእኛን ህዝብ ወክለው በክነሴቱ ከሚገቡ ተወካዮች ዘንድ ጥሩ ነው። የምናስታውሰው ታሪክም አለ። አንዳንዴ እንግዲህ ህዝቡን ጥያቄ ለማስቀደም ጥያቄ እንዲመለስ መንግስትን ውሳኔ ይቃወማለሁ ሚሉ የክነሴት አባላትም ነበሩ ባለፈውም። አሁንም ደግሞ ሞሸ ሰለሞን እንግዲህ ሰው ጥሩ ነው በአቋሙ እንግዲህ እያንዳንዱን አቋም ይህን ደግፋለሁ ይህን አልደግፍም በዲሞክራሲያዊት ሀገር መብትም ነው ዋጋ እያስከፈላቸው እንደሆነ በእርግጥ ውሳኔያቸው ገልጸዋል። በቀድ ባለፈውም በቃለ መጠይቁ ጥሩ ነው እንግዲህ እያንዳንዱ ሰው በአቋሙ ቢጸና አባል ስለሆነ ብቻ እንግዲህ ምርጫ የለኝም መንግስትን እንትን እደግፋለሁ ማለት ግዴታ እንዳልሆነ እያየን ነው። መልካም ነው። የሚበረታታ ሀሳብ ነው። ሩቤን ሌላ ሀሳብ
1: ካለ አንደኛ እውነት እዛ ላይ ጨምርም አድርገው ምንድን ነው ሞሸ ሰለሞን አንድ ነጥብ መጨረሻ ላይ የጠየቃችሁት አሊያ አዲስ ገበያዎችን ወገኖቻችን ባስመለከት ኢትዮጵያ የሚሰቃዩትን በጎንደር ሙለ በአዲስ በተለያዩ ወገኖቻችን ጠቅለዋል መጡመት ያገር ስለዚህ ስለ ወገኖቻችን የተነገረው እኔ ባለፈው ከማደንቃችሁ ነገር ሰጠኝ ዘመነ አንዲት ሴትዮ ልጆቿ እንዴት በጠላት እጅ እንደተገደሉ በኢትዮጵያ ውስጥ የልጇ የልጅ ልጇ ራሱ ብቻ ነው የተገኘ ተቆርጦ ይህንን ነገር እናት ወጥታ ውይ ብላ ስትናገር ይህንን ነገር ባስመለከተ ይህንን ነገር በተመለከተ ወርቅነሽ ከሚገርማቸው ነገር ይህንን ለሞሸ ነግሬው ነበረ። ስለዚህ አሁንም ቢሆን ወገኖቻችን ይቺ ሴት ወታ የተናገረችው ጥያቄ ያረጋችሁላት በእሷ ብቻ አይደለም፣ ብዙ ወገኖቻችን
2: ተመሳሳይ ችግር አለ።
1: በጣም ችግር አለ። ይህንን ነገር እንኳን ሲሁዲ ሆኖ ነውና ሰው በሰውነቱ እንደዚህ ያነግስ ይፈጠር የእስራኤል መንግስት እጁን አጣጥፎ መቀመጡ እጅግ በጣም የሚያሳዝኑ ነገር።
2: አሊያ ከተነሳ ያው በእርግጥ በቀደም ጥያቄውን አንስተነዋል። እውነት ከኖሩቬን እንግዲህ የቀድሞ የክነሴት አባል አሁን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴም አይቾ ልታገዝኝ ትችላለህ አንዴ በአሊያ ጉዳይ ተነስቶ መንግስቱን እቃወማለሁ ማለታቸውን አስታውሳለሁ። የክነሴት አባል ሆነው
0: አዎ ከዱዱ አምሳለም ጋር ዋጋ ማስከፍሏቸዋል።
2: አዎ ዋጋ ያስከፍላል። አንዳንዴ መንግስትን ያው
0: በዚህ ማምለክ ሀበር ክነሴት ሞሸ ሰለሞንም የደረሰበት ሁኔታ ምንድን ነው? ያው ምክትል አፈ ጉባኤ ነው፣ የአንዳንድ ኮሚቴዎች መሪ ነው። ከዚህ ነገር በሙሉ እንዲታቀብ አድርጎታል በጻረል ስሞትሪች እና ይሄ አንዳንድ ጊዜ አምባገነንነት የሚታይበት ነገር አይደለም ወይ? በእርግጥ በስምምነት አለ በአንድ ፓርቲ ውስጥ እንግዲህ በፖለቲካው ሲገባ እኔም እንደ ፓርቲው አባል እንደመሆኔ መጠን በፓርቲው የሚተላለፉት ነገሮችን በሙሉ የግድ መደገፍ አለብኝ። ለዚህ ነው ግን አንዳንዴ ደግሞ ከእኔ ርዕዮተ ዓለም እኔ ከማምንበት ጋር እየተጻረረ ሲሆን ለምንድን እንደዚህ ዋጋ ሊያስከፍለኝ የሚችለው?
1: እዚህ እኮ ትክክለኛ ነው የገለጽከው። ዋናው ነገር ምንድን ነው? እዚህ ክነሴት ፓርላመንት የገባው በማን ጉልበት ነው ማን የመረጠ የሚለውን በመጀመሪያ መውሰድ አለብኝ። ስለዚህ የተመረጥኩበት አብርሃም ንጉሴ ለምሳሌ ከማደንቀው ሰው ውስጥ ነው። እሱ ሰውዬ ለምሳሌ የገባበት ዋናው ምንድን ነው? በህብረተሰቡ ግዳፍና አይዞ ብለን ወክለን ብሎ የገባ ሰው ነው። ስለዚህ ይህን በተመለከተ አውጥቶ መነግሮ መጨረሻ ላይ የፖለቲካ ሂሳብ መክፈሉ አይቆረቆረው ምክንያቱም ይሄንን ነገር የህብረተሰቡን አደረመት ለማሳየት የፈለገው ሁኔታ ነው። አሁን እንዲሁም ሞሽም ቢሆን እንደነዚህ ያሉ ነገሮች እየበዙ መድና የህብረተሰቡን ኡይታ በደንብ አድርጎ መከተልና የህብረተሰባችንን ኡይታ ማየት እጅግ በጣም ያስፈልጋል። ከነዚህ ሁለት ሰዎች ምሳሌ መውሰድ እጅግ በጣም ያስፈልጋል። ይሄን ነው ምለለው የፈለኩኝ በዚህ አጋጣሚ።
2: ጥሩ ነው እንግዲህ ሩቤን እናመሰግናለን። አቋም ሌላ ጉዳይ ነው። የህዝብ ጥያቄ ደግሞ እንግዲህ ሌላ ጉዳይ ነው። የጥምር መንግስቱ አባል ስለሆነ ብቻ የህዝቡን ጥያቄና ጥቅም ወደ ጎን መተው አያስፈልግም እንዳልከው እንግዲህ ታሪክም ህዝብም አይረሳም የሆነውን ነገር ሁሉ። እናመሰግናለን ስለተሳትፎህ ሩቤን።
1: በጣም ነው አመሰግናችሁ። መልካም የሆነ ቀን ይሁንልን።
2: እናመሰግናለን።
1: ሰላም።
2: ሙዚቃ

0: ay, ay, ay, ay, ay, ay, ay, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy. En el hóringi.
1: Eshi, ¿vuelven a estar a talen? ቆይ አንድ ጥያቄ አለ ይላንቻው አንቺ ከስፖርት ጋር ያለሽ ግንኙነት እንዴት ነው አንቺስ እግር ኳስ ተወጃለሽ አብዛኛው ጊዜ ሴቶች አይወዱም ኳስ ሲባል እንደው የወንድ ብቻ ይመስላቸዋል ግን ሴቶቻችንም እኮ የራሳቸው የሆነ የእግር ኳስም አለ ሀገርን ወክለውም ይጫወታሉና
2: የሴቶች እግር ኳስ
1: አለ የሴቶች እግር ኳስ አለ ትጫወቻለሽ አንቺ ተጫውተሽ ታውቂያለሽ
2: አይ አላውቅም ሌላ ቮሊቦል የመረብ ኳስ ጨዋታ ሱንም በርግጥ በቁመት ረዘም ያሉት ነው ግን ቦኔ አው ሞንዲያል የዓለም ዋንጫ ጨዋታ እንግዲህ ሁሉም የዓለማችን ህዝብ የሚከታተለው ጨዋታ ነው እንደ ጨዋታ እንዲህ አይነት ዓለም አቀፍ ጨዋታዎች ሲኖሩ አንድ አንድ ደግሞ ጨዋታዎች
1: ኢራን

0: ጋር ስፔን ግሪስ ስፔን ቢሄራ ቡድን በጣም የታወቀ ነው እና ዋው ተብሎ ነበር እንደ ጀርመንና ኩራሳው ትባል ሀገር ናት እንደዚህ ሷም ለመጀመሪያ ጊዜ በጣም ትንሽ ሀገር ናት ወደ 150 ምናምን 170 ሺህ ህዝብ ያላት ሀገር ከነሱ ጋር እንዳልከው ትንንሽ ሀገሮች ለመጀመሪያም ጊዜ ይሄን ያህል ህዝብ ይዘውም ወደ ዓለም እግር ኳስ ጨዋታ መምጣታቸው ትልቅ ሚበረታታ ሚደነቅ ነው ግን ደግሞ የሚገጥሙት ቡድን አንዳንዴ በጣም ልምድ ያለው ታዋቂ ቡድን እየገጠሙ ኩራሳው ስሙን ለሳሳት ይችላል
1: ኩራሳው ልክነሻ
0: ከጀርመን ጋር 7-1 ነው አይደል 7-1 ነው የተለያዩትና በጣም አንዳንድ ሰዎች እንደውም ለምን መጡ እንዴ አይነት ቡድን ለምንድን ነው እዚህ ትልቅ እግር ኳስ እንት ላይ የሚቀርበው ሲሉ ሰምቻለሁ
1: ለሀፍታሞች ብቻ ምን ይለበት
0: ሲሉ ሰምቻለሁ ስህተት ነው መምጣታቸው መጀመሪያ ለዚህ እንት መድረሳቸው ትልቅ ነገር ነው እነዚህ ትንሽ ሀገራት
1: ዛሬ የሚካሄዱ ጨዋታዎች አሉ በተለይ ደግሞ በጉጉት የሚጠበቅ ማለት ይችላል ፈረንሳይና ሴኔጋል ዛሬ ይጫወታሉ ከዛ እንደገና ቆይቶ ደግሞ በ10 ሰዓት ላይ ደግሞ እንደዚሁ አንድ ጨዋታ ደግሞ አለ እና በተለይ የፈረንሳይ የሚጠበቅ ነው የፈረንሳይና ሴኔጋል በጣም በትልቁ ሁኔታ የሚጠበቅ ሁኔታ ነው ጨዋታው
0: እንግዲህ እንዳልኩ ሴኔጋል አፍሪካ ስለሆነች አሁን ይሄ አሁን ያለው ነገር ሊኖር ይችላል ማይጣበ ፈረንሳይ ያው በእግር ኳስ እንግዲህ በጣም ደግሞ ታዋቂ ቡድን ነው ስፔንና ኬፕ ቨርድ ይሉታል ኬፕ ቨርድ እሱንም እንደዛ ነበር ግን በሚገርም ሁኔታ አንድ ለአንድ መለያየታቸው እንግዲህ ስፔንን ያክል ቡድን አንዳንድ የእግር ኳስ ጨዋታ ያስደንቃል ያልጠበቀው ውጤት ነው የሚገጥመ
1: በዚህ ጨዋታ ግን እኔ አሁን እግዚአብሔር እንደንጃ ዘረኛ የሆንኩ መጣሁኝ ለምን እስራኤልን ወዳጅ ለሆኑ ሀገሮች ሁሉ መደገፍ ጀመርኩኝ?
0: አዎ ስፖርት
1: በእስራኤል ወዳጅ ካልሆነ ግን እቲ ለምን ይይቻለሁ?
0: ኢራንና ኒውዚላንድ በሚገርም ሁኔታ 2-2 ተለያዩ።
1: 2-2 ተለያዩ ግን ኢራን በሚገርም ሁኔታ ደግሞ የነሱን የማይደግፉ ስንት ቡዝ የሚባል ነገር አይደለም
0: የበራ አሜሪካ ላይ ያው እንደነፈ ነገር ነበር በሎስ አንጀለስ ነው ጨዋታው የተካሄደው። አው እንዲህ አይነት ነገር ይገጥማል ስፖርት ለወዳጅነት የሚለው ነገር አንዳንዴ እየቀረ እያየን ነው ዞሮ ዞሮ ግን በተለይ አሁን ያለም እግር ኳስ ጨዋታ ደግሞ ጥሩ ነው በአሜሪካና በኢራን በእስራኤል መካከለ ያለውን እንትን ትንሽ ያስረሳ
1: አለም አቀፍ ፖለቲካ ባይገባ ጥሩ ነው ስፖርት ወደ ፖለቲካ ባይገባ ጥሩ ነው ዞሮ ዞሮ ሰዓታችን እየጨረስን ነው ወልቅነሽ
0: ለሮኔን
1: እግዚአብሔር እናመሰግናለን
0: ሮኔን ዳሃን የቴክኒክ ባለሙያችን ነው ምስጋና ይገባዋል እንዳትረሳ
1: ቱዳለኻ
0: አይ እናመሰግናለን አማርኛ ይሰማል
1: ወደ ወደ ትሮ
0: አይ ምኩ ይሰማል
1: መልካም ቀን
0: መልካም ቀን አይቼ

0: ባለሙያችን ሮኔን ዳህን ነው። የስቱዲዮ ትረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። በቅድሜ ሰዓቱን ዜናና ቅርብና ወቅታዊ ዘገባ፣ ሳምንታዊ የጤና ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና፣ የእስራኤል ያለ ሰው የሚበራ አይሮፕላን በደቡብ ሊባኖስ አካባቢ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። ሚኒስትር ዳቪድ አምሳለም ቅዳሜ ምሽት የልብ ድካም ህመም አጋጥሟቸው ሆስፒታል ገብተው እንደነበር ተገለጸ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል በሊባኖስ የምታደርገው ማንኛውም ጥቃት ከአሜሪካ ጋር የተደረሰውን ስምምነት ረቂቅ ውል ሊያፈርስ እንደሚችል አስጠነቀቁ። በአሜሪካ የሚካሄደው የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል ያለ ሰው የሚበራ አይሮፕላን በደቡብ ሊባኖስ አካባቢ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። የሊባኖስ መገናኛ አውታሮች በደቡብ የሀገሪቱ ክፍል ቢንት ጃቨል በተባለው አካባቢ ተሽከርካሪዎች ላይ ጥቃት መድረሱን ዘግበዋል። ይህ በዚህ እንዳለ ሂዝቦላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ሂዝቦላ እኩለ ሌሊት ላይ በደቡብ ሊባኖስ ወደሚገኘው የእስራኤል ኃይል የተወሰኑ ሮኬቶችን ማስወንጨፉን መከላከያ ሰራዊቱ አስታውቋል። ትናንትም ጸረ ታንክ ሚሳኤሎችንና ሞርታር ፈንጆችን ወደ እስራኤል መከላከያ ሰራዊት ሂዝቦላ የተኮሰ ሲሆን በሰራዊቱ ላይ ጉዳት አለመድረሱን ወታደራዊ ቃል አቀባይዋ ካርሜላ መናሸ ዘግባለች። አሸባሪዎች በተለያዩ አቅጣጫዎች በተሽከርካሪዎች በመግባት በመከላከያ ሰራዊቱ ላይ ጥቃት ለማድረስ በሞከሩ አሸባሪዎች ላይ የእስራኤል የአየር ኃይል እርምጃ መውሰዱንም ከደረሰን ዘገባ መረዳት ችለናል። ሚኒስትር ዳቪድ አምሳለም ቅዳሜ ምሽት የልብ ድካም ህመም አጋጥሟቸው እንደነበር ተገለጸ። ዳቪድ አምሳለም በሆስፒታል የሕክምና እርዳታ ተደርጎላቸው የጤንነታቸው ሁኔታ ተሻሽሎ ዛሬ ወደ ቤታቸው መመለሳቸው ተዘግቧል። አምሳለም ጢንቶር የተባለው የልብ ሕክምና በተሳካ ሁኔታ ከተደረገላቸው በኋላ በጥሩ የጤንነት ሁኔታ ወደ ቤታቸው መመለሳቸውን በኢየሩሳሌም ከተማ የሚገኘው ሻረ ጼዴቅ ሆስፒታል ሐኪሞች አስታውቀዋል። በሃይፋ የባህር ዳርቻ ቼክ ፖስት በተባለው አካባቢ ሌሊት የተነሳው የእሳት ቃጠሎ እስካሁን እንዳልጠፋ ተገለጸ። በቦታው የእሳት አደጋ ሰራተኞች ቡድኖች ቃጠሎውን ለማጥፋት ጥረት እያደረጉ ቢሆንም በቁጥጥር ስር ለማዋል ግን ሰዓታትን የሚወስድ መሆኑ ተገምቷል። ቃጠሎ በአካባቢው በሚገኙ መኖሪያ ሰፈሮች ከባድ የጭስ ሽታ እንደፈጠረና የአየር መበከል እንዳስከተለም ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል በሊባኖስ የምታደርገው ማንኛውም ጥቃት ከአሜሪካ ጋር የተደረሰውን የስምምነት ረቂቅ ውል እንዲፈርስ ያደርጋል ማለታቸው ተገለጸ። አራክቺ በተጨማሪም በኢራን ጦርነት እንዲያበቃ የተደረሰው ስምምነት በሊባኖስ ያለውን ጦርነት እንዲያቆም የሚያካትት ስለሆነ እስራኤል በሊባኖስ ምድር ተጨማሪ ቦታዎችን ለመቆጣጠር የምታደርገው ጥረት ስምምነቱን የሚያፈርስ ይሆናል ማለቱን ከደረሰን ዘገባ መረዳት ችለናል። በሌላ ዜና የኢራኑ ፕሬዝዳንት ፓዛሽኪያን ከአሜሪካ ጋር በተደረሰው ስምምነት ሰነድ ላይ ትናንት በርቀት ሆነው በዲጂታል መፈራረማቸውን ገልጸዋል። ፓዛሽኪያን በስምምነቱ ሰነድ ላይ ትናንት በያሉበት ሆነው በርቀት በዲጂታል መፈራረማቸውን ገልጸው አርብ ስምምነቱ ላይ በአካል ተገናኝተው በይፋ እንደሚፈራረሙ አስታውቀዋል። ከዚህ ጋር ተያይዞ አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው ለመፈራረም ቀጠሮ መያዛቸው ተዘግቧል። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንዲደርሱና ለቋሚ ስምምነቱ ውይይቱን የሚቀጥሉ መሆናቸውን አሳውቀዋል። በስምምነቱ መሰረት ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገር ግን በዝቅተኛ መጠን ልታብላላ እንደምትችል ተገልጿል። ይህ በዚህ እንዳለ በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሀሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ናታንያው ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው ትዕዛዝ የሚሰጧቸው ሲሉ ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ስምምነቱን ወደ ጎን በመተው በሊባኖስ የሚካሄደው ወታደራዊ እርምጃ እንዲቀጥል ሲሉ ለጠቅላይ ሚኒስትር ቢንያሚን ናታንያው ጥሪ

0: ማቅረባቸው ታውቋል። ስምምነቱን የአካባቢ ሀገራትና የአውሮፓውያን የደገፉት መሆኑን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፎክስ ኒውስ በተደረገላቸው ቃለ መጠይቅ የገለጹ ሲሆን የስምምነቱ ለአሜሪካ ህዝብም ለመካከለኛው ምስራቅም ጥሩ አጋጣሚ ይፈጥራል ማለታቸውም ታውቋል። ኢራን በኒኩለር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን የአሜሪካ መረጃ ድርጅት ከሰበሰቡት መረጃ መረዳት እንደተቻለ አክሲዩስ የተባለው ድረገጽ ዘገበ። እንደዘገበው የአሜሪካ መረጃ ድርጅት CIA ኃላፊ የተገኘው መረጃ ለፕሬዝዳንት ዶናልድ ትራምፕ ያቀረቡ ሲሆን የኢራን ባለስልጣናት በአካሄዱት ስብሰባ በጉዳዩ የተለያየ አቋም ማንሳታቸው ተገልጿል። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የሰላም ስምምነት ረቂቅ ስርዝር ሰነድ ላይ የፊታችን አርብ በጄኔቫ ከመፈረማቸው በፊት ይፋ እንደሚያደርጉ ምክትላቸው ፕሬዝዳንት ጄዲ ቫንስ ባሳለፍነው ሌሊት ገልጸዋል። ቫንስ በተጨማሪም የዓለም አቀፉ የኒኩለር ጦር መሳሪያ ተቆጣጣሪ ተቋም ተወካዮች ወደ ኢራን እንደሚመለሱ በስምምነቱ ዝርዝር ላይ እንደተካተተ ገልጸዋል። በአሜሪካ የሚካሄደው 2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። የኢራንና የኒውዚላንድ ብሔራዊ ቡድን በሎስ አንጀለስ ንጋቱ ላይ ባካሄዱት ጨዋታ 2-2 በሆነ አቻ ውጤት ተለያይተዋል። ቀደም ሲል ሌሊቱን የሳውዲና የኡራጋይ ብሔራዊ ቡድኖች 1-1 በሆነ ውጤት የተለያዩ ሲሆን በተመሳሳይ በግብጽና በቤልጅየም መካከል በተካሄደ ጨዋታም 1-1 በሆነ አቻ ውጤት መለያየታቸው ታውቋል። ጨዋታው በ11ኛው ቴሌቪዥን ጣቢያ በካን ቦክስ፣ በካን ረሸት ቤት ሬዲዮና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ91 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ፣ ዛሬና ነገ በተለይ በሰሜን እስራኤል አካባቢ ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ ምንመለከትበት ሰዓት ላይ ይደርሰናል። እንግዲህ ወቅታዊ ዘገባውን ኢሻያው ደጉ ሰጠኝ፣ እኛ ነው ምንመለከተው። ጥያቄዎች የተለያዩ ርዕሰ ጉዳዮች አሉን። አንደኛውና የመጀመሪያው በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት በእስራኤል በኩል እንዴት እየተመለከቱት ነው? ያለው ተቀባይነት እንዴት ነው? ምን ይመስላል? ኢሻያው ካንተን ጀምር።
1: አዎ እንግዲህ የሁኔታ በጣም በዓለም አቀፍ ብዙሃን መገናኛ አውታሮች በሰፊው የሚመለከቱ ርዕሰ ጉዳዩ ነው። በዚህ በመካከለኛው ምስራቅ በዋናነት በእስራኤልና በኢራን መካከል የተካሄደውን ጦርነትና ከዚህ በዋናነት ኃያሏ አሜሪካ መከላከያ ሰራዊት በፋርስ ባረሰላጤ ይገኛል። ግዙፍ ያላቸው የጦር መርከቦች፣ ከፍተኛ ቦምብ ጣይ አውሮፕላኖችን ሳይቀር አሉ በዚህ በመካከለኛው ምስራቅና ይህን በተመለከተ ወደ አሁኑ የደረሰን እንግዲህ ዜና ያው ከሶስት ወራት ጦርነት በኋላ አሁን የተኩስ አቁም ስምምነት ማለት የመግባቢያ ሀሳብ ላይ ተስማሙ ይላሉ እስራኤል፣ አሜሪካና ኢራን ተብሏል። ይህንን እንግዲህ በዋናነት እስካሁን በርቀት ነው ከትናንት ወዲያም በወቅታዊ ዘገባችን የተመለከትነው ርዕሰ ጉዳይ እንግዲህ በዲጂታል በኢንተርኔት አማካኝነት ነው በርቀት የፈረሙ የመጨረሻ ስምምነት አይደለም። ግን በመሰረቱ ለማጠናከር ይሄ እውነት ተኩስ አቁም ስምምነቱ ስለመድረሱ ማጽደቅ የሚቻለው የፊታችን አርብ በስዊዘርላንድ ላይ የሚካሄደው ሁለቱ ሀገሮች ዲፕሎማቶች ተገኝተው ይፈርማሉ ተብሎ ይጠበቃሉ። እና ይህንን በተመለከተ ከዚህ እስራኤል በተመለከተ እስካሁን እየተቀበለችው አይደለም፣ ትቃወማለችም እስካሁን ድረስም ቢሆን አሁን የተደረሰው ስምምነት በእስራኤል የብሔራዊ ደህንነቷ የሚያስጨብጥ ወይም ደህንነትን የሚያስከብር ስምምነት ነው ተብሎ አይታይም በእስራኤል በኩል የሚል አመለካከት አሉ። በዋናነት የተቃውሞ ይህን እያሉ ያሉት እነማን ናቸው የሚል ጥያቄ ቢነሳ፣ ወርቅነሽ፣ የጥምር መንግስት በዋናነት ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት የሊኩድ ፓርቲ እና የጥምር መንግስት እንዲሁም ሌሎቹ ደግሞ በጣም የቀኝ ክንፍ ወግ አጥባቂዎቹ የገንዘብ ሚኒስትር ስሞትሪች እና እንዲሁም የጽዮኑ ታዳጊ ፓርቲ ሊቀመንበር ናቸው። እንዲሁም ደግሞ ኦጽማ ዩዲት ቤንግቢር የሚመራው እነሱ በጣም የቀኝ አክራሪ ፓርቲዎች ናቸው። አይቀበሉትም ይህን ስምምነት። እንግዲህ በቀጣይነት ተጽዕኖ አሳዳሪ ያው ሀያሉ አሜሪካ ስለሆነች በዚህ ላይ እንግዲህ አብዛኛው መንግስት ገዢው የእስራኤል መንግስት እየተቃወመ ነው ያለው። አሁን ጥቅም ቢኖርስ የተኩስ አቁም ዝሮ ዝሮ ጠቃሚ ነው፣ እፎይታ ነው፣ ሰላም ነው አይደለም? አሁን ግን በቀጣይነት እንደገና የሚያገረሽበት ሁኔታ ነው ተብሎ የሚታሰበው እና ግን ለዚህ የእፎይታ የተኩስ ጊዜ ተኩሱ መቅረቱ እስራኤል እንግዲህ ያላትን መከላከያ ሰራዊቷን መልሳ ለመገንባት እድል ይሰጣታል ተብሎ ይጠበቃል።
0: አዎ ሰጠኝ። እንደው እዚህ ጋር ተያይዞ አሁን በእስራኤል በኩል ያለው ስምምነቱ ድጋፍም ተቃውሞም እየታየ ነው። በአብዛኛው እንግዲህ ተቃውሞውን እያየን ነው። ለእስራኤልስ ጥቅም ሊኖሩ ይችላሉ? አሁን ኢሻያው ለመጥቀስ እንደሞከረው ይህ ተኩስ አቁም ስምምነት ጉዳቱስ ምንድን ነው?
2: እንግዲህ የተኩስ አቁም ስምምነቱ ለእስራኤል ጥቅም የሚኖረው ኢራን የኒውክሌር እቅዷን ከተወችና የኒውክሌር ጦር መሳሪያ ማትሰራ ከሆነ እስራኤልን አጠፋለሁ እያለች መዛቷን ካቆመች፣ ጸረ እስራኤል እንቅስቃሴ የሚያደርጉ አካላትን መደገፏን ካቆመችና ያስተሳሰብ ለውጥ በተለይ በኢራናውያን አስተዳደሮች ላይ ያስተሳሰብ ለውጥ ከመጣ እውነትም ጥሩ ነው፣ ሰላም ጥሩ ነው፣ መልካም ነው። ነገር ግን ይሄ ይሆናል ወይ የሚታይ መስሎ አይታይም። አሁን ኢራናውያንም ወደ ፊርማ እየመጡ ያሉት እንደው የራሳቸውን ጥቅም ለማስከበር እንጂ እውነት የመሸነፍ ስሜት እየታየባቸው አይሆንም። እንደገና ከተጠናከሩ ለእስራኤል ጉዳት ነው የሚኖረው። ሌላው ጠቅላይ ሚኒስትር ናታንያሁ ትላንት በሰጡት ጋዜጣዊ መግለጫ እንኳን በኒውክሌር ቅድ ዙሪያ እስራኤል ላይ ኢራን ጥላው የነበረውን ስጋት አራቅ ነው ነው እንጂ አጠፋ ነው አላሉ። ስለዚህ ያ ስጋት እስካልጠፋ ድረስ ለእስራኤል ጉዳት ነው የሚኖረውና ሻየው እንደገለጸውም ስሞትሪችም ቤንግቪርም ሌሎች አካላትም ተቃውመዋልና አሳሬ የሆነ አይደለም ካሁን በፊት ከተደረገው በምን ይለያል የሚለው ወደፊት ምን ነው የሚሆን ነው ለእስራኤል ህልውና አደጋ ነው የተባለው ነገር ጦርነት እንድንሄድ ያስነሳው ነገር ካልቆመ ድረስ ጥቅም ይኖራል የሚል ግምት የለኝም በኔ በኩል ስለዚህ ጥቅም የሚያስገኝ ከሆነ የኢራንን የኒኩሌር ቅድና የባሊስቲክ ሚሳኤሏን እንደዚሁም ደግሞ ከዚህ ከቅርብ ርቀት ሆናም ተረዳቸውን አካላት የሚያስቆም ከሆነ ብቻ ነው ለእስራኤል ጥቅም ሊኖረው የሚችለው
1: በእውነት በጭንቅላት የሚሽከረከር እንዲያው ማስበው ነገር የብሔራዊ ደህንነታችን በተመለከተ አሁን በሚኖርበት ትንሽ ሀገር እስራኤል አሁን እስካሁን በተካሄዱ ጦርነቶች ያየነው ሁኔታ ነው። ከኢራን ወደ እስራኤል የተወነጨፉ የረጅም ርቀት ዘግዛጊ ሚሳኤሎች በእስራኤል እስራኤላውያን በሚኖሩ ከተሞች ብቻ አይደለም የወደቁ፣ በዚህ በአረብ እስራኤላውያን ፍልስጤማውያን በሚኖሩ ሰፈሮችም እየወደቁ በሰውና በንብረት ላይ ጉዳት አስከትለዋል። አሁን የማነሳው ጥያቄ ምንድን ነው? እንግዲህ በእስራኤል ትንሽ ሀገር ናት። ያላትን ወደ 10 ሚሊዮን ህዝብ የሚኖርባት ሆነና ከዚህ መካከል 20 በመቶ ያሉ ደግሞ አረብ እስራኤላውያን ናቸው።
0: 22 እየቀረበ ነው እንደውም።
1: ከዚህ ደግሞ ፍልስጤማውያን ወደ 3 ሚሊዮን ጨምሪበት። አሁን እነዚህ ያሉበት አሁን የከባድ ጀምላ ጨራሽ የኒኩሌር ጦር መሳሪያ ወደፊት በእስራኤል ታጠቃቆ በእስራኤል ህዝብ ብቻ አይደለም የሚጠቃው።
0: እስራኤል ላይ ብቻ ሳይሆን እኮ ይሻያው ኢራን እኮ የመካከለኛው ምስራቅ ሀገራትን በአጠቃላይ በኳታር፣ በኩዌት፣ በሳውዲ አረቢያ፣ በተባበሩት የአረብ ኤምሬት፣ በዮርዳኖስ ሁሉም ላይ እኮ ጥቃት ሰንዝራለች። እና እስራኤል ላይ ብቻ እንደው ህዝቡን ለይቶ ማየት ሳይሆን እዚህ ያለውን በብሔርና በሃይማኖት በአካባቢ ሀገራትም ያደረሰችውን እንግዲህ ውርጭፍን ጥቃት አይተናልና ከባድ ነው። እንግዲህ ከቀጠለች ውስጥ ለውስጥ አሁንም ይሄን ነገር የመስራቷን ሁኔታ ሌላው እንግዲህ ጋር ተያይዞ የሊባኖስ ጉዳይም አለ። ሰጠኝ ሊባኖስ ከኢራን እንግዲህ ኢራን እንደ አንድ ትልቅ የራሱ አካል አድርጋ ያነሳች ነው ሂዝቦላ ድርጅት ያው ሊባኖስ ውስጥ ስለሚገኝ ሊባኖስ ላይ የሚደርስ ጥቃት ሁሉ ስምምነቱን ለማፈረስ ምክንያት ይሆነኛል እስራኤል እንቅስቃሴዋን ታቆም እያለች ነው። እንዴት ነው?
2: ይህም እኮ ያው የተያዘ ነው። እንደገለጽሽው የተያዘ ነው። ኢራን የሂዝቦላን ድርጅት እንግዲህ አፈቀላጤዋ ነው፣ ፈለገች ጊዜ የምታዘው ነው። እስራኤልን አጥቃ ስትለውም የሚያጠቃ ነው። የጦር መሳሪያ ድጋፍ የሚያገኘው ከኢራን ነው። የገንዘብ ድጋፍ የሚያገኘው ከኢራን ነው። ስለዚህ ዙሮ ዙሮ የኢራንን ዓላማ የሚያስፈጽም እንጂ ለሊባኖስ ሕዝብ ለሊባኖስ መንግስት ብሎ የሚታገል አካል እስካልሆነ ድረስ የእሷን ህልውና የሚያስከብርና አካል እሷም ማስከበር ትፈልጋለች እና ከዚህ እንዲጠቃል የምትፈልግበትም ለዚህ ነው። ምናልባት አሜሪካና ኢራን ጠላትነታቸውን ከሰባዎቹ ጀምሮ የነበረውን ጠላትነት አቁመው ሰላም ከመሰረቱና የሂዝቦላ ድርጅትም ከኢራን ድጋፍ ካጣ ጥሩ ሊሆን ይችላል። አሊያ በአቋማቸው ከቀጠሉ ኢራንም ሂዝቦላም በዚሁ ሁኔታ ነው የሚቀጥሉ። ስለዚህ እስራኤል የጦር ኃይሏን በደንብ በማጠናከር አሁን ሊባኖስና ኢራን የሚያደርጉት ድርድር ብዙም ውሃ የሚቋጥር ነው የሚል ስሜት የለኝም በእኔ በኩል። ለምን የሂዝቦላ ድርጅት ዞሮ ዞሮ ወደ እስራኤል የሚተኩስ ከሆነ ምንድን ነው ጥቅሙ? ተኩሱን ካላስቆመ ድረስ የተኩስ አቁም ስምምነት ተደርጓል ብለሽ ወረቀት ላይ መፈራረም ዋጋ የለውም ብዬ ነው ማስብ። ስለዚህ በጦር ኃይል ነው ይህን አካባቢውን ራሷን ማስከበር ያለባት እስራኤል። ሂዝቦላ ሲጎዳ፣ ሊባኖስ ስትጎዳ ጥቃታቸውን ያቆማሉ። ልክ በሰሜን ኮሪያ እና በደቡብ ኮሪያ መካከል ያለው አሁን ውጥረት አንዳቸው የኒውክሌር ጦር መሳሪያ ቢኖራቸውም ተፈራርተው ሳይነካኩናል። እንደዛ መኖር ካልተቻለ እንደው በሰላም ብቻ አካባቢ ይለወጣል የሚል ስሜት የለኝም። ሰላምም ቢፈጠር ዞሮ ዞሮ አንዳንድ አካላት እስራኤልን ከማጥፋት ወደ ጎን ስለማይሉ ሂዝቦላንም ሐማስንም ኢራንንም ሌሎችን እዚህ ጸረ እስራኤል እንቅስቃሴ የሚያደርጉ አካላትን ለየት አድርጎ መከታተል የእስራኤል ድርሻ ነው። ይህን ታደርጋለች የሚል እምነት አለኝ።
0: እንግዲህ ጥሩ ይሻያው፣ በእስራኤልና በሊባኖስ በሂዝቦላ ድርጅት መካከል እንደው ከተነሳው ሀሳብ ላይ ምጨምረው ካለ ገና ወደሚቀጥለው እርሰ ጉዳይ እንለፍ።
1: እንዴታ ከብዙ በጥቂቱ ይህ ሁኔታን ካን ሀዳሾት የዜና አውታር ከሁለት ሰዓታት በፊት በኢንተርኔት ድረገጽ ላይ ይፋ ባደረገው ዘገባ እንደሚያሳየው ከሆነ የኢራን እና የአሜሪካን ስምምነት ማስጠንቀቂያ በሚል ርዕስ የኢራኑ የውጭ ጉዳይ ሚኒስትር አባስ አርካቺ እንደገለጹት እስራኤል በሊባኖስ የምታደርገው ማንኛውም አይነት ጥቃት በኢራንና በአሜሪካ መካከል የተደረገውን ስምምነት እንደመጣስ ይቆጠራል የሚል ማስጠንቀቂያ አሉና አክለው ደግሞ አዲስ ውይይት ነው አዲስ ድርድር አዲስ ዙር በስዊዘርላንድ እንደሚጀመር ገልጸዋል ማለት ነው ይሄ ከሆነ ምን ማለት ነው ማስጠንቀቂያ ይሄ ከሆነ በአሜሪካና በኢራን መካከል የስምምነት የማግባቢያ ስምምነት ላይ የተኩስ አቁም እንደተደረሱ ሲናገር ደግሞ ኢራን የመዛት ሁኔታ በእስራኤል በሊባኖስ በኩል ሂዝቦላ ሽብር ፈጣሪ ላይ የማጥቃት እርምጃ ተወስድ የሚል እስራኤል ደግሞ ዝም ብላ ተቀመጥም የማጥቃት እርምጃ ተቀጥሎበታል
0: ስጋቱ ዞሮ ዞሮ ይሄ ስምምነቱን የሚያፈርስ ከሆነ ስምምነቱ እስከ መቼ ድረስ ይጠበቃል ሚለውን በሂደት እናያለን ሌላ ወርሰ ጉዳይ እንግዲህ ያው የዓለም አቀፍ እግር ኳስ ጨዋታ ነው የዓለም ዋንጫ ጨዋታ እንግዲህ ሁለተኛ ሳምንት እየሞላው ነው መሰለኝ ሐሙስ ነው ሳምንት እየሞላው አዎ እንደቀጠለ ነው ሻይ አስተያየት አለ ወደ 9 ከመላፋችን በፊት
1: የስፖርት ዘጋቢያችን በአብዛኛው ባልደረባችን ሰጠይ ዘመነ ስለሆነ በእውነትም አሁን ወደ 6 ቀን አዎ የዓለም ዋንጫ 6
0: ቀን አይ
1: ትንሽ ተጠየቅኩና እንደ ጋዜጠኛ ምላሽ ካልሰጠሁም አይሆንም ወጥመሸቴ
0: እንግዳት ነው ሳልፍ
1: አዎ ከእንግዲህ የሰርግ ስለነበረኝ በዙም አልተከታተልኩም ግን አልፎ አልፎ ቅንጭፍ እያደረኩ መለከታለሁ እንግዲህ ያሉትን እስካሁን በተደረገ ጨዋታ ላይ በዝርዝሩን ሰጠይ ዘመነ
0: እንግዲህ ሁለተኛው ማጣሪያ በኋላ ነው በተለይ የበጥለጠ ደሞ ልብ የትኩረት የሚስብ እና ያለን ሰጠኝ እንዴት ነው ያለው ሁኔታ በአጠቃላይ
2: ያለው የማጣሪያ ጨዋታዎች ነው አሁን አንደኛ ዙር ነው እየተካሄደ ያለው አሁን እንደገለጽሽ ሁለተኛ ዙር የሚደርሰው የሌሎች ቡድኖች እንግዲህ ወደ 12 ቡድን ስለሆነ ምድብ ስለሆነ ያ ሁሉ እስኪደርስ ጊዜ ይወስዳል 48 ሀገራት ናቸው ለዛም ነው 104 ጨዋታዎች የሚደረጋሉ የተባለውና አሁን እንግዲህ ከትላንት ምሽት እንጀምር አይቮሪ ኮስት ከኢኳዶር እንግዲህ አይቮሪ ኮስት 1-0 ያሸነፈችበት ሁኔታ በጣም ያስደነቀ ነው አይቮሪ ኮስት የአፍሪካ ሀገር ምትገኝናት
0: ኃይለኞች እኮ ናቸው አፍሪካዎች ግሩ ያው ዋንጫ አይበሉም ነው እንጂ
2: ኢኳዶርም ኃይለኛ ናት በእግር ኳስ ግን ከአፍሪካውያን የማሸነፍ የመጀመሪያውን ያገኘችበት ሁኔታ አለ ከዛ ስዊድን ቱኒዚያን 5-1 ያሸነፈችበት ሌላው ደግሞ በጣም አነጋጋሪ የሆነው ስፔን ከኬፕ ቨርዴ 0-0 የወጡበት ነው ኬፕ ቨርዴ ከስፔን በጣም በብዙ ነገር ታንሳለች በኳሱ ጠንካራ ብትባልም ስፔን ግን የአውሮፓ ሻምፒዮናት በጣም የታወቀች ናት ይህን የዓለም ዋንጫም ተወስዳለች ተብሎ የተጠበቀ ሁኔታን እያለ 1-0 መለያየቷ ብዙዎችን አስገርሟል እንዲያውም የኬፕ ቨርዴ ብሔራዊ ቡድን በረኛው ማለት ነው 40 ነው ሁለተኛው በእድሜ ትልቁ ነው ሲሰለፍና በጣም በደስታ ነው
0: እንዴ ልምድም ጥሩ ነው እንግዲህ እድሜው እንድሚልም
2: እድሜሚላል ግን አንድ ስፖርት ላይ ብዙ ጊዜ እድሜላል
0: ስፖርት ላይ ነው እድሜና አጥፍና
2: እና ብዙ ኳሶችን ያስጣለበት ጎል እንዳይገቡ ያደረገበት ሁኔታ ነበርና ኢንስታግራሙ ወይም ደግሞ የማህበራዊ መገናኛው ታሩ ከ56 ሺህ ወደ 3 ሚሊዮን ባንድ ጊዜ የሆነበት ባድናቆት ማለት ነው
0: በጣም ይገባቸዋል
2: አዎ እንደገና ደግሞ አሜሪካ ለናቱ ቪዛ ከልክላለች ማለትም ብዙ ገንዘብ ጠይቀዋቸው የለውም ነበርና አልቀሷል በደስታ እንደዚህ አቻ በመውጣታቸው ብቻ
0: አለ ሲያውቀው አዎ በዚህ ሁኔታ
2: እና ይሄንን ክስተት ያየንበት ነው ሌላው ቤልጅየም ከግብጽ ማንድላንድ የወጡበት ነው የአፍሪካ ክለቦች አሁንም ጥሩ ደረጃ ናቸው ማለት ይችላል ሌላው ያልተጠበቀው ደግሞ ሳውዲ አረቢያም ከኡራጓይ ጋር እንደዚህ ኢራን ከኒውዚላንድ ጋር አቻ የወጡበት ሁኔታን ተመልክተናልና አሁን በዚህ ያለም እግር ኳስ ማንኛው ነው አሁን የተሻለ ጊዜው ለማለት የሚከብድ ሁኔታን እያየ ነው ዛሬ ምሽት የሚደረጉ ጨዋታዎች አሉ። ፈረንሳይ ከሴኔጋል 10 ሰዓት ላይ ይጫወታሉ። ኢራቅ ከኖርዌይ ለሊት 1 ሰዓት፣ አርጀንቲና ከአልጄሪያ ለሊት 4 ሰዓት፣ ኦስትሪያ ከዮርዳኖስ ነገ 7 ሰዓት ጧት ማለት ነው። ከዛም ነገ ምሽት ደግሞ ፖርቱጋል ከኮንጎ 8 ሰዓት ላይ፣ እንግሊዝ ከክሮሻ ክሮአቲያ 11 ሰዓት ላይ ይጫወታሉ። እንደዚህ እያለ ይሄዳል። ብዙ አልተጠበቁ ነገሮች ያሸንፋሉ የተባሉ ቡድኖች አቻ እየወጡ ነው። ቀጣይ ሁለተኛው ዙር ወሳኝ ይሆናል ማን ወደ
0: የበለጠ ደሞ ኬፐርድ በጣም ትንሽ ሀገር ናት 250 ምናምን ሺህ ነው ዜጎቿ በጣም ትንሽ ናቸው እንደው ለዚህ ጨዋታ መድረሷ ራሱ የሚበረታታ ነው ደግሞ የስፔንን ቡድን አቻ በሆነ ውጤት ማሸነፏ የሚገርም ነው
2: እንዳልኳ
0: አልተው ኩሉ አቻ ከተባለ መሸናነፍ የለም አቻ ናቸው አዎ ይሄ እንግዲህ የሚያበረታታ ነው አንዳንድ ያልተጠበቀ ውጤት የሚባለው እነት ነው በእንደዚህ አይነት አጋጣሚ ነው ነገሮች
2: ያለው የአውሮፓ ሻምፒዮን እኮ ናት ስፔን የአውሮፓ ሻምፒዮን ሆና የአውሮፓ ዋንጫ ወሰደች
0: ኬፕ ቨርድ ቡድን ያው ኩላቻ ነው የተለያየችው
2: አዎ ግን ኬፕ ቨርዴዎች የሚናቁ አይደሉም በአፍሪካም ተሳትፏቸው ከፍተኛ ነው ካሁን በፊትም እንደተመለከትናቸው ነገር ግን ስፔን በቀላል ማሸነፍ የነበረባት ነው ያ ማለት ባለ በጣም ታዋቂ ተጫዋች አላቸው እሱም እንግዲህ ጎላል አስቆጠረም ያለው ሁኔታ እና ያለን ደግሞ ከዛሬ ምሽት ጀምሮ ነገ ጧት ነው ዘም ያው እንመለከታለን በየጫጣው
1: በጣም ቆንጆ በዚህ ዙሪያ ላይ እንደው ትንሽ ደመቋጫ በጤድ በለው
0: ማሳረጋ
1: ስፖርት ማሳረጋ ይሉታላው አሁን በእውነት ይሄን እንወዳለን እግር ኳስ ጨዋታ ያለም የፍቅ አፍቃሪያን ስመለከታለሁ እግር ኳስ በቴሌቪዥን አባካይ ስመለከት ስንት ናቸው 22 ሰዎች ተጫዋቾች ናቸው ሜዳ ላይ ከነሱ መካከል 11 11 አንደኛ ቡድን እነዚህ ነው ያ ሁሉ አንድ ኳስ ነው ያሽከረከሩ ሽሚያ ጎል ለማስገባት በሚያደርጉት ያው ተከላካሉ ሁለት ናቸው ጎልኪፐሮች ናቸው አይደለ አሁን እነሱ አሉና እነሱ በሚያደርጉት ሽሚያ ሩጫ አንዱን እንትን ብሎ አልፎ ጎል ለማስገባት በሚሉበት ጊዜ እንዲያው ዴት ለምን አሮጥኩም ቢየን በውስጥ ነው እንጂ በውስጥ
0: ሞራል አለው
1: ሳላ ተግባር ላይ አላውሎ
0: ያምራል መቆም አንዳንዴ ከሳሎ
2: ለኛ የሚያዋጣ ለሰውነት ጤንነት የሚሆን ሩጫ ነው
1: አውነት
2: ለጨዋታው የሚሆን
0: ለዛ ነው እኮ ለነገሩ በጣም ልብ ስለሚሰቅል እኮ ነው ሳቪ የሚሆን ልክ ጎል ሳይገባ ሲቀር ጎል ሲባል ምን ሲል በጣም ከባድ ነው ያለው ሁኔታ እና ይገባኛል ስሜቱ እውነት ነው ሻየው
2: በተለይ ዛሬ ምሽት ሴኔጋል ከፈረንሳይ የሚያደርጉት ጨዋታ በጉጉት እየተጠበቀ ነው እንመለከታለን ሻየው
1: እሺ
0: እሺ ወደም ገጥረው ዝግጅት እንላለን እሺ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የጤና ፕሮግራም የምናቀርብበት ሰዓት ነው። የዛሬውን የጤና ፕሮግራም እንዲመለከትልን የጋበዝነው ዶክተር ዳንኤል ረዳይ ነው። ዶክተር ዳንኤልም በስልክ መስመራችን ይገኛል። ጤና ይስጥልን ዶክተር፣ እንደምን አለ?
1: ጤና ይስጥልኝ፣ እንደምን አላችሁ አድማጮች ሁሉም?
0: እኛ ደህና ነን፣ በጣም ነው እናመሰግን።
1: መልካም
2: ያናን እግዚአብሔር ተመሰገነ። እንደናደን እንግዲህ ህክምና ባለሙያ ባየር ላይ ሆነን ለመማር ነው እንግዲህ ከርሶ ጋር እንግዲህ እርሰ ጉዳዩን በዋናነት ምንድነው ሰጠ ዘመነ
0: ጥሩ እንግዲህ ዶክተር ጋር ዛሬ እንግዲህ ለህብረተሰባችን ለኛ ለሁላችንም ትምህርት የፈለግ ነው። በህብረተሰባችን ብዙ እየተጠቀሰ ያለው የኮሌስትሮል ደም ብዛትና ስኳር የሚባሉ ነገሮችን ነው። ከኮሌስትሮል እስኪ እንጀምር። ኮሌስትሮል አለ ብዛት አለ ሲባል ምን ማለት ነው ዶክተር?
1: እንግዲህ የደም ስሮቻችን በሰውነታችን ውስጥ ያሉት የደም ስሮቻችን አብዛኛውን ጊዜ ከጊዜ በኋላ የሚዘጉበት ሁኔታ እና ቧንቧው እንደ ቧንቧ መስራት የሚያቆምበት ሁኔታ አለ። ይሄ እንግዲህ ቀስ እያለ በሁላችንም የሚከሰት ነገር ነው። ያን ቧንቧ ደግሞ የሚዘጋው እነዚህን ደም ስሮች የሚዘጉት ነገሮች ኮሌስትሮል ይባላል። እና አሁን በኃይል የምንዋጋበት ሁኔታ ላይ ነው ያለ ነው። ይሄ ነገር ከታወቀ ብዙ ጊዜ ነው። ያው መድኃኒቶችም አሉ እና ኮሌስትሮል በደም ምርመራ በማድረግ የኮሌስትሮሉን መጠን በማየት እና የሰውየውን ሁኔታ በተለይ ደግሞ በተጨማሪ ስኳር፣ የደም ግፊት ወይም ሲጋራ የሚያጨስ ከሆነ ሰውየው እንደዚህ ያሉ ጠንቆች አብረው ተያይዘው ካሉ ውፍረትንም ጭምር ኮሌስትሮል ያን የደም ስር የመዝጋት እና የልብ ድካም አንዳንድ ጊዜ ደግሞ አካለ ስንኩል መሆናል ጭንቅላታቸው እነዚህ ደም ከሌለ ህይወት የለም። እንግዲህ ይህንን ማወቅ ያስፈልጋል። ምክንያቱም በልብ ውስጥ ደም ስሮች አሉ። በልብ ውስጥ ያሉ ደም ስሮች ከተዘጉ ያ አካባቢ ማለት ነው የተወሰነው አካባቢ ልባችን ይሞታል ማለት ነው። ስለዚህ ደም ስሮች ክፍት ሆነው የደም ዝውውር በደም ያ ነው ለሰውነታችን ህይወት የሚሰጠው እና ያ የደም ዝውውር እንዲቀጥል ከተፈለገ ሲጋራ ማቆም ያስፈልጋል። እንደገና ደግሞ ውፍረት ያለባቸው ምግቦች፣ በጣም ስብ ያለበት ምግብ ለምሳሌ አሁን ለምሳሌ ቀይ ስጋ ብዙውን ጊዜ ተጠንቀቁ እንላለን አይደል? በእርግጥ ስጋ መብላት ጥሩ ነው፣ ኢስ ኦኬ። ግን ከመጠን በላይ በተለይ ደግሞ ስብ ይበዛበት ስጋ አብዛኛውን ጊዜ ኮሌስትሮል በብዛት ያለበት ይሄ ነጭ ስብ አለ አይደል? ይሄ ነው አብዛኛውን ጊዜ ልንጠነቀቀው የሚገባው። ወጥ ሲሰራ አንዳንድ ጊዜ እንኳን በላይ ተደፍድፎ እናየዋለን በሚቀዘቅዝበት ጊዜ ወጡ። ያ ኮሌስትሮል ነው። ያ ደግሞ በእርግጥ ወጥ እናውቃለን፣ ጮማ ከሌለበት እንደማይጣፍጥ እናውቃለን። ግን ለሰውነት ደግሞ ጠንቅ እንደሆነ በማወቅ እንደው አንድየውን አለመብላት ለማለት ሳይሆን እንድንገነዘበው እንድናውቀው ከእንደዚህ ያሉ ነገሮች እንድንጠበቅ ያስፈልጋል። እና ስለዚህ ኮሌስትሮል የልብ አሁን በዚህ በእስራኤል ሀገር አንደኛ አሁን ብዙ ሰዎች የተቸገሩበት ያለ ነገር የልብ ድካም እንበለው ወይም ደግሞ ድንገተኛ የሆነ የልብ ችግር ነው አሁን ሰዎችን እያጠቃቸው ያለ። እዚህ ሀገር ከምግብ ጋር የተያያዘ ነው፣ ከኮሌስትሮል ጋር የተያያዘ ነው። እና ይሄ በጣም አስፈላጊ ነው። ይሄ እንግዲህ በደም ምርመራ ነው እንጂ ሰውየው የሚሰማው ነገር አይደለም። አሁን ይሄ ልብ ድካም ወይም ደግሞ አካለ ስንኩል መሆን ምናምን የሚለው ነገር ይሄ ጉዳቱ ማለት የዚህ ውጤት ነው። ግን አሁን እያደረግን ያለው ምንድን ነው? እዛ ላለመድረስ በእርግጥ አንዳንድ ሰዎች እዛ ከደረሱ በኋላ ቧንቧውን እንደገና በጺንቱር የሚባል ነገር አለ። ጺንቱር ማለት ቧንቧውን ያው ገብቶ ያን የተዘጋውን ለመክፈት የሚደረግ ሕክምና ነው። አስቸኳይ ሕክምና ነው አብዛኛውን ጊዜ። ምክንያቱም ልብ ቶሎ መታከም አለበት። ልብ ከሞተ ልብ የሰውነታችን ሞተር ነው ብለን ልንቆጥረው እንችላለን። እና በአስቸኳይ ነው ይሄ ነገር እንደዚህ የሚደረገው። እዛ ላለመድረስ ነው አሁን እየተነጋገርን ያለ ነው። እዛ ላለመድረስ ኮሌስትሮል የሚለውን ነገር በደም ምርመራ ሐኪም ወይም ሮፈ ምሽ ባካለብህ ብሎ መድኃኒት ከሰጠ እኛም ደግሞ ካለን ከመጋገብ ሁኔታ እነዚህን ሰዎች በምግባችን በተቻለ መጠን አላደርስቶ የበዛበትን ነገር ለመቀነስ መሞከር። እኔም ብለው አብዛኛውን ጊዜ ብለው ነገር አለኝ ለበሽተኞች ለእኔ ጋር እንደዚህ ሲነጋገር ስለምግብ ጣፋጫውን ነገር ሁሉ ጤና አይደለም እላቸዋለሁ። ምክንያቱም አብዛኛውን ጊዜ ስንመለከት የሚጣፍጡ ምግቦች ወይም እንደዚህ ማምታኪምም ሆነ አላደል ውጊዮት ምናምን ኬኮች እነዚህ የሚጣፍጡ እንደሰው የበዛበት ነገር በጣም ይጣፍጣል። ስናያቸው ግን እንደዚህ ባለ ጤና ይባላል ለጤና ጥሩ ደው አይደሉም። እና ስለዚህ ሁሉንም በጥርጣሬ በማየት ያስፈልጋል።
2: ዶክተር ዳንኤል በእውነትም ስብ ወይም ኮሌስትሮል ያለው በሁለት አይነት እንዳለ ትነግሩናላችሁ። ያው ጥሩ ለሰውነት ጥሩ ለጤንነት ጥሩ የሆነ ስብ አይነት አለና ሌላኛው ደግሞ ጎጂ የሆነ ገዳይ የሆነ ዘ ሳይለንት ኪለርስ ወይም ዝም ብሎ ሰውን የሚያጠፋ የስብ አይነት ወይም ኮሌስትሮል አይነት እንዳለ ይነገራልና ለመሆኑ በሰውነት በሆድቃችን ላይ የት ነው የሚፈጠረው ስቡ?
1: ይሄ እንግዲህ አሁን አንተ የምትለው ነገር በጮማው ላይ ያለ ስብ አይደለም። አሁን የምትለው ነገር እኛ በደም ምርመራ ደረስንበትና በሰውነታችን ውስጥ ያሉ ሁለት አይነት ኮሌስትሮሎች፣ አንዱ ኮሌስትሮል መጥፎ የሆነ የደም ስርን የሚዘጋ ያኛው ደግሞ ለማጽዳት የሚሞክር አይነት የኮሌስትሮል ማጓጓዣ ነው። ያ የደም በእኛ ደም ምርመራ የሚወሰን እንደዚህ ያሉ ነገሮች ስላሉ ነው እንደዚህ የተባለ። ያ ጮማ ግን አሁን ነው እንደነገርኩ፣ ያ ጮማ አሁን የምንበላው ምግብ አይነት ጮማ፣ እዛ ላይ ግን አብዛኛውን ጊዜ ጥሩ ያልሆነ ኮሌስትሮል ነው ያለ እና በዛ ውስጥ መልካም ኮሌስትሮል አለ ብሎ መታሰብ የለበትም።
0: ዶክተር እንግዲህ አሁን የኛ ማህበረሰብ አንዳንድ ጊዜ ያው የጤና ምክር ይሰጠናል ችላ እንላቸው እና አሁን እንዳሉት ለምሳሌ ስም ነገሮች እንደዚህ የሚጣፍጡ ስጋ ነክ ነገራችን ይበዛል ምግባችን ላይ እና ወደ መጨረሻው ስንደርስ ነው ስፖርትም እንቅስቃሴ የምናደርግ እና አስቀድመን በምን መልኩ ነው መቆጣጠር የምንችለው? እንዴት ነው ስማወቅ የምንችለው? በየአመቱ ምርመራ ማድረግ አለብን ወይስ እንዴት ነው? እነዚህን ችግሮች ሳይደርሱ እንዴት ነው መረዳት የምንችለው?
1: አሁን እንደተነጋገርኩት ነው። አሁንም ትክክል ነው አንተ የምትለው፣ ይህን የሚያልኩበት እውነት ስለሆነ ነው። እና ይበዛል ስጋና የማብዛት ነገር አለ፣ ሁላችንም የምናውቀው ነው። ምግብ እንግዲህ ይኸውልህ ምግብ ህይወታችን ነው። ምግብን አልባ አይቻልም። ከምግብም እንትን ለማለት አይደለም። ዋናው ነገር ግን ተመጣጣኝ ይሁን ሚዛናዊ ይሁን ነው ነገሩ። ገባ? አሁንም ስጋም ብንበላ ኦኬ፣ በሳምንት አንድ ጊዜም ሆነ በሳምንት ሁለት ጊዜ እንደዛ ነው። በየጊዜው ስብ የበዛበት ስጋ በየቀኑ መብላት ለሰውነት ጥሩ አይደለም፣ በአጠቃላይ ለደም ስራችን ማለት ነው። እነዚህ ኮሌስትሮች ቀስ በቀስ በአንድ ቀን የሚከሰት ነገር አይደለም። ቀስ በቀስ የደም ስር ይዘጋሉ። እንግዲህ ጭንቅላት ከተበላሸ በኋላ እጅ መስራት ካቆመ፣ እግር መስራት ካቆመ፣ የልብ ድካም ከመጣ፣ እነዚህ ነገሮች በቀላሉ መመለስ የማይቻልበት ደረጃ ነው የምንደርሰው እና ግንዛቤው ይህን በማወቅ አላደል ሚዛናዊ ይሁን ነው ነገሩ። ምክንያቱም አሁን እኔ አንዳንድ ቦታ ላይ እንደዚህ ትምህርት በምሰጡበት ጊዜ ብዙ ሰዎች ዶክተር፣ ይህ እኮ ምግብ እኮ ይህ በጣም እኮ ጣፋጭ ምግብ ባለቅ እንደ አላደል የሚጣፍጥ ምግብ ጤናማ ነው ብሎ የሚያስቡ ሰዎች አሉ። በዛ አይነት መንገድ አይደለም እና ቢጣፍጥም እንትን ላይሆን ይችላል እና ተመጣጣኝ ከሆነ ግን በአግባቡ ከሆነ ካልበዛ ጥሩ ሊሆን ይችላል።
0: የኮሌስትሮል መጠናችን ማወቅ የምንችለው በምርመራ ብቻ ነው። እንግዲህ ይህንን በየአመቱ ለመረዳት ምናልባት አንዳንዴ ቀጭን ስለሆን ወይም ወፍራም ስለሆን ብቻ አለብን ከማለት መመርመሩ ተገቢ ነው ለማወቅ።
1: ትክክል ነው። በደም ምርመራ ብቻ ነው የሚገኘው፣ እሱም ከሐኪም ጋር ነው። እኔ በሚታይበት ጊዜ አብዛኛውን ጊዜ ሰውየው እንዲገነዘብ አደርገዋለሁ። እንዴት ነው ያንተ ህይወት? ምንድን ነው የምትበላው? በየገሩ እንደ ጮማ የበዛበት ነገር ትበላለህ? በተለይ የእንስሳ ስጋት ምናምን የበዛበት፣ ለምሳሌ ዶሮ፣ የዶሮ መብላት እሱ ኮሌስትሮል የለውም። ለምሳሌ ፕሮቲን ያለው ብዙ ጮማ ነገር የለውም። እንደዛ ነው ብዙን ጊዜ ዶሮ መብላት ጤና ነው የሚባልበት ምክንያት ሾርማ የሚበሉ ሰዎች ለምሳሌ እዛ ላይ እንደምታዩ ጮማ አለው ከስጋው ካላይ ጮማ ያደርጋሉ ለምን እነሱ እየሸጡ ስለሆነ የሚጣፍጥ ምግብ መሸጥ ይፈልጋሉ ስለዚህ ጮማው ስለሚያጣፍጠው እዛ ላይ ያደርጋሉ መብላት ይቻላል ኦፍ ኮርስ ሁላችንም መብላት እንችላለን ነገር ግን በየቀኑ ሾርማ መብላት ጤና ሊሆን አይችልም ይህም እንትን ከለታት አንድ ጊዜ ቢሆን አልፎ አልፎ እሱ ችግር የለው እና የመጠኑ ጉዳይ ነው እና ከዛ በኋላ ሰው የራሱ እንዲገነዘብ አደርገዋለሁ ሁዴታ ዲየታን ይትልከዋለሁ የምግብ ያመጋገብ ሁኔታ ሊሆን ይችላል ወዲያው መድኃኒት አልጀምርለትም ሰው የህይወቱን ከቀየረ ያመጋገብ ሁኔታ ቀይሮ ጤናማ ፍራፍሬና የተለያዩ አትክልት ነገሮች ሞላ ያሉ ነገሮች እነዚህ ነገሮችን መጠቀም ሲጀምርና አለ አይደል ከዛ ነገር ሲቆጠብ ሊስተካከል ይችላል ቆይቼ 3 ወር 4 ወር በኋላ በርመራ አድርግለታለሁ ነገሩ ከተስተካከለ በዚህ ይቀራል አንዳንድ ጊዜ ከፍ ብሎ የሚቆይበት ሁኔታ አለ ማይዘወይ ይህ ኮሌስትሮል የሚባለው ነገር በምግብ ብቻ አይደለም የሚመጣው እንዲያውም አብዛኛውን ጊዜ በዘር የሚመጣ ራሱን ይቻለ ካቤዳችን ምን ባል ካቤድ በአማርኛ
2: ጉበት
1: ጉበታችን የሚፈጥረው ነገር ነው እና እንደዛ በሚሆንበት ጊዜ እንደው አመጋገብ አለመሆኑን ካየሁት በኋላ እጥቸው ነገሩ ህይወቱ ተቀየረ ማለት አመጋገቡ ተቀይሮ ኮሌስትሮሉንም ከፍ ብሎ ከተገኘ ያን ጊዜ ነው ወደ መድኃኒት የምንሄደው ምክንያቱም ያ ኮሌስትሮል ከፍ ብሎ ብዙ ጊዜ ከቆየ ወዲያውኑ ሳይሆን ከብዙ ጊዜ በኋላ እነዚህን የልብ ችግሮች የደም ስር ችግሮች ስለሚያመጡ ያን ለመግታት ስንል ነው እንግዲህ መድኃኒት የሚጠጣው ያን በማወቅ ነው እኛም ከሐኪም ጋር መድኃኒት ተቀብለን መውሰድ ያለብን
2: የደም ግፊትን ከፍተኛ ይሆናል በሰውነት ዶክተር ይህን ሁኔታ በተመለከተ የደም ግፊት ለሐስ ደም ማለት ነው ይህን ሁኔታስ እንዴት ነው ያው በዋናነት የልብ የሰው ልጅ ልባችን ነው እንግዲህ ደም አከፋፋይ ይሆን ለሰው ለህይወት ይህን ነገርስ እንዴት መቋቋም ይቻላልና እንዲቀንስ የደም ግፊት ለመቀነስ ደማችን በትክክል ሁኔታ እንዲሰራ በተጠበቀው ሁኔታ በሚለው ምን ይመክራሉ ዶክተር?
1: ይህም አንዱ በብዛት የሚታይ ነው በትልቅ ሰዎች አብዛኛውን ጊዜ ከ50 ዓመት በላይ የሆኑ ሰዎች የሚታይ ችግር ነው በመለካት ነው የምናገኘው ቤት መለካት እንችላለን ወይም በአመት አንድ ጊዜ እንደው ልማድ መኖር አለበት ሩፌ ምሽባ ሲነድን በመለካት የደም ግፊትን በመለካት ቁጥሮችንን በማየት ከ140 እና ከ90 በላይ ከሆኑ ያው ይሄ የደም ግፊት ነው በተደጋጋሚ አንድ ቀን ጉዳይ ሳይሆን በተደጋጋሚ ተለክቶ ሁሉ ጊዜ ከነዚህ ቁጥሮች በላይ ከሆነ የደም ግፊት የሚለውን እናመጣና የሰውየው ጨው እንዳይበላ ማለት ነው ጨው እንዳይጨምር እንመክረውና አሁንም ስፖርት እንዲያደርግ ክብደቱን እንዲቀንስ ለዚህ ነገሮች ከተመከሩ በኋላ አሁንም የደም ግፊቱ ከፍ ብሎ ከቆየ መድኃኒት ያስጀምራል ማለት ነው እንጀምራለን ማለት ነው እና በመድኃኒት ደግሞ ከተጀመረ በኋላ አንድ ጊዜ አንዳንድ ሰዎችም ብለው እንትን የሚሏለው ትክክል አይደለም መድኃኒት ከተጀመረ በኋላ ሰውየው ወይ የቤቱ ወይ የደሮ ፈምሽባ መለካት አለበት እና ከ140 እና ከ90 በታች መሆኑን የደም ግፊቱ በቁጥጥር ስር መሆኑን በመድኃኒቱ መስራቱን አረጋግጥ አለበት እንደዛ ከሆነ ሰውየው ቤት እየለ እንዲያውም የሚመክረው ቤታችሁ ልኩ ነው የምላቸው ምክንያቱም ሰውየው በቤቱ ተረጋግቶ ባለበት ሁኔታ ያ ጥሩ አይነት ሁኔታውን በደንብ የሚናገር ቁጥር ነው እንዳንድ ዜኛ ጋር ሲመጡ ትንሽ ይደነግጣሉ ምን ይላሉ እና ያ ነገር ትን እንዳይል ቤት መለካቱና መከታተሉ እጅግ አስፈላጊ ነው ቁጥሮቹ ከ140 እና ከ90 በላይ ከሆኑ ሐኪም ማየት አለባቸው መድኃኒት ቢወስድም ሰውየው ቁጥሮቹ ከፍተኛ እስከሆኑ ድረስ በተደጋጋሚ ተጨማሪ መድኃኒት ሊያስፈልገው ስለሚችል ሐኪማቸውን በማነጋገር ተጨማሪ ወይም ሐኪሙ ነው የሚወስነው እሱም በቂ ምርመራ ማድረግ ያስፈልጋል ቤት
2: እዚህ ላይ ጨው ያልከው ቃል በባህላችን እኛ በተም ጨው ጨውና መንተም ነው በርበሬ ያለው ወጥ እንወዳለን እና አዚ ላይ ምን ማለት ጨው ስትል ሚላፍ ወይም ጥሬ ጨው ማለት ነው?
1: ጥሬ ጨው ማለት ነው። ጥሬ ጨው ማለት ነው። እንግዲህ የከተማ ሰዎች ጨው ይላሉ፣ ጥሬ ጨውን ጨው ይሉታል። እና እኔ የምለው ያልኩት ጥሬ ጨው ለደም ግፊት ጠንቅ ነው ለማለት ብዬ ነው። ጨው ሳይሆን በርበሬ ሳይሆን ጥሬ ጨው ማለት ነው። ይቀርታ
0: ስኳር ነክ ነገሮችስ እንደው ለማጠቃለል ያክል ስኳር ነክ ነገሮች የበዛባቸውና በአጠቃላይ እንግዲህ እነዚህ የተያዙ ችግር የጤና ችግር የሚያመጡ ናቸው ለመከላከል እንደው ለማጠቃለል ያክል
1: እንግዲህ ያው እነዚህ ሶስት ነገሮች ኮሌስትሮልም የደም ግፊትም ስኳርም ሶስቱም ለልባችን ጠንቆች ናቸው። ለልብና ለጭንቅላት ዋና እነዚህ ክፍሎች ናቸው እንግዲህ በሰውነታችን ጠንቆች ናቸው። ስኳር በኢትዮጵያውያን እንግዲህ አንድ በተደረገው ጥናት 2.5 ከእስራኤሎችና በበለጠ ስኳር አላቸው ኢትዮጵያውያን። ሁላችንም ወፍረናል። ይገርማል። አሁን ከዛሬ 30 ዓመት ከመጣንበት ጊዜ ጀምሮ ቀጭኖች ነበር፣ ሁላችንም በመጠኑ ወፍረናል። እቺ ትንሽ ወፍረት ግን ለኛ ብዙ ስኳር በህብረተሰባችን ውስጥ ያልነበረን ሰዎች ማለት ነው ስንመጣ አሁን ከእስራኤላውያን በላይ ብዙ ስኳር አለ። ይህን በመገንዘብ እንግዲህ ይህን ስኳር ከየት መጣ ሲባል አሁንም ከምግብ ጋር የተያያዘ ነው፣ ከውፍረት ጋር የተያያዘ ነው እና እንቅስቃሴም ብዙ ላናደርግ እንችላለን። ያው ምቾት ነው ያለንበት፣ መቀመጥ ነው ኦፊስም ቤትም በመኪናም እና የህይወት ጉዳይ ነው። ይሄ ላይፍ ስታይል ነው ችግር የሚያመጣው እና ስለዚህ ስኳርን በተመለከተ እንግዲህ ያው በደም ምርመራ ነው የምናገኘው። አመት አንድ ጊዜ ይሄዱ አላደለ ኩባት ሁሉም የደም ምርመራ የማድረግ ልምድ አለ። ይሄ እኛ የምንመክረው ነገር ሳይሆን ሰዎችን ጥሩ ነው እና ስኳር ዶክተር አይጣል ካለ መድኃኒት ከሰጠን ያው ያን እንወስዳለን። ለዛም ያበቃና አነስተኛ የሆነ ስኳር ከሆነ ደግሞ በዲየታ ማለት ደግሞ ስኳር ያልበዛባቸውን ምግቦች በመጠቀም ስፖርት በማድረግም ስኳርን መቆጣጠር ይቻላል። በመጠኑ እንደ ሁኔታው እንግዲህ ሐኪማችን ጋር በመነጋገር ያን ስኳር መቆጣጠር እጅግ አስፈላጊ ነው። እንግዲህ ስኳር ለምንድን ነው የምንቆጣጠረው ካልነ ስኳር የሚያመጣው መዘዝ አለ። አንድ እንደውም ትልቁ ነገር አሁን ምንድን ነው አሁን ስኳር መጨረሻ ላይ የሚያመጣው ነገር ብለን በምናስብበት ጊዜ 40% የሚሆኑት ብዙዎች የሚሞቱት በልብ ችግር ነው እና ስለዚህ ይህን በመገንዘብ ረዥም እድሜ እንዲኖረን የደም ግፊትም ኮሌስትሮልም ስኳርን በመቆጣጠር ረዥም እድሜ እንዲኖረን ለማድረግ ነው እንግዲህ ጥረቱ። ሁሉ አሁን ምንነጋገር
2: እግረ መንገዳችን በማጠቃለያ ሕክምና ባለሙያ ዶክተር ዳንኤል በእውነት ይህን ሁሉ በተለያዩ ክኒኖች ይሰጣሉ። የደም ግፊት፣ የስኳር፣ የኮሌስትሮል አሉት ተከላካይ ክኒኖች መድኃኒቶች ይሰጣሉ፣ ይታዘዛሉ። ይህን እንትን ለማለት ብዙ ክኒን አይነቶችን ከመውሰድ ይልቅ ምን ይመክራሉ? የስፖርት እንቅስቃሴ ምን ይመክራሉ? በስፖርት ዓለም
1: ከመድኃኒት ውጭ እንግዲህ ትልቁ እኔ እንዲያውም ለብዙዎች የምላቸው ትልቁ መድኃኒት እንዲያውም ከመድኃኒቶች ሁሉ የበለጠ መድኃኒት ስፖርት ነው። ስፖርት ማለት እንግዲህ የሰውነት እንቅስቃሴ በእግር መሄድ ወይም ደግሞ በኸደር ኮሽር በመግባት አላደ በእግር መሄድ እኔ በቀን እኔ መሄድ አለሁ ራሴ ተቀምጬ ስለምውል ያን ሁሉ ዳ መክፈል አለብኝ እና ይሄ ልምድ መሆን አለበት። ይሄ ትልቅ ነገር ነው ለጤና።
2: ቦርጭም አይኖርም ይባላል። ስፖርት ከሌለ ቦርጭም የሆድ እንትን ላይ አይኖርም ይባላል። ትክክል።
1: ቦርጭ ባይዘው አሁን እንዳልከው ቦርጭ በጥናት እንደተነገረ ቦርጭ አለው። ቦርጭ ለልብ ቀንቅ ነው።
0: ዶክተር እንግዲህ ብዙ ጥያቄዎች አሉ የኛም አድማጮችም ሌላ ጊዜ መልከታቸው ለዛሬው በጣም ነው እናመሰግን እንግዲህ ኢየሩሳሌም ከተማ ሀርኾማ በተባለው ሰፈር ክላሊት ጤና ጥበቃ ተቋም ሐላፊና እንዲሁም በዩኒቨርሲቲዎች ተስተምራለ በጣም ነው እናመሰግን መልካም ጊዜ እንመኛለን
1: አመሰግናለሁ thank you very much ለሁላችሁም ለጋበዛችሁኝ አመሰግናለሁ
2: ዶክተር አሁን ወደ መቀጣይ ስናፍከ ወይዘሮ ኮንደሪት ያለው ጋር ቃለምልስና ካዳለን እንግዲህ ገለጽ ከሰማችሁ አስተያየት አለኝ ያለችው ዋናነት ለብዙሃን መገናኛውታል በሬዲዮ በሀገራችን ህብረተሰብ የሃሬዲም ማህበረሰብ ዩዲያን በተመለከተና ደግሞ ይህን ጋር በተያያዘ የክነሴት አባል ሙሼ ሰለሞን በሬዲዮ ስላስተላለፉት መልእክት አስተያየት አለኝ ነያለችን ወዘሮ ጎንደርት ያለው ጤና ይስጥልኝ
3: እንደምን ዋላችሁ አጠቃላይ የሬዲዮ ሰራተኞች ጋዜጠኞች ለበላችሁ ወይስ ኮሜዲያዎች
2: ያም እንጨማምሪዋ
0: ጋዜጠኞች ሻይሻል
2: ሁሉን በይው
3: አዎ እንግዲህ ኮሜዲያንም ጋዜጠኛም እንግዲህ የሁላችን ማስተማሪዎች ሰላም ብያለሁ እዚሁም ደግሞ ለአድማጮች እቺንን አጭር ሰዓት ተከታትለው የሚያዳምጡ አድማጮቻችን ሰላምታ ይድረስላለሁ እና አው እንግዲህ መጀመሪያ በመግቢያ ተንተና አድርገዋል አው ስሙን ሰለሞን አበረክነት ስሙን ሰለሞን በቀደም ሲናገር የሰማሁት በሃሬዲሞች ትምህርት የሃይማኖት ትምህርት በሚለው መማሩን አው ወሪታችን ሁላችንም የምንፈልጋት እንግዲህ በጋሉት ሀገር በ ስደት ሀገር ለ2500 ዘመን ተጠብቀን ቆይተን ወደዚች ቅድስት ሀገር የገባነ በህገ ወሬታችን ነው አይካድም ግን ህገ ወሬትንም እያያዙ ለሚመጣው ጦርነትም ሆነ ውጊያ ጥላቻም ሆነ የፈለገውን ነገር ከእግዚአብሔር በበታሽ እየተዋጉ ነው ወደዚች ሀገር የደረስ ነው ከዚች ሀገር ሁነን ደግሞ እግዚአብሔር እጅግርን እጥፍ አድርገው ቁጭ ብለህ ይገኝ አይደለም የሚለው
0: ጥረህ ብላም ይላል
3: አዎ ጥረህ ግረህ ብላ ተማራጥና ነፍስህንም ጠብቅ አንተ ስትጠብቅ ነው እኔም ጠብቅልህ ነው የሚለው አንተ ስትጠብቅ እኔ እዋጋልሃለሁ ስትዋጋ እረዳሃለሁ እኔ ያለ እንጂ ጥፍጥፍ ብለህ ተቀምጠህ የገዛው ወንድምህን እየተራገምክ እኔ እጠብቅሃለሁ አላለውም እንደገና ደግሞ ህገ ወሬቱ ምንድን ነው የሚለው እንኳን ቀርቶ ወንድሙ መርገም ነውና የእስራኤል ልጅ የሚራገም የተረገመ ነው የሚለው እና ምን አይነት ቶሪት ነው እነሱ የሚያጠኑት ምን አይነት ህጎሪት ነው እየተማሩት ያለ ከሞቱ በምሉይም የሚል እርግማን ሰላማዊ ሰልፍ ሲወጡ ይሄ ነው ወሬቱ የሚያዘው
2: ወይዘሮ ጎንደሬት አባው እንግዲህ መከራከያ ውትድርና አገልግሎት በኩልነት ሁሉም ማገልገል እንዳለበት የሚል አስተያየት እንዳለሽ ነው የምንረዳ አሁን እኮ በኦሪት መጽሐፍን ስንመለከት አዳምና ሔዋን ለመጀመሪያ ጊዜ አዳምን ፈጠረ በዘፈጥረት መጽሐፍ ላይ አዳም ከዛም ብቻህን አትኖርም አጋር ምትረዳ ሔዋንን ፈጠረ እግዚአብሔርና አሁን እናንተ እንዲያው ጥሩ ሰው ጋን ኤደን ጥሩ የሆነበት ሁሉ ነገር ባለበት ዓለም ላይ እንዲኖሩ ነበረ ግን ስተት የተፈጠረው ስተት በባብ አማካኝነት ሔዋንን ተሳሳተች ሔዋን ደግሞ አዳምን አስተ እንዲሳሳት ሆኑ በሚል አሁን ከዛ ጊዜ በኋላ እነዚህ ያሬድም ህብረተሰብ ሐሳባቸው ይሄ የሰው ልጅ የትዛዝን ስላልፈጸመ እንዲረገም ሆኗል ከሚል አንጻር የሚል መልስ ነው እየሰጡ ነው ያሉት
3: ይህን መልስ ቢሰጡም ይሄ እርግማን አሁን በነሱ ወሪት ሊያልፍ ወይም ደግሞ ሊሻር አይችልም ይህን ካሉ ደግሞ ታዲያ ለምንድን ነው ሀበረ ክነሴት ገብተው በክነሴት ገብተው አንድ ጊዜ መንግስቱን እናፈርሳለን አንድ ጊዜ እንክባለን አንድ ጊዜ እናጠፋለን አንድ ጊዜ እናለማለን የሚሉት ይሄ ወሪት ይፈቅደዋል በወሪት ካመኑ ይሄን እንዴት
0: ወጣለ ወይዘሮ ጎንደሪት ካንቺ ጋር የምስማማበት አንድ ነገር አለ ሁሉም ያገልግል በሚለው አሁን ኦሪቱን ወይም ደግሞ ቅዱስን መጽሐፍ እኛ በመንፈልገው መልኩ ምን ተረጉመው ከሆነ ትክክል አይደለም ግን እንደተቀመጠው ምን ይልከው ሆነ ማንም ሰው ሳገለግል ቁጭ ብሎ ይብላ ሚል የለም። እኔ ወደ ስራ ከመጣሁ ግብር ከከፈልኩ አንተ ተመጣህ ጎንደሬ ተመጣች ሌላውም ሰው ማድረግ አለበት። እንደገና ደግሞ አሁን ለሀገርህ የምታገለግል ከሆነ ለምን እነዚያው ለምሳሌ ውስጥ ሀገር ውስጥ ነው እንደዚህ በሰላማዊ አካባቢዎች ሆነህ ችግር ስትፈጥር ወጣ ብለህ ብትፈጥር እንደዛ አይነት ነገር ብቻ ይገጥማል ወይ ጣላታ ጠቃህም ወይ ሁሉ መታሰብ አለበት። ስለዚህ መቀየር ያስተሳሰብ ሁኔታ መቀየር አለበት እንጂ ኦሪቱ እንደዚህ ብቻ ነው ሚልኛ በፈለግነው ነው ሚነደኛ በፈለግነው ካላገኘን የሚለው ነገር አሁን በተጨባጭ ሁኔታ የሚያዋጣ መስሎ አይታይም።
3: እግዚአብሔርም አይፈቅደውም እንጂ ለምሳሌ ከውጭ ሀገር ከህዝብ ሀገር የለሉ ከውጭ ሀገር ተወልደው ያደጉ የመጡ ለሀገራችን ደም እናፈሳለን ይያሉ የመጡ የተዋጉ ከዚች ሀገሪቱ ቁጭ ብለው ሰላም ከለለስም ሃይማኖት ትምርት አለ ሌላውን እንተውና ሰላም ከለለ የወሬ ትምርት ይገኛል ሀገሪቱ ሰላም ካልሆነች
0: የለም እንግዲህ
3: ሀገሪቱ ሰላም ካልሆነች ትምርት የት ነው የሚመጣው? ምን ተበልቶ ነው የሚማሩት? ሀገሪቱ ሰላም ስትሆን እኮ ነው በዚህ ይዋጋሉ በዚህ ይሰራሉ ከነሱ የሚከፈለው ከእናንተ የሚከፈለው ከኪስ የሚወጣው የተለያዩ የመንግስት ገቢ ለነሱ ይቀበላሉ ማለት ነው። ይህንን ቆምሎ ማሰብ አለባቸው። የሀገሪቱ ሰላም መፈጠር ካለበት ሁላችንም እጅና ጓንት ሆነን ነው። እንደዚህ ከሆነ እኮ እኛም ልጆቻችን ቢያገለግሉ ለነገ የልጆቻችን ልጆች እንዳያገለግሉ የዳት የትምርት መማር አለባቸው ብለን እንወስን ነው።
2: አዎ የመንግስትን ህግ ውትድርናም የሚያስገድደው ነው። የመንግስትን ህግ ይቃወማሉ ሀሪድሞች። በዚህ ምክንያት ነው
3: ወታደሮች ላይ ደንጃ ይወረውራሉ። ወታደሮች ላይ ይተፋሉ። እኔ ምን አይነት እንደሆኑ በእውነት ነው ምላችሁ ሊገባ አልቻለም። እግዚአብሔር
2: ይባላችሁ። ህጉ ነጻነትን ካወቁ የውትድና ግድ አገልግሎትም ደግሞ ሊረዱ ይገባል። አይደለም
0: እንበልና እናገለግልም ማለታቸውን እስኪ አንፈልግም እንበል። ግን ከዛውን ጎንደሪት እንዳለችው ወታደሮች ላይ መጥፋት መርገም እንደዚህ እናደርጋለን ሌላ ነገር መናገር አትፈልግም። ምክንያቱም ያ ወታደር ሀገሪቱን ደምብሯን በደም ነው እየጠበቀ ያለው ህይወቱን እየሰዋ
3: ደሙን እያፈሰሰ እነሱ ሲበሉ ሲጠጡ እነሱ ተጠውለት በታቸው ሆነው ጉንብስ ቀና ያሉ እንደጉበና ቀዝቃዛቸውን እየጠጡ ንጹሃቸውን እየለበሱ ነው ያሉ። አሁን ወታደሮቻችን አወራ እየቃሙ በጣይ በላይ ፀሐይ በታች አወራ መከራቸውን እያዩ ነው ያሉ። በክረምቱ ጭቃው ብርዱ ይሄ ያሳዝናቸውም የሰው ፍጥረት ትንሽ እኔ እንጃ በእውነት በጣም የሚያሳዝን ነገር ነው። እግዚአብሔር ልቦና ይስጣቸው።
0: ሰዓቱ ያለቀ ነው ስለ ትራምፕ ትንሽ ልናገር እየነበር ይሄ ዘለላ ጊዜ ይሆናል አመሰግናለሁ ድምጽ ለተሰጠኝ እናመሰግናለን። በትብብር ነው ያስተናገድ ነው። መልካም ቀን ምሽት ደግሞ እንገናኛለን።
2: 7 ሰዓት ላይ ከጠፍ መልካም ከቀጥር በኋላ
0: መልካም ጊዜ ያምጣልን። ሰላም ይሁን ጦርነት ይብቃ። ግን ደግሞ እስራኤል ህልውናም ይከበር እንላለን። በያላችሁበት እናንተም ስላዳመጣችሁ እናመሰግናለን። ተሳተፉ፣ አስተያየት ሰንዝሩ። በማንኛውም ጉዳይ ለመቀበል ዝግጆች ነን። መልካም ቀን።
2: ደህና ቆይታ ሰጠ ዘመነ።
0: መልካም ቀን።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ በያላችሁበት እንዴት ናችሁ መልካም ለሊት ይሁንላችሁ ሁለት እንደ ብራያን ዘመን አቆጣጠር አለፍ በታሙዝ ታፍሽን ፔቫም ዳውሮፓ ዘመን አቆጣጠር ጁን 16 ቀን 2016 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ለተማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻየው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ ባህልና ኪነ ጥበብ ቃለ ብልልሳለን ቆይታችሁን ያጋ ይሁን አሁን የሰዓቱን ዜና ሰጠኝ ዘመነ
1: አመሰግናለሁ ይሻየው አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካቢኔ ሚኒስትሮችን ሰብስበው በአሜሪካና ኢራን መካከል ስለተደረሰበት የተኩስ አቁም ስምምነት እየመከሩ ነው ተባለ የመከላከያ ሚኒስትር እስራኤል ካጽ በይሁዳና ሰማርያ የተገነቡ አዳዲስ ሰፈሮችን የደህንነት ጥበቃ አካላት ውቅና ለመስጠት እንቅስቃሴ ላይ መሆናቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውና ኢራን የደረሱበትን የተኩስ አቁም ስምምነት ዝርዝር አንቀጾች በቅርቡ ይፋ የሚያደርጉ መሆኑን አስታወቁ። የአሜሪካ ስለላ ድርጅት FBI በነጩ ቤተ መንግስት ላይ ከትላንት ወዲያ ጥቃት ለማድረስ ታቅዶ የነበረ መሆኑን እና ማክሸፉን አስታወቀ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የካቢኔ ሚኒስትሮችን ሰብስበው በአሜሪካና ኢራን መካከል ስለተደረሰበት የተኩስ አቁም ስምምነት እየመከሩ ነው ተባለ። ጠቅላይ ሚኒስትሩ ምክክሩን እያደረጉ ያሉት ከተወሰኑ የካቢኔ ሚኒስትሮች ጋር መሆኑን ቃል አቀባያችን ግሪኮይን ካደረሰችን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ አሜሪካና ኢራን የደረሱበት የተኩስ አቁም ስምምነት ድጋፍና ተቃውሞ የገጠመው ሲሆን በእስራኤል በኩል ብዙ አካላት በተኩስ አቁም ስምምነቱ ደስተኛ አይደሉም ተብሏል። እንደ ሚኒስትር በጻለት ስሞትሪችና ሚኒስትር ታማር ቤንግቪር ያሉት ስምምነቱን ተቃውመዋል። በአንጻሩ በአረብ ሀገራትና አንዳንድ ምዕራባውያን ሀገራት በኩል ስምምነቱ እየተደነቀ ይገኛል። የመከላከያ ሚኒስትር እስራኤል ካጽ በይሁዳና ሰማርያ የተገነቡ አዳዲስ ሰፈሮችን የደህንነት ጥበቃ አካላት ውቅና ለመስጠት እንቅስቃሴ ላይ መሆናቸውን አስታወቁ። በይሁዳና ሰማርያ ያሉ አዳዲስ ሰፈሮች ውቅና የሚሰጣቸው በአካባቢው ያለውን ሰፈራና ይዞታቸውን ለማጠናከር ነው። በዚህ ሂደት ውስጥ ብዙ ፈተና ቢኖርም ነገር ግን በእነዚህ ሁሉ ነገሮች መካከል እድገት አለ። ወደፊት መላቅ ደግሞ ትልቅ እርምጃ ነው። በመከላከል ብቻ ሳይሆን በዚህ አካባቢ ሰፈራ ይኑር ብሎ መወሰን ጭምር ነው። በምዕራብ ይሁዳ የሚታየው ግንባታ በመጀመሪያ ጊዜ የነበረውን የሚያስታውስ ነው ብሏል። የመከላከያ ሚኒስትሩ ለአዲስ የሰፈራ ቀበሌ ዛሬ የመሰረት ድንጋይ በተጣለበት ዝግጅት ተገኝተው ባሰሙት ንግግር ኢበንዲ እንዳለ የሄብሮን ስምምነት እየተባለ የሚታወቀው ውል መሰረዙን የገንዘብ ሚኒስትር በጻለል ስሞትሪች አስታውቋል። ሚኒስትር ስሞትሪች እንዳሉት እስራኤል ለሄብሮን ከተማ ግንባታ እንድታካሄድ የሰጠችው ፍቃድ ተወስዷል። በኦስሎ ስምምነት የተፈጸመው ስህተት ተስተካክሏል። ይህችን ታሪካዊ ከተማም ወደ ራሳችን ኃላፊነት አምጥተናታል ብለዋል ሚኒስትር ስሞትሪች። ይሁን እንጂ እስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት የሄብሮን ስምምነት አልተሰረዘም የሚል መግለጫ ዛሬ አውጥቷል። ኢበንዲ እንዳለ ዛሬ በምዕራብ ይሁዳ ዶራን የተሰኘ አዲስ የሰፈራ ቀበሌ ለመመስረት ዛሬ ጧት የመሰረት ድንጋይ ተጥሏል። በሌላ በኩል በዮዳና

0: በራማት ጋንና ቢንያሚን ግባት አዳ የተገኙ ምስሎች እንደሚያመለክቱት አልፍ ወሃጅ ዜጎች መልካቸው ይታይቷል። በራማት ጋን ከተማ 250 ሺህ የሚሆኑ ሰዎች ያለ ምክንያት ተቀርጸዋል። ሆኖም ወዲያውኑ ምስሎች ተሰርዘዋል ካለ በኋላ ሪፖርቱ ከ38 የከተማ መስተዳድሮች መካከል በዝ መጓጓዣ መስመሮች ካሜራዎች እንዲገጠሙ በስድስቱ ብቻ ነው ትራንስፖርት ሚኒስተር ጽፈት ቤት የተንቀሳቀሰው። በሌሎች የከተማ መስተዳድሮች ካሜራዎች እንዲኖሩ አልተንቀሳቀሰም ነበር። ካሜራዎች ጥቅም ላይ የሚውሉ ከሆነ በተገቢው መንገድ መሆን አለበት። የከተማ መስተዳድሮች ተገቢነት የሌላቸው ምስሎች ከመቅረጽ መቆጠብ አለባቸው ብለዋል የመንግስት መስሪያ ቤቶች ዋና ተቆጣጣሪ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውና ኢራን የደረሱበትን ጊዜያዊ የተኩስ አቁም ስምምነት ዝርዝር አንቀጾች በቅርቡ ይፋ የሚያደርጉ መሆኑን አስታወቁ። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ሀገራት ስብሰባ ወቅት ለጋዜጠኞች በሰጡት መግለጫ ከኢራን ጋር የተደረሰበትን ስምምነት ዝርዝር ሁኔታ በቅርቡ ይፋ አደርጋለሁ፣ ምክንያቱም በጉዳዩ ግልጽ ያልሆኑ ነገሮች እንዲቀርቡ አልፈልግም ካሉ በኋላ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ የሆርሙዝ የባህር ወሽመጥም ያለ ገንዘብ ክፍያ የንግድ መርከቦች እንዲያልፉበት ይደረጋል ካሉ በኋላ አሜሪካና ኢራን የደረሱበት የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ቋሚ ለማድረግ ይወያያሉ ብለዋል። የአሜሪካ ስለላ ድርጅት FBI በነጩ ቤተ መንግስት ላይ ከትላንት ወዲያ በድሮን ጥቃት ለማድረስ ታቅዶ የነበረውን ማክሸፉን አስታወቀ። የኤፍቢአይ ኃላፊ ካሽ ፓተል እንደገለጹት ከትላንት ወዲያ በቤተ መንግስቱ ላይ ጥቃት ለማድረስ አቅደው የነበሩ ተጠርጣሪዎች በተለያዩ ግዛቶች በቁጥጥር ስር ውለዋል ብለዋል። የፎክስ ኒውስ ቴሌቪዥን ጣቢያ እንደዘገበው ደግሞ እቅዱ የነበረው በአሜሪካው ቤተ መንግስት አካባቢ የነበሩ ህንጻዎችን መጀመሪያ በድሮን በማጥቃት ከዚያም በአካባቢው በነበሩ እንግዶች ላይ የጥይት ተኩስ መክፈትና እንዲሁም የቤተ መንግስቱን በሮች በኃይል ሰብሮ መግባት ታቅዶ ነበር በማለት ዘግቧል። የNBC ቴሌቪዥን ጣቢያ እንደዘገበው ደግሞ ስጋቱ በጣም አደገኛ ነበር ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል መኖር ዋስትና ሳቸው ብቻ መሆኑን ዛሬም በድጋሚ ተናገሩ። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ሀገራት ስብሰባ ከካታር አሚር ጋር ተገናኝተው ሲወያዩ እንደገለጹት እስራኤል እኔ ባልኖር ኖሮ እስካሁን ህልውናዋ አይኖርም ካሉ በኋላ እስራኤል በቤሩት ዳህያ ሰፈር የፈጸመችውን የአየር ጥቃት ተችተዋል። ከጠቅላይ ሚኒስትር ናታንያሁ ጋር ጥሩ ግንኙነቶች የነበሯቸው መሆኑን ገልጸው ቢቢ በሊባኖስ ጉዳይ በኃላፊነት መንቀሳቀስ አለባቸው፣ እስራኤል ሊባኖሳውያንን ሁሉ ሳትገድል መንቀሳቀስ አትችልም፣ ምናልባት ሶሪያ በሊባኖስ እርምጃ ትውሰድ ብለዋል ፕሬዝዳንት ትራምፕ። ስፖርት። የ23ኛው ዓለም ዋንጫ የማጣሪያ ጨዋታዎች ዛሬ ምሽትና ሌሊቱን ተጠናክረው ይካሄዳሉ። በእስራኤል ሰዓት አቆጣጠር ዛሬ ምሽት 10 ሰዓት ጀምሮ ፈረንሳይ ከሴኔጋል ጋር ጨዋታቸውን ያካሄዳሉ። ሌሊት 1 ሰዓት ላይ ኢራን ከኖርዌይ፣ ሌሊት 4 ሰዓት ላይ አርጀንቲና ከአልጄሪያ፣ ነገ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ፣ ነገ ምሽት 8 ሰዓት ላይ ፖርቱጋል ከኮንጎ፣ ሌሊት 11 ሰዓት ጀምሮ እንግሊዝ ከክሮሺያ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ91 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል ብለዋል የዘርፍ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 28፣ በአይፋና አካባቢዋ 27፣ በኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች። ሻያው፣ ለሰዓቱ ያለን ዜና ይህን ይመስላል።
1: ሰጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ሙዚቃ

የተከበራችሁ አድማጮቻችን ከስፖርት ዘገባችን ላይ ማስተካከያ አለን። ዛሬ ለሊት 1 ሰዓት ላይ ጨዋታ የሚያደርጉት ኢራንና ኖርዌይ ሳይሆኑ ኢራቅና ኖርዌይ ናቸው። ይሄን ለማስተካከል እንፈልጋለን። ሙዚቃው ይቀጥላል።

0: የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። ትንሽ ሻየው ወዝወዝ ብለናል። እንዴት ነው?
1: አዎ ሙዚቃ ሲመጣ እንዳንዴ ሰውነት አካል እንቅስቃሴ እንግዲህ ከሻካባቢ ከታሽ እስከ ላይ ማንቀሳቀስ ስፖርታዊ እንቅስቃሴ ጤንነት ነው ይሉናል ባለሙያዎቹ አይደለም እንዴ?
0: ተከከል ነው ማንቀሳቀስ ያስፈልጋል። አልፎ አልፎ ደግሞ እንደዚህ ጥሩ ነው። እንቀጥላለን በወቅታዊ ዘገባዎች ዙሪያ። እንግዲህ በዮዳና ሰማሪያ ቀበሌዎች አዳዲስ ሰፈራ ቀበሌዎችን ለማስፋፋትና ወቅና ለመስጠት እንቅስቃሴ እየተደረገ ነው። ይህ ጉዳይ ደግሞ በምዕራባውያን በአረብ ሀገራት በቀላል የሚታይ አይደለምና አሁን እንዴት ነው ይበልጥ መስፋፋት የመጣውና ወቅና እንሰጣለን ሲሉ የመከላከያ ሚኒስትሩ ያስታወቁበት ሁኔታ
1: ይህ በረሰ ጉዳይ በመከላከያ ሰራዊቱ የሰጡት መግለጫ እንግዲህ በሰሜኑ ክፍለ ሀገር በሊባኖስም
0: የዮዳና ሰማሪያ
1: ቀበሌ አዎ ሁሉም የሚመለከት ረሰ ጉዳይ ነው። የመከላከያ ሚኒስትሩ እንግዲህ የፖለቲካ መቀያየር ሁኔታ ክስተት አለ። በአሁኑ ሰዓት እስካሁን የተደረሱ ስምምነቶች ነበሩ በእስራኤል መንግስትና በቀድሞው የእስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ። እንግዲህ እሳቸው የቀድሞ ስል ባለፈው ላይ የጠቅላይ ሚኒስትር አሁንም ብርግ በቀጣይነት ምርጫዎች ሲሆኑ አሁን ያዝነው የክነሴት 25ኛው ላይ ነው ያለው። ከዛ በፊት ጠቅላይ ሚኒስትር በነበሩበት ጊዜ በ1997 ዓመተ ምህረት ላይ በሄብሮን ከተማን በተመለከተ በእስራኤል መንግስትና በፍልስጤም ራስ ገዝ አስተዳደር መካከል የፈረሙበት ስምምነት ነበረ። የሄብሮን ከተማ የሲቪል አስተዳደርን ፍልስጤማውያን እንዲቆጣጠሩ ከሚል ስምምነት ላይ ነበረ። የቀድሞው ስምምነቱ ምንድን ነው? ምን ልበልህ ዛሬ 30 ዓመት በፊት ደግሞ በኦስሎ ስምምነት በይሁዳና ሰማሪያ ቀበሌዎችን በተመለከተ የፍልስጤም ራስ ገዝ አስተዳደር የቀድሞው የፍልስጤም ራስ ገዝ አስተዳደር የፍልስጤም ነጻ አውጭ ድርጅት የነበሩት ያሲር አረፋት በውጭ ሀገር ተሰደው ነበረ። በስምምነቱ መሰረት ወደ ይሁዳና ሰማሪያ ቀበሌዎች መጥተው ሲያስተዳድሩ ነበረ። እንዲያውም 3 ቀበሌዎች ነበሩ ያኔ በይሁዳ ሰማሪያና አዛ ቀበሌ የፍልስጤማውያን ራስ ገዝ አስተዳደር ነበረና በዛን ጊዜ ከዛ የተደረሰ ስምምነት አብዛኛውን የሄብሮን ከተማ የፍልስጤም ራስ ገዝ አስተዳደር ሲቪል እንዲያስቆጣ በሚነበር ግን አሁን ላይ ሁነን የእስራኤል መንግስት ጥምር መንግስት አዲስ የፖለቲካ ሐሳብ ልዩነት አለ። በጥምሩ መንግስት አባል ከሆኑት መካከል የሊኩድ
0: ስሞትሪች ለምሳሌ
1: እና የጽዮኑት አዳቲት ፓርቲ ሊቀመንበር የሆኑት አሁኑ የገንዘብ ሚኒስትር የሆኑት ስሞትሪች በእሳቸው ዛሬ በሰጡት መግለጫ በሄብሮን ከተማ አዲስ ሰፈር የይሁዳውያን ሰፈር መቋቋሙን በይፋ አሳወቁ። ይሄ የሆነው በፍልስጤም ራስ ገዝ አስተዳደር በነበረው ቦታ ላይ አዲስ የይሁዳውያን ሰፈር መቋቋሙን በይፋ አስታውቀዋል። ከእሳቸው በተቃራኒው ደግሞ የሊኩድ ፓርቲ የውጭ ጉዳይ ሚኒስትር ጊዲዮን ሳር በኤክስ ድረ ገጽ ላይ በጻፉት ምክንያት አይ አልተቀየረም፣ ካሁን ቀደም
0: አልተሰረዘም
1: ስምምነቱ እንደ ጸና ነው የሚሆን ብለው አስተባብለዋል። ምንድን ነው የሚያሳየው? ምንድን ነው? በጥምሩ መንግስት ደግሞ የፖለቲካ ርዕዮተ ዓለም ይሁዳና ሰማሪያ ቀበሌዎችን በተመለከተ ልዩነት ሀሳብ እንዳላቸው የሚያሳይ ነው አይደለ?
0: በይሁዳና ሰማሪያ ቀበሌዎች ሰፈሮችን የማስፋፋት መሰረተ ልማቶችን የማስፋፋት ሁኔታ ቀደም ባሉት ዓመታትም አሁን በተለይ ስሞትሪች ሚኒስትር ስልጣን ከያዙ በኋላ የበለጠ እየተሰራ እንደሆነ ዋና ዓላማቸውም በጻለን ስሞትሪች የዛን አካባቢ ሰፈራ ቀበሌዎች ማስፋፋት እንደሆነ ይነገራል። ግን ይሄ ጉዳይ ደግሞ በአሜሪካም በምዕራባውያን ሀገራትም ሁለት ሀገራት ለሁለት ህዝቦች የሚለውን የፍልስጤማንና የእስራኤልን መንግስታት ወይም ደግሞ የሀገር እውቅናን በተለይ ለፍልስጤማን እንዲሆን በሚል ብዙ ይቃወማሉና አሁን መከላከያ ሚኒስትሩም በአንዳንድ ሰፈሮች እውቅና ለማድረግ ጥረት እያደረግን ያው ይሁዳና ሰማሪያን መከላከያ ሚኒስትሩ ናቸው የሚያስተዳድሩት፣ ማለት በመከላከያ ስር ነው የሚተዳደርና ይህን ያሉበት ሁኔታ አለ። ምናልባት አሁን ሰፈራ ቀበሌ ማቋቋም ሁኔታ እንደገና ደግሞ በግልጽ የመናገሩ ሁኔታ ምርጫው የደረሰ ሲሄድ እንደው የፖለቲካ ትርፍ ለማግኘት ነው ወነት ለዛ ሰፈር ታስቦ የሚደረግ ነው ለታስባለሽ አየው
1: ትክክል ነው ያልከው የፖለቲካ ጥቅም የህዝብን ድጋፍ ለማግኘት ለመመረጥ በዳግም ስልጣን መንግስቱን ለመቀጥል በስልጣን ላይ ያለው ጥምር መንግስት ሊቆድ የሚመራው ይህን በተመለከተ አሁን ህዝቡን ለማሳመን ተጽዕኖ ለማሳደር ይሁዳና ሰማርያ ቀበሎች ያሉት አዳዲስ የይሁዳን ሰፈሮች መስፋፋት አለባቸው አዳዲስ ሰፈሮች መቋቋም አለበ የሚለው ራሱን የቻለ የፖለቲካ ጥሪ ነው። አሁን ይህም ብቻ ሳይሆን ምንም ፖለቲካው በዚህ ላይ በይሁዳና ሰማርያ ያለውን የሰፈራ ጥያቄ ብቻ አይደለም ፖለቲካ አመራር ደግሞ ከመከላከያ ሰራዊቱ በሊባኖስ እያካሄደ ባለው ጦርነትን በተመለከተ ምን በሰሜኑ ክፍለ ሀገር ለሊባኖስ አዋሳይ ድንበር ላይ የሚገኙ በሚሊዮኖች የሚቆጠሩ እስራኤላውያን እንዴ የጸጥታ መጓደል ወራትን አስቆጠሩ በተሰቃቂ በሆነ ሁኔታ በሰላም እየኖሩ አይደለም አሁን ምርጫ በሚቀርበት ጊዜ ደግሞ በዚህ ላይ መከላከያ ያው በትዕዛዝ ለመከላከያ ሰራዊቱ ትዕዛዝ የሚያስተላልፈው የፖለቲካ አመራር ነው መንግስት ስለሆነ በዚህ ላይ የራሱን የሆነ እስቅድድም አለ ያለ ይመስለኛል።
0: አዎ እስቅድድም አለ እንግዲህ እናየዋለን ወደፊት የሚሆነውን።
1: አዎ እንግዲህ ወደ ቀጣዩ የቡድን ሰባት ጂ ሰባት የተሰኘው ሀገራት የበለጸጉ በፖለቲካ የበለጸጉ ሀገራት በአሁኑ ጊዜ በፈረንሳይ እየተካሄዱ ያለው ጉባኤ እንዴት ይገመታል ሰጠኝ። ከዚሁ ጋር ደግሞ ከተሳተፉት መንግስታት ከፍተኛ ባለስልጣናት መካከል የአሜሪካን ፕሬዚዳንት ዶናልድ ትራምፕ ናቸው። በዚህ ጉባኤ ላይ ጉባኤ በኢኮኖሚ ላይ ያተኮረ ምን ፖለቲካ ብቻ የፖለቲካን ሁኔታ የሚመለከቱ ቡድን ነውና በዚህ ዝራ በዛሬ ሁለት ጋዜጣዊ መግለጫ ሰጥተዋል ተብሏል። ትራምፕ እሺ ይህን በእስራኤልና ስለ ኢራን የሊባኖስን ጉዳይ በተመለከተም የተናገሩት አዲስ ነገር እንዳለ ይነገራል።
0: አዎ እነዚህ የቡድን ሰባት ሀገራት የሚባሉት ወይም ደግሞ በእንግሊዘኛው ጂ ሰባት የተባሉ የሚጠሩት የቡድን ሰባት ሀገራት ዋናው እንግዲህ በኢኮኖሚ ያደጉ ነው። በዓለም ላይ የዓለምን ኢኮኖሚ የሚመሩ በጣም የበለጸጉ ሀገራት ናቸው። አሜሪካ፣ ካናዳ፣ ጃፓን፣ ጀርመን፣ ፈረንሳይ፣ ጣሊያንና ብሪታንያን የሚያጠቃልል ነው። በፊት ጂ ስምንት ይባሉ ነበር። ሩሲያም እዚህ ውስጥ ነበረች። ግን በ2014 ዓ.ም ክሬሚያ የሚባለውን የዩክሬንን አካባቢ በመቆጣጠሯ ምክንያት ከዚህ ከአባልነት እንድትወጣ አድርገዋታል። አሁን ቡድን ሰባት የሚባሉት ሀገራት እንግዲህ በ1970ዎቹ ዓመተ ምህረት አካባቢ በኃይል እጥረት ምክንያት ነው የተቋቋመውና አንድ ላይ በዓለም ላይ ያለውን ኢኮኖሚ የተለያዩ ነገሮች ፖለቲካዊ በአንድነት ለመጓዝ ነው። የበለጸጉ ያደጉ ስለሆነ በኢኮኖሚ ዘርፍ እንዳልከው በፖለቲካ ማህበራዊና ወታደራዊ ዘርፎች ነው የሚዋዩት። አሁን እዛ የተገኙት ዋናው የዘመኑ ደግሞ እንግዲህ ተጽዕኖ ፈጣሪ የሚባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በእስራኤል ላይ ያቀረቡት ትችት ምንድን ነው? በሊባኖስ ቤሩት የወሰደችውን እርምጃ ናታንያሁን የተቹበት ሁኔታ አለ። እንደውም አንዳንድ ጊዜ በጣም በማን አለብኝነት እኔ ባልኖር እስራኤል ጥቂት ጊዜያት አትቆይም 24 ሰዓት ወይም አንድ ሳምንት እያሉ የሚናገሩት ነው። እስከዛሬ ትራምፕ ሳይኖሩ እኮ ወይም ደግሞ ትራምፕ ፕሬዝዳንት ሳይሆንም እስራኤል ነበረችና እኔ ባልኖር ያጠፋቸው ነበር የሚሉት ንግግር ብዙም የሚመች ነው በያላምንም ለእስራኤልም ቢሆን እንደዚህ አይነት ነገር ብለዋል። እሳቸው እኮ ፕሬዝዳንት ሳይሆንም እስራኤል ኖራለች ወደፊትም ትኖራለች። እሳቸው ፕሬዝዳንት ስለሆኑም ሳልሆኑም አይደለም እንግዲህ እዚህ ላይ እኔ ሀሳብ ልዩነት አለኝ ከሳቸው ጋር ማለት ይቻላል። ሌላው ትራምፕ በጉባኤው የተናገሩት ምንድን ነው? በኢራንና በአሜሪካ መካከል የተደረሰበትን የተኩስ ስምምነት ዝርዝር ሁኔታዎች ይፋ አደርጋለሁ፣ ሌሎች ሀገራትም እንዲያውም ከስምምነቱ እንዲቀላቀሉ ፈልጋለሁ ብለዋል። ሊባኖስን በተመለከተ ጠቅላይ ሚኒስትር ናታንያሁ በኃላፊነት ይንቀሳቀሱ ብለዋል። እንግዲህ አንዳንድ ጊዜ ትንሽ መረን የለቀቀ ንግግራቸው በተለይ እስራኤል ትጠፋ ነበር እኔ ባልኖር የሚለው ብዙ ተቀባይነት ያለው መስሎ አይታየኝም።
1: አንተ ከሰጠው ወቅታዊ ዘገባ ሰጠኝ ማጠናከሪያ ተጨማሪ ዘገባ ልበለው። ይህን በተመለከተ ዶናልድ ትራምፕ እንደተናገሩት አንድ ሰው ለመግደል በዋናነት የሂዝቡላ ሽብር ፈጣሪ ድርጅት ቀንደኛ መሪ እሱን ለመግደል በሚል የጦር ዘመቻ እስራኤል ለምን ብዙ ሰዎች በመኖርበት ህንፃ ላይ ለምን ተደበድባለች? ይሄ ተገቢ አይደለም ሲሉ እስራኤልን ተችተዋል። አሁን ከዚህ በተጨማሪ ደግሞ በዚህ በእስራኤል በሊባኖስ ላይ ጦርነቷ ማትችልበት ከሆነ ደግሞ አዲስ ሐሳብ ያቀረቡት ምንድን ነው ያሉት? እስራኤል አቅም ከሌላት በዚህ ጦርነት ላይ በዚህ በሰሜኑ ምስራቅ እስራኤል ጎረቤት የሆነችው ሶሪያ አላፊነቱን ወስዳ ሂዝቡላን ትደብድብ ትዋጋ የሚል ሐሳብ አቀረቡ። የአዲስ ነገር ነው እሳቸው
0: የሚቻል መስሎም አይታይም። እንግዲህ እስራኤል የበለጠ በሊባኖስ ውስጥ እርምጃ ልትወስድ የምችለው ብዙ ሊባኖሳውያንን ከገደለች ካልሆነ አይቻላትም አይነት ነገር የተነገሩትን ይህም ትንሽ መረን የለቀቀ ነው ብዬ ነው ማስበው። ለማንኛውም ግን እነዚህ የበለጸጉ ሀገራት ለራሳቸው ኢኮኖሚ በዓለም ላይ ያለውን ሁኔታ ለመቆጣጠር በፖለቲካው ነው የሚዋዩ፣ በየአመቱ ይገናኛሉ። ለሌላው ዓለም ፋይዳ የሚሰጥ ነገር ሲወስኑ አይታዩም። ሌሎች ታዳጊ ሀገራት መሪዎች ሁሉ ይጋበዛሉ እና አሁንም ጉባኤው ይቀጥላል። ሰኞ ዕለት ነው የተጀመረ፣ ይቀጥላል የተወሰኑ ቀናት። ሌላው ለማጠቃለል ያክል ሻየው እንግዲህ እስራኤል ከደቡብ ሊባኖስ ጦሯን ካላስወጣች ኢራን እያስጠነቀቀች ነው። አሁንም ከአሜሪካ ጋር የተደረሰበት ጊዜያዊ የተኩስ አቁም ስምምነትም አደጋ ላይ ይወድቃል እያለች ነው እና ኢራን አሁንም ለሂዝቦላ በአቋሟ እንደጸናች ነው።
1: በምንም ታምር እስራኤል በአቋሟ የሰሜኑ ክፍለ ሀገር በሊባኖስ በቅርብ ርቀት የሚገኙ እስከ ሀይፋ ድረስ ማለት ትችላለሁ እና በሚሊዮኖች የሚቆጠሩ እስራኤላውያን የጸጥታ መጓደል ላይ በሚገኙበት ጊዜ በምንም ታምር የእስራኤል መከላከያ ሰራዊት ወደ ደቡብ ሊባኖስ ግዛቱ ሰርጎ ገብቶ ስትራቴጂካዊ ስልታዊ የመቆጣጠር የሚያስችሉ አካባቢዎችን ተቆጣጥሯል። አሁን ያን አካባቢ በምንም ታምር ለቃት ወጣም ጦሯን ደቡብ ሊባኖስ አታስወጣም ባይናት እስራኤል። በዚህ ዙሪያ እንግዲህ ይህ ለዚህ ሽብር ፈጣሪ የሂዝቦላ በተመለከተ ወይም የጦር ትጥቁን ለመጨረሻ ጊዜ መፍታት አለበት፣ መውደም አለበት። ሊባኖስን አስተዳደር እስካሁን የጀመረው ለስላሳ አመለካከት ያለው ደካማ የሊባኖስ መንግስት ዲፕሎማሲያዊ በድርድር በሰላም በሆነ ሁኔታ ለመፍታት በሚል ከእስራኤል ዲፕሎማቶች ጋር ዋሽንግተን ላይ በተደጋጋሚ እንዳልሳሳ 6 ጊዜ ተገናኝተው በዚህ በተኩስ አቁም ሁኔታ ስምምነት ላይ ተፈራርመዋል፣ ተስማምተዋል። ግን ሂዝቦላ እየገዛ ያለው እኮ ሊባኖስን
0: በጃዞር ሂዝቦላ ነው
1: እና ኢራን
0: ነው። እኔ ከእግር ኳሱ ጋር ላጣምረው እና እስራኤል ይህንን የሊባኖስን ጉዳይ እንደ እግር ኳስ እንደ ማጣሪያ ጨዋታ መጠቀም አለባት። 3 ጊዜ ነው ማጣሪያ ጨዋት። ስለዚህ 1-2-3 ብለህ ከተጫወትክ በኋላ ያ ጨዋታ በሁለቱ ከተሸነፍክ ወደ አገርህ እንደምትመለሰው ዲፕሎማሲያዊ ጥረቱ 1-2-3 ተብሎ ውጤት ካላመጣ ወደ ሌላ እርምጃ ወደ ቀጣይ ዙር ጨዋታ ማለፍ ያስፈልጋል። በነበረው ጨዋታ ብትቀጥል ሚያጫውትህ የለም። ስለዚህ ሊባኖስ ጋር ያለው ጨዋታ ቢቀየር መልካም ነው ላለው በእስራኤል በኩል
1: ማለት በስፖርቱን አገናኘው። ታዲያ በሶስተኛው አማራጭ ምንድን ነው የሚሆነው?
0: በሶስተኛው አማራጭ አሸንፈህ ወይ ወደ ቀጣዩ ዙር ታልፋለህ ወይም ደግሞ ተሸንፈህ ወደ አገርህ ትመለሳለህ። ስለዚህ እስራኤል አሸናፊ ሆና ወደ ቀጣዩ ዙር ነው ማለፍ ያለባት ልክ እንደ ጨዋታው እንጂ ሂዝቦላ በዚህ ይተኩሳል፣ በዛ ደግሞ ከሊባኖስ ጋር ድርድር አለ፣ ይሄ በመጨረሻ እኛን አሸናፊ ነው የሚያደርግ ብዬ ነው ማስበው።
1: ግሩም እንግዲህ በእኔ እንዳለ እንግዲህ ወደ ቀጣይ ዝግጅት እንሸጋገር።
0: ጥሩ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና በዩቲዩብ ፕሮግራማችን የምትከታተሉ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ሳምንታዊ የባህልና ኪነጥበብ ፕሮግራም ካርቲስት ሙሉ ወይም ሻሎም አንደፍሮ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ይገኛል። እንደምን አለ?
1: እግዚአብሔር ይመስገን። እንደምን አለ ሰጠኝ?
0: እኔ ደህና ነኝ። እንዴት ነህ?
1: እግዚአብሔር ይመስገን በጣም ደህና ነኝ። አሁን
0: ግብዣችን አክብረህ እዚህ በመገኘትህ እናመሰግናለን። አንተ እንግዲህ ሰዓሊም ነህ እንዲሁም ገጣሚም ነህ። ታድለሃል ሁለት ነገር በአንድ ላይ መያዝና፣ እስኪ ብዙ ጥያቄዎችን ከማቅረባችን በፊት ሙሉ ወይም ሻሎም ማን ነው የሚለውን አስተዋውቀን።
1: በመጀመሪያ በዚህ ፕሮግራም እንግዳ ሁኜ እንድገኝ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ሲቀጥል ሙሉ ማን ነው ባጭሩ፣ ያው አብሮኝ ያደጉ ጓደኞች ያውቃሉ። ትንሽ ከልጅነት ብጀምረው መነሻዬን ስዕል የጀመርኩት የሶስተኛ ክፍል ተማሪ ያለሁ ነው። በዛን ሰዓት ላይ የስዕል ውድድር ነበርና አጋጣሚ አንበሳ እየተራመደ ሰርቼ አስተማሪዋ በጣም ውስጤ የቀረ ሞራል ሰጠችኝ። 15 ከ10 የሚባል ነገር በዛ ጓደኞች የምሳቁን የምሳቁኝ፣ እንዴት ነው ትዬ 15 ከ10 ሰዓት ታለንት ነው አንተ፣ ወደፊት በዚህ ብትቀጥል እውቅና ታገኛለህ የሚል ምልክት ሰጠችኝ። ከዛ በኋላ የስዕል ፍላጎት አደረ። ስድስተኛ ክፍል ስደርስ በዚህ ሙያ ገንዘብ ማግኘት ጀመርኩ። በደርግ ስርዓት አዮማ፣ ኢሴማ፣ ኢገማ ቀስቶች መፈክሮችን እየጻፍኩኝ እንዲሁ የኮሎኔል መንግስቱ ኃይለማርያም ፎቶግራፎችን እየሰራው እውቅና እያገኘው በልጅነቴ እናትና አባቴ ከአንደኛ ክፍል እስከ አምስተኛ አስተምረውኛል። ከስድስተኛ ክፍል እስከ 12ኛ ክፍል እንግዲህ ራሴ እንጂ እኔ ተማርኩኝ። ሙሉ እንግዲህ ከልጅነቱ እንደዚህ ነው። ሳቂታ ነው፣ ተጫዋች ነው። በኪነት ዘርፉም ውስጥ እውቅና ነበረኝ። በነበሩ የተለያዩ የትምህርት ተሰጥኦ ፕሮግራሞች ላሳተፍ ነበር። እንዲያ እያልኩኝ ያደግኩኝ።
0: በጣም ጥሩ ነው። ግጥሙስ እንዴት ነው?
1: ግጥም የጀመርኩትኝ ስድስተኛ ክፍል ሁኜ ነው። ሶስተኛ ክፍል ሁኜ ስል ጀምሮ ስድስተኛ ክፍል ሁኜ የግጥም ሁኔታ አንድ መምህር ነበር ነገረንና ግጥም ጻፉ አለ። አሁን እንዴት ነው ግጥም ዝም ብሎ ጻፉ ሲል ግን ፍላጎት ነው ወይም የተሰጡ የሰኑ መስለን ሙዝ አልኩና ሙዝ ስለምወድ ስለ ሙዝ ጻፉኝና አቀረው። ልጆች ወደዱት፣ ተንጨበጨበልኝ። ከዛ በቃ ግጥም ጀመረ። ከኪነት ውስጥ ሙዚቃዎችን መስራትም ግጥም ማቅረብም እዛ በትምህርት ቤትም ብዙ ልጆች ያውቃሉ። ጋዜጠኛ በመሆን በድረ ግጥም በማገልገል ከሰባተኛ ክፍል እስከ 12ኛ ክፍል ጎርጎራ ከፍተኛ ደረጃ ትምህርት ቤት ሰርቻለሁ።
0: ዋው በጣም ደስ የሚል ነው። ብዙ አገልግለሃል።
1: እውነት ነው።
0: ወጣትነት በልጅነት።
1: አዎ።
0: እስኪ ግጥምንና ስዕልን እያነጻጸርክ ንገረን። ሁሉም ተሰጦ የሚያስፈልጋቸው ነገሮች ቢሆንም ልዩነት እንዳላቸው ይነገራል እና እስኪ ልዩነታቸው ምንድን ነው? አንድነታቸው ምንድን ነው?
1: በጣም ጥሩ። በእኔ ተሰጦ ግጥም በምጽፍ ሰዓት ውስጥ ተመስጦን ይፈልጋል፣ ወይም ደግሞ የምነሳው ሀሳብ ስጀምረው ልጽፍ የማስበው ሀሳብ ቀለል ያሉ አማርኛዎችን እመርጣለሁ። ከማህበረሰባችን አኳያ አዲስ አበባ ውስጥ ነው በተለይ በግጥም እውቅናውን የጀመርኩትኝ። በሰለሞን መስሪያ ቤት በአመቱ መጨረሻ ወይም ደግሞ ባለስልጣን ሲመጣ እንግዶች ሲመጡ ግጥም ይቀርባል። በዛን ጊዜ አቀርብ ነበር፣ እሸለም ነበር አስታውሳለሁ። ሽልማት ይሰጡኛል እና ከስሜት የተነስቼ ቀለል ባለ አማርኛ ለምፈልገው ርዕስ ለምፈልገው ሀሳብ እገጥማለሁ። ስዕል ግን ትንሽ ከበድ ይላል። ምክንያቱም የሚታይ ነገር ስለምሰራ ከሺ ቃል አንድ ስዕል ይበልጣል ስለሚባል ሺ ቃላቶችን በአንድ ስዕል ለማስቀመጥ ከበድ ይላል። ግን ሁለቱንም ስሜቴ በመጣ ሰዓት አስተናግዳለሁ፣ እሰራለሁኝ። አሁን ለደረስኩበት ነገር አስተዋጽኦ አድርጎልኛል ልጅነቴ።
0: በጣም ጥሩ ነው። እስኪ እንግዲህ አንድ ደራሲ ወይም ገጣሚ ሰዓሊ ብዙውን ጊዜ ስንጋብዝ የተወሰነ ነገር ከስራዎች እንዲያቀርቡ እንላለንና እስኪ አንድ ግጥም አቀርብልን።
1: በጣም ጥሩ። የተለያዩ ግጥሞች አሉ። አሁን ግን ለመነሻህል ይሄንን ያመጣው ማን ነው? ጊዜ ነው። የጊዜን የበላይነት የጊዜን ዳኛነት ያየሁበትን ግጥም አጠር መጠን ውሎ ጥሩ ሀሳብ ያስተላልፋል። እሱን አቀርባለሁ።
0: እሺ፣ ደስ ይለናል።
1: አመሰግናለሁ።
0: ብዙ ግጥም እንዳለህም የሚያመላክት ነው። ደስ ይላል። ጊዜ ዳኛ ይላሉ።
1: እንግዲህ ብዙ ግጥሞች አሉ። በተለይ የአዲስ አበባ ትውስታ አረሳም። የአዲስ አበባ ታሪካችንም ይዣለሁ፣ የጎንደርም የማህበረሰባችን ታሪክ ይዣለሁ። አሁን ደግሞ እቺ ግጥም ስለማን ትናገራለች ወይም ደግሞ ምንድን ነው በዚህ ግጥም ሊሳለፍ ያለው የሚለውን እናንተ እንግዲህ ታዩታላችሁ።
0: ራሱ ግጥሙ
1: ይናገራል። ጊዜ ዳኛ ይላል። አሁን ገና ገባኝ የጊዜ ጉልበቱ፣ የጊዜ ስልጣኑ፣ የጊዜ ብርታቱ። በእውቀት ተሰጦ ቢጥሩ ቢገሩ፣ ሽልማትም ቢሰጥ የላቀ እጅግ በጣም ጥሩ። ጊዜ ካልገደፈ መቅረት ነው ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢገሩ ጊዜ ካልገደፈ ነበር ሁኔ ይቀራል በከንቱ ያለፈ አይ ጊዜ ሰውን የሚያሳንስ ጊዜ ሰውን የሚያስተልቅ ጊዜ ለሰጠው ሰው መቆየት ጥሩ ነው ሁሉንም አየሁኝ ጊዜ ሲያሳምረው ትክክል የሚዳኝ ለእውነት የሚፈርደው ለቆየ ሰው ማ ጊዜ ኮዳኛ ነው ተመስገን አምላኬ ይሄን አይቻለሁ ለእስራኤል አምላክ ምን መልሳለሁ
0: በጣም ቆንጆ ነው ጊዜን በጥሩ ሁኔታ ነው የገለጽክበት ስታነብም ደስ ይላል በጣም ጥሩ ነው ቀጥልበት
1: አመሰግናለሁ
0: በጣም አሪፍ ነው ሌላው በቅርቡ የስላውደሪ አሳይተሃልና እንዴት ነበር
1: በጣም ደስ ይል ነበር በሚሽማራ ግቡል ገዛነት በኢየሩሳሌም በኮቴል አማራቢ ማርካሜ በሚባለው እዛ ውስጥ ተካሂዶ ነበር በርግጥ ብዙ ሰዎች ታርቻለሁ በእኛ ብዙ ስላልተለመደም ይመስለኛል ብዙ ሰዎች አልመጡም ግን ይመጣሉ የኔ ናቸው ያልኳቸው ከአዲስ አበባ አንስቶ ከዚህም በፍቅር በጓደኝነት ምን ተያይቃቸው መጣው አይተው ጥሩ አስተያየት ሰጠውኛል አባቶች መጣዋል ወጣቶች መጣዋል ወልማሶች መጣዋል በቂና ጥሩ ጊዜ ነበር በጣም ደስ ብሎኛል በእውነት ያገሬን ታሪክ ስላቀረኩ በጣም ፍራት ሰማኛል
0: አዎ በጣም ጥሩ ነው እንግዲህ እኛንም ጋብዘህን ነበር ሁኔታዎች አልተመቻቸም አልመጣንም ያው ታውቃለህ የሥራ ብዛት ነው ለክነህ መገኘት አለብን አንተ ጋር ብቻ ሳይሆን በአጠቃላይ ብዙ ሰዎች እንደዚህ ዝግጅት ሲያደርጉ የመገኘት ችግር አለብን ይቢልመር ጥሩ ነው ለስዕል አውደሪው የሰጠው ስም አለ ምናልባት አንተ ታስተካክለን ትችላለህ በኢብራይስት አም ብልቲ ምንጻህ ወይም ደግሞ የማይሸነፍ ህዝብ የሚል ትርጉም ያለው ነውና እንዴት ነው እንስም የሰጠው ታያጅነት ወይም ምክንያት አለው ወይ
1: ወነስ ነው የማይበገር ህዝብ ወይም ያሸናፊ ህዝብ ነው የማይበገር እስራኤል ህዝብ መሆኑን ያየሁበት እንግዲህ እስራኤል ፍቅር መነሻው ምንድነው ይሄን እንዳዘጋጅ ያረጋኝ በ9 አመት ልጅ ያለው ነበር አያቴ ስለ ቤተ እስራኤል በሚቀጥለው አመት ኢየሩሳሌም የሚሉን ሐሳብ ይነግሩኝ ነበር ነፍሳቸውን ይማር አሁን እሳቸው እኛ እንቀራለን እዚህ እናንተ ተዳላላችሁ ሲሉ ውነት አይመስለኝም ነበር እና 4 አመት ስደርስ የኛ ሰው በደማስቆ የሚል መጽሐፍ አነበብኩኝ ኤሊ ኮሄን የሰራውንን አስደናቂ በእኔ እምነት እስካሁን የዛ አይነት ሰላ ያለ ብሎ ለማመን እስከሚዳክተኝ ድረስ ያ ውስጥ የቀረ ከዛ 17 አመት ከደማስቆን ደግሞ ምጽአተ እስራኤል የሚለው መጽሐፍ አነበብኩኝ እነዚህ መሰረት ሆኑኝና ከዚህ ከመጣም በኋላ ይሄ ጦርነት ሲሆን በተለይ ኦክቶበር 7 የደረሰውን ፊልሙን ሳይ ትንሽ ተጎዳው እና ግፊት ነገር አመመኝና በጣም ስሜት የተነካ የመጀመሪያ ጊዜ በ16 ቀን ስመረመር ኦልትራሳውንድ መሳሪያ ተሰጠኝ ግፊት ታየብኝ በኦክቶበር 23 ጀመረ የግፊት መሪያት መውሰስ ጀመር በዚህ ውስጥ አንድ ነገር ትዛለኝ የእስራኤል ህዝብ እኮ የማይበገር ህዝብ ነው ለምን አልጠነከረም ከሄዶር ሀርጼር ጀምሮ እንዴት ነው ይሁዲ ሀገር ሎ ከተነሳበት ጊዜ ጀምሮ ይሄን ጦርነት ባለ ሙያ ማልሰራው 12 ቀን ጦርነትም እንደገና 40 ቀን ጦርነትም ወደፊትስ እስራኤል ምን ትሆናለች ከሚለው ተነስቼ የማይበገር ህዝብ በሚል አዘጋጀሁት ጊዜ ካለ ከተቻለ አጠራጠር አድርጌ እያንዳንዱ ያስቀመጥኳቸው ታሪካቸውን ማስቀመጥ ይችላል ካልሆነም ከነሱ ታሪክ ተነስቼ ይሄንን እንዳዘጋጀሁ ባጭሩ እንዴት ነው ሄደር ሀርጼል ለይሁድ አገር ያስፈልጋል ይያለ ባለም ላይ የቀሰቀሰ ምርት ጋዜጠኛ ይሁዲ ነው ጽዮናዊ በጣም ብርቱ ይሁዲ ነው ነገር ግን ሐሳቡ ሳይሳካለት እሱ በሰው አገር ሞቶ ቀረ የሱን ሐሳብ ዴቪድ በንጎሪዮን አሳክቶት በእግዚአብሔር ዳታ በ1948 እስራኤል አገር ሆና ቆመች አገሪቱ አገር ሆነችበት ሰዓት ላይ ገና ሳይበስሉ ገና ሳይአርፉ ገና ሳይረጋጉ የ6 ቀን ጦርነት አረብ አገሮች ሁሉ እስራኤልን ሲወሩ ጀነራል ሙሼ ዳያን ባደረገው ተጋድሎ ከእንደሱ ካሉ ጀግኖች ጋር ሆኖ ጦርነቱን አሸንፎ ምዕራብና ምስራቅ ኢየሩሳሌም አዋህዶ ስላስቀመጠ እነዚህን ሰዎች በታሪክ ላስቀመጡ የሄደር ሆርጨል አንደኛ ተራቁጥር ተቀመጠ ሁለተኛ ዴቪድ በንጎሪዮን ሶስተኛ የሞሳድ ድርጅት ምሳቸው አቋቋሙት ከዛ ቀጥሎ ጀነራል ሙሼ ዳያን ከዛ የሞደው የእስራኤላዊነት ስሜት ያሳደረብኝ ኤሊ ኮሄን ደግሞ አስቀመጥኩኝ እግዚአብሔር ቢፈቅድ ደግሞ አጽሙ ቢመለስ በጣም ደስ ይለኛል ከዛ አስቀጥዬ በ90 ደቂቃ በኢንተርቪው የጀግነት ያበገርነት አሁንም ቀጠለ በይሁዶች ላይ በተደረገ መርሎ በተደረገው ሻጥር በተደረገው ጠለፋ ዮናታን ናትናዩ እሱ አስመለሰ ዮናታን የቢቢ ወንድም ከዛ ቀጥሎ እኔ ይሄን ለመስራት የተዘጋጀሁት የኔ ሰው እስራኤል ሀገር በመምጣቱ ነው ብዬ አቶ ዮና ቦጋለ ባይመጡ እኔ መጥቼ ይሄን አላዘጋጅም በሚል በክብር አቶ ዮና ቦጋለን ማስቀመጥኳቸው ከአቶ ዮና ቦጋለ ቀጥሎ አሁን ኢየሩሳሌምን አስቀመጥኩ። የኢየሩሳሌም ከተማ መካከለ ላይ የይሁዲዎች 6 ሚሊዮን የተጨፈጨፉት መረሳት የለበትም። ይሄም ሆኖ ነው ይሄ ሁሉ ሀገር የቆመሽ። ይሄ ሆኖ ነው ይሄ ቁስል ይያለ ነው እንደዚህ የማይበገር ያየንበት። ያንን አስቀመጥኩትኝ ያድባሸምን። ከዛ ኢየሩሳሌም አይላፍ ኢየሩሳሌም በጣም ወደው ቦታ ነው በጣም ደስ የሚል። ወደ ማሚላ ስንወርድ እዛ ኢየሩሳሌም ወርቃማ ትባላለች። ወርቁን አስቀመጥኩኝ። ከዚህ በኋላ አንዳንድ የኢየሩሳሌም ክስብሎች ከተቀምጦ ቢሽፓሽ ቪቫስ ትቀጥላለች። እሷ እዛ ላይ ነው የኔ ታሪክ የተቀየረው። በማስታወስ እሷን አስቀመጥኩኝ። ከዛ በኋላ አንበሳ ተነሳ በማጌን ዴቪድ ውስጥ ነው ጥርሱን አፍጦ ቆመና እናሸንፋለን በሚል ተነስቶ አንበገርም 12 ቀን ጦርነት ያው የሚሆነው ሁኖ ኢራን ተነፍሶ ሰላም ቆየነ። ቀጥሎ ደግሞ ኢየሩሳሌም መታሰቢያ መዘጋጃ ቤት ምርኮኞች መልሱ ጥሎ የሚለውነን ሳልኩት። ምክንያቱም አንድ ቀን ይነሳል የሚል ግምት ነበረኝ። ለትውልድ ለታሪክ ይቀመጥ ከተመለሱ ስለሚነሳብ ያስቀመጥኩት። እንዳልኩትም ቴክዚምሽ በፊት ተነሳ ግን ያኔ ጂዋደ ለታሪክ ተቀመጠ። ከዛ የቀያ ዘለልኩም ነግረህ ግዜ ለመቆጠብ ከዛ ዋና ዋናዎችን ነው። ከዛ በኋላ አንዲት የጻሃል ወታደር ጻል ልጅ አቅፋ ቀጣ ታሪክ ተከተ አንተ ነህ እስራኤል ምትወርስ አንተ ነህ እንግዲህ አንበተንም ከዚህ በኋላ አንሸነፍም ቴክኖሎጂው ዕውቀቱ ጥበቡ በእኛ እጅ ነው ብላ ለዛ ጻል ልጅ ቃል ኪዳን ስታስገባው ከዛ በሚቀጥለው የተባበረ እጅ አለ አይ ስታንድ ዊዝ እስራኤል እስራኤል ጋር ማን ነው የሚሆነው? አሜሪካ። አሜሪካና እስራኤል በ40 ቀን ጦርነት ያደረጉትን ሁለቱን በሃይላን አንበሳ ምሳሌ አድርገ አንበሳ ነው የበላይ ስሳት በአገር ደም ሁለቱ ሃይላን ጥምረት አድርገው የእስራኤልና አሜሪካ ባንዲራ ሲውለበለብ ያሳያል። መጨረሻ አንድ ጻን የእስራኤል ካርታን አቅፏል። ስለዚህ ከዚህ በኋላ መበዘን የለም ትውልድ እስራኤልን ያቀፈ ያስቀጥላል በሚል የማይበገርዝ ሰርቻ አዘጋጅቻለሁ። እግዚአብሔር ይመስገን።
0: ዋው ዋው ሙሉ ሻሎም በእውነት ታንተ ሳአሊና ገጣሚ ብቻ ሳይሆን የታሪክ ምሁርም ነህ። እንዳየሁት ታሪኩን ያስቀመጥክበት ሁኔታ በጣም ደስ የሚል ነው። እንደውም የሚፈስ ነው ታሪኩ።
1: አመሰግናለሁ።
0: በጣም ደስ የሚል ነው። አሁን ይሄንን ኤግዚቢሽኑን ወይም የስዕሉን አውደሪ ካሳየህ በኋላ ምን አይነት አስተያየት ተቀበልክ? ከላክልኝ ፎቶግራፎች ከላክልኝ ስዕል እንዳየሁት ብዙ ፈረንጆችም ሁሉ ነበሩና አስተያየቱ ምን ይመስል ነበር?
1: ጠንክር በርታ ከኛ ሰው ቢጀምር ከፍ ያሉ ሰው በጣም ማከፍራቸው መጥቶና ይሄ ለትውልድ የሚያልፍ ነገር ነው ያንተ ብቻ አይደለም ልጆቻችን ነገ ይሄን አይተው እንዲነሳሱ ያደርጋል። አንድ ወንድም ደግሞ ምን አለኝ አንተ እኛን እንደዚህ ብዙዎች አይጠብቁንም አንደኛ የታሪክ አዋቂ ነህ ኢትዮጵያ ውስጥ ያለ የታሪክ ተማሪ ነህ የታሪክ መምህር ሆነህ ሰርተ ነበር በቤተ እስራኤሎች ትምህርት ቤት የስዕል መምህር ነበር ያን ነገር በተግባር አሳየው ቢያንስ ሁላችን ከገጠር እንዳልመጣን ያዩ ፈረንጆች እንዴ ይሰው ከዚህ ሀገር አልተማረም ወይም በስዕል ሙያ የሰለጠነ ነገር የለውም እንደዚህ አድርጎ የእስራኤልን ታሪክ አስቀመጠ ተብሎ ለሁላችን ኩራት ነው ያንተ ብቻ አይደለም ለኛ ኩራት ነው የሚል የተለያየ ከኛ ማመረሰው ቀረበ። ፈረንጆቹም በጣም በጣም ተገረሙ። እንዴ የናንተን እየሰራው አንተና ለማመን የተቸገሩ ነበር። ምክንያቱም ፎቶ እኮ ነው አይ ነው አይ እንግዲህ ተሰጠ ነው ይሁንስ ነው ሸራው ይሄው ቡርሹ ይጥራ ሸራ ባይሆን እኮ ማመን አይቻልም ወረቀት ቢሆን ኑሮ አናምን ይላልና አሃ እስከ ድረስ ነው ፈረንጆች በእኛ ላይ ብዙም እንትን የላቸውም እና ብዬ እንዲያውም አንዱ የገረመኝ ራሽያ ነበርክ ወይም አሜሪካ ምናምን በልጅነት አለኝ። ኧረ በፍጹም እኔ ኢትዮጵያ ተወልጄ ኢትዮጵያ ነው ያደግኩት አልኩት። ኢትዮጵያ ነው በተፈጥሮ ነው ያወቅኩት። ይሄ ስለ እኔ ታሪክ ጽፌ ያስቀመጥኩት ፎቶግራፍና መመሪያ አለ እዛ ላይ ሄደህ አንበውና የኔን ማንነት የኔን ነገር ታገኛለ አልኩት። ሄዶ አይቶ ከመጣ በኋላ ከረካቡር ላይ ብሎ በጣም ጨበጠኝ። በርታ ቀጥል፣ ይሄ ነገር በትምህርት ቤቶችን በአንዳንድ ቦታ እየሄደ ለትውልዱ ማነጫ መታየት አለበት አለኝ። አመሰግናለሁ አልኩኝና ጥሩ አስተያየት ነበር።
0: ዋው በጣም ደስ ይላል።
1: አመሰግናለሁ።
0: ቃላት ያጥረኛል። እኔ በእውነት ደስ ይላል የምትገልጽበት መንገድ እንደገና ደግሞ ስራዎችህን ያነሳህበት ሁኔታ ብሎ በጣም ደስ ነው የሚል። ቀጥልበት እስኪ አንድ ሌላ ግጥም ጋብዘና።
1: እሺ አመሰግናለሁ። አሁን ደግሞ አጠር ብሎ እንተባበር የሚል ነው። ምክንያቱም በእንተባበር ውጤት ይመጣል። አንድ እጅ ማንጨብጨብ እንደማይቻል ሁሉ አንድ ማህበረሰብና አንድ ኢትዮጵያዊ ይሁን ስለሆነ ባንዳንድ መኩል ያለውን የመከፋፈር ወይም የመለያየት ሐሳብ አንድ ለማድረግ የሚያስችል ብዬ አጠር አድርጌ ያቀረብኩት ነው። አሁንም አጠር ብሎ ቁም ነገር ያለው ግጥም ነው ብዬ ገምታለሁ። እንግዲህ ከግጥሙ መጨረሻ ነው የሚታወቀው ሁኔታው። ያሰግና እንተባበር ወገኔ ተፋቅሮ ተባብሮ ቢኖር መለያየት ባይኖር በዘር መናቆር ሁሉም እንደራሱ ለሌላው ቢጥር በሙያ ችሎታው ሁሉን ቢተባበር በማንኛውም ዘርፍ እናሸንፍ ነበር። እኔ በሱዳን መጣሁ አንተ በአዲስ አበባ አንተኛ በጎንደር መባሉ ቢቀር ለሚመጣው ትውልድ እንዴት ጥሩ ነበር። አንድን ሁን እስኪ ወገን እንተባበር ወገን እንስማማ ይቅር መጣላት ይቅር መለያየት አንድነት ብቻ ነው የሚሆነን ጉልበት። ይሄን መረዳቱ ለኛ ሳቅቶን በእስራኤል ሀገር ላይ ኋላ አስቀረን። ወገን እንማር እንመርታ አሁን መለያየትን አንድነት ብንሆን እናሸንፋለን ሁላችን በህብረት ከተባበር። አመሰግናለሁ።
0: ትልቅ የህብረተሰባችን ጉዳይ ነው ያነሳው። ጥሩ ነው። ከጽሁፉ ባሻገር ደግሞ ምታነብበት የራስህ ሆነ አካሄድ ደስ ይላል።
1: አነባበዘው
0: በጣም ደስ ይላል። ምክንያቱም ያው እንደምታውቀው ግጥም ከመጻፉ ባሻገር አነባበቡም ወሳኝ ነውና ግልጽ ነው የሚያሻማ አይደለም መልእክቱ ለሁሉም ይደርስ ነው። አሪፍ ነው። በግጥሞች ዙሪያ ወደፊት እንደው የግጥም መድብል የማሳተም እቅድ የለህም?
1: በእውነት ነው መቼ እንደተጀመረ ባስታውሰው ጊዜ ብያለሁ ቅድም የጊዜ ጉዳይ ሆነና ጊዜ እንዳልኩት 2003 ጀምሬ ጽፍ ያለ ብዙ ግን የማሳተምና አንዳንድ ነገሮችን አድጃኩ ያ ጊዜ ተረሳ የተለያዩ ያዘጋጅቻለሁ። አንድ ቀን ልክ እንዳልኩ ጊዜ ሲመጣ እንደስሩ ደግሞ እነዚህ ወጣ ብለው
0: ይደርሳል።
1: ለብረሰው
0: በጣም ይቻላል።
1: እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው።
0: በጣም ይቻላል። ገጣሚና ሰዓሊ ሙሉ ማንደፍሮ እንግዲህ ከኛ ጋር ለነበረ ቆይታ እናመሰግናለን። ቃለ ምልልሳችን በዚህ አላበቃም። ሳምንት ደግሞ ሁለተኛ ክፍሉን እናቀርባለን። ከኛ ጋር ለነበረ ቆይታ ከፍ ያለ ምስጋና እናቀርባለን።
1: እኔም በጣም አመሰግናለሁ። በረታለሁ። እግዚአብሔርም ያግዘኛል። ተመስገን። አመሰግናለሁ።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የፕሮጀክት ሎሚ ኃላፊ ከሆነው አቶ ሮኒ አካላይ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሮኒ፣ እንዴት አመሸ?
1: ጤና ይስጥልን ሰጠኝ፣ እንደምን?
0: እኔ ደህና ነኝ፣ አንተ እንዴት ነህ?
1: እኛ ደህና ነን። እንግዲህ አሁን እንግዲህ የበጋው ጊዜ እየተቃረበ ትምህርት ቤቶች ተማሪዎቻችን ትምህርታቸውን እየጨረሱ የእረፍት ሰዓታቸው በመቅረቡ እና ዝግጅት ላይ ነን ያለ ነው። በጋው እንዴት እንደሚያሳልፉ እንግዲህ አሁን
0: ጥሩ
1: ይህን በተመለከተ እንግዲህ ሰፋ አድርገን ውይይት እናደርጋለን መሰል።
0: ውይይታችን በሱ ነው የሚያተኩረው። እንግዲህ ያው ትምህርት እየተጠቃለለ ነው የዚህ አመት። ምናልባት ባለፈው ጊዜ ሲነጋገሩ ነበር በበጋ ሁሉ ትምህርት ይኖራል ተብሎ ሚሄድ አይመስለኝም። ታስረዳናል። ለአንተ እንዴት ነው እንግዲህ የበጋው የረፍት ወራት ሲጀምር ልጆችም በተለይ ታዳጊ ልጆች ወደ ስራ የሚሰማሩ ሊኖሩ ይችላሉ። በእናንተ በኩል ምን አይነት እቅድ አለ? ምንስ እንዲያደርጉ ወላጆችን ትመክራለህ ባለ ሙያና ኃላፊነት?
1: ተውለ ሰጠኝ። እንግዲህ የዚህ አመት የትምህርት ዘመን በጣም አስቸጋሪ ዘመን የነበረ ማለት ከመጀመሪያው ጀምረን ስንመለከት ብዙ ጊዜ ወጣቶቻችን ወይም ልጆቻችን ወይም ተማሪዎቻችን በትምህርት ገበታ ተቀምጠው እንደ ቀድሞ በስነ ልቦና እረፍት ወስደው ትምህርታችን ተከታትለው አመቱን የጨረሱ ልጆች ብዙም አይደሉም። ምክንያቱም በዚህ አመት የነበረው ጦርነት ሁኔታ ብዙ ጊዜ ትምህርቱን ካሪከለም ወይም የትምህርቱን አሰጣጥ ወይም ትምህምሮች ሌሎችም በጣም አስቸጋሪ ጊዜ ስለነበር አንደኛ የሚያስተምሯቸው መምህሮች ወይም ደግሞ ቤተሰቦቻቸው አብዛኛዎቹ ወደ ጦር ሜዳ በመሄዳቸው ብዙ ጊዜ የትምህርት ዘመናቸውን አጎት ተጓጉሎ ነበር እና በተቻለ መጠን እነዚህ ወጣቶች እንዴት ነው ትምህርት መማር የሚችሉት ያላቸውን ልዩነት የትምህርቱን ከመጀመሪያ እስካሁን ድረስ ያለውን ሁኔታ እንዴት ነው አጥንተው ፈተና ደርሰው ፈተናቸውን ተፈትነው ጥሩ ውጤት የሚያገኙት የሚለውን ነገር ብዙ ጊዜ በውይይት ደረጃ አቅርበን በእኛ በህብረተሰባችን ማለት በፕሮጀክት አሎሚ አማካኝነት ብዙ እርዳታዎች ለወጣቶቻችን ሰጥተናል። ይህንም በመከታተል አንደኛ ከቤት ተቀምጠው ባሉ ልጆች ትምህርቱ በጦርነቱ ጊዜ ከቤት እንደሆኑ ትምህርት እንዲያገኙ ትምህርቱን ጦርነቱ ሲያበቃ ደግሞ ስለ ጦርነቱ የስነ ልቦና ጥያቄዎችን ከውይይቶችን ከአሉት የእኛ ሰራተኞች በዛ በከተማው አካባቢ እንዲሁም በትምህርት ቤት ውስጥ ያሉ የእኛ ሰራተኞች ጋር በመገናኘት ከትምህርት ቤት ሚኒስቴር ጋር ባሉ ሰራተኞች ጋር በመነጋገር የተቻለንን ያህል እርዳታ ለማድረግ ሞክረናል። እኔ አሁንም እኔ እንዳየሁትኝ ልጆቻችን በጣም ጎበዝ ልጆች ነው ያሉን። በትላንትና ሁለት በተለይ ትልቅ ሰው እንትን ነበረን ወጣቶች በተለይ እንግሊዝኛ የምናገር ችሎታ ያላቸው እንደገና ደግሞ ወጣቶችን የአመራር ሁኔታ ያለ የሚችሉ ልጆችን በአመቱ ውስጥ ያደረግናቸውን በሙሉ በማሰባሰብ እና ከነሱ ጋር የመጨረሻውን የስብሰባ አጀንዳ ወይም ደግሞ ምርቃን ትላንትና አድርገናል። በዛ ላይ ብዙ ወጣቶች ነበር የተገኙት ከእስራኤል ሀገር በጠቅላላ ማለት ነው። እንዲሁም ወደ 20 የሚሆኑ ልጆችን በእንግሊዝኛ ችሎታቸው በአገር አቀፍ ተወዳድረው አሸንፈው አሁን እንግዲህ ወደ ውጭ ልንሰዳቸው ነው እየተዘጋጁ ነው ያሉ።
0: ከዛ በፊት የሚመቻች ከሆነ ለልጆቹ ቃለ ምልልስ እናደርግላቸዋለን።
1: በጣም ጥሩ። ብዙዎችም አማርኛ የሚችሉ ናቸው። እንግዲህ አማርኛ እንግሊዝኛና አብራይስት ነው የሚችሉት። ዋናው ደስ የሚለው እና በጣም የሚያኮራኝ ልጆችን አዲስ ይሄ በተለይ ታዳጊ ወጣቶች የሚያደርጉት ጥረት ለትምህርት ያላቸው ፍላጎት ከሌላው በልጠው ለመገኘት ያላቸው ግፊት ያንን በምመለከትበት ሰዓት ህብረተሰባችን መኩራት የሚችለው ከህብረተሰባችን በጣም ማድነቅ የሚችለው ወጣቶች ነው ያሉን። በአጋጣሚ ደግሞ በዛም ከዛ ውጭ ደግሞ አንዳንድ ወጣቶች ችግር በተለያዩ ነገሮች ችግር ያለባቸው ከወጣቶች ጋርም መስማማት የማይችሉ በሌላ ወጣቶች የተያዙ እንደዚህ እንዳሉ ደግሞ እናውቃለን። ግን እነዚህ በጣም ትንሾች ናቸው። በአብዛኛው ወጣት ግን በትላንትናው ዕለት ላይ እንዳየሁትኝ እንግዲህ እነዚህ ወጣቶች የተመረጡት አሁን ወደ ውጭ ከሄዱ ከውጭ ካለው ከሌላ ሀገር እንደዚህ እንደ እስራኤል ሀገር ከሚላኩ ልጆች ጋር ነው የሚገናኙት። ከዛም ደግሞ የሚያወሩት በእንግሊዝኛ ብቻ ነው። እነዚህ ልጆች የወደፊቱ የእስራኤል ዋና ተስፋዎች ናቸው። ለምን? እንግሊዝኛ የሚችል ሰው፣ እንግሊዝኛ መናገር የሚችል፣ እንግሊዝኛ ማንበብ መጻፍና ለሰብረተሰቡን ማስረዳት የሚችል ልጆች ለራሳቸው ብቻ ሳይሆን ለቤተሰቦቻቸው ብቻ ሳይሆን ለሀገሪቱ ጠቃሚዎች ናቸው። በዛም ምክንያት ነው አሁን እነዚህ ልጆች አሁን ወደ ውጭ የምንልካቸው። ብዙዎቹ ወደ ካናዳ ነው የሚሄዱትኝ፣ የተወሰኑ ደግሞ ወደ አሜሪካ ይሄዳሉ። ከዚህም እስራኤል ሀገር ውስጥ የሚቀሩ ልጆች አሉ። እንግዲህ በአጠቃላይ በዚህ አመት ፕሮጀክት አሎሚውም መስሪያ ቤት በጦርነቱም ሁኔታ ሳይበገር 3888 ተማሪዎችን እርዳታ ለመስጠት ችለናል። በፕሮግራማችን እቅድ አውጥተን የነበረው ወደ 6000 ተማሪዎችን በዚህ ባለን እርዳታ ለማካተት ፈልገን ነበር። ነገር ግን በተለያዩ ምክንያቶች፣ አንደኛ የሰው የባለሙያዎች እጥረት፣ በሁለተኛ ደረጃ በየት የሀገሪቱን በስለይ ባለፈው አመት በ13 ከተማዎች የነበር ነው በዛ አመት ወደ 32 ከተማዎች በማደጋችን እና በዛ አካባቢ ደግሞ የተለያዩ ሰራተኞችን ስንፈልግ ባለማግኘታችን እነዚህ ነገሮች አስቸጋሪ ሆነው ስላገኘ ናቸው። ግን ያንንም ተዋተን ዛሬ 3888 ተማሪዎች በትምህርት ደረጃ፣ እንደገና ደግሞ 570 የሚሆኑ ልጆች በተለያዩ የሙያ እንትን ትምህርት ማለት አሁን እንግሊዝኛ እንዳልኩተኝ፣ እንደገና ደግሞ ቲውል የሚባል ፕሮግራም አለን። ማኔጉት ወይም ደግሞ ወጣቶችን የወጣቶች አመራር የሚል ፕሮግራም አለ። ንጹያኑት ወይም ደግሞ የጎበዝ ተማሪዎችን የምንከታተልበት እንትን ፕሮግራም አለ። ከዛም እንደገና ለወላጆች የተለያዩ ከነሱ ጋር ውይይት በማድረግ በተለያዩ ከተማዎች በመገኘት ብዙ ስራዎችን ለመስራት በቅተናል። እና ፕሮጀክት አሎሚ መስሪያ ቤት ወይም ፕሮጀክት ይሄ ፕሮጀክት የህብረተሰባችን ፕሮጀክት ለነሱ ብሎ የተዘጋጀ እና በዚህ ደረጃ ነው እንግዲህ አሁን በየከተማዎች በምንዞርበት አካባቢ ብዙዎቹ በጣም ሲያመሰግኑ ሰማለሁ። በሌላ በኩል ደግሞ እነሱም ከኛ ጋር ሆነው ከሰሩ ውጤት የማናመጣበት ምክንያት ምንም ነገር የለም። ስለዚህ የእነሱ መሳተፍ፣ የእኛ ከእነሱ ጋር መገናኘት፣ በየአካባቢው መሰባሰብ በጣም ጥሩ ነው። በጣም መወያየቱ አስፈላጊ ነው። አዎ፣ በአሁኑ ሰዓት ያለው ሁኔታ ትንሽ የፖለቲካ ጉዳይ አለ። አሁን የምርጫ ሰዓት እየቀረበ ነው። ሰዎቹም አሁን ምረጡኝ የሚሉት ሰዎች ብዙዎች ናቸው። በፖለቲካው በኩል እኛ የሚያገባን ነገር የለም። እኛ የሚያገባን ምንድን ነው? እነዚህ ልጆች የእንግሊዝኛ ችሎታ፣ የሂሳብ ችሎታ፣ የፊዚካ ችሎታ ኑሯቸው ዶክተሮች እንዲሆኑ፣ የአየር አብራሪዎች እንዲሆኑ፣ የቤት ምሽፋት ኃላፊ ሾፍቲም ወይም ደግሞ የህግ ጠበቃዎች እንዲሆኑ፣ ከዛም በተለያዩ ሙያዎች ተሰማርተው በችሎታቸው አገሪቱን የሚጠቅሙበትና እነሱ የሚጠቀሙበት መንገድ የምንፈልግ ሁኔታ ነው እንጂ ከዛ ውጭ የምንሰራቸው ነገሮች ብዙዎቹ የሉም።
0: እናንተ ጥሩ እንግዲህ እየታገላችሁ እየተንቀሳቀሳችሁ ነው። ምናልባት አሁን ጠለቅ ብለን ወደ ፖለቲካው መግባት ባንፈልግም ያው ደግሞ ማገዝ ያለባቸው አካላት ሊያግዙ ይገባል። ሌላው አሁን እንግዲህ የበጋው ወራት ቀርቧል። ምንድን ነው ማድረግ ያለባቸው? ትምህርት ቤት ሲዘጉ እናንተ የምትንከባከባቸው ተማሪዎች ቢሆን በአጠቃላይ በሀገር አቀፍ ደረጃ ያሉ ልጆች በበጋ ወራት እንዴት ቢሆን ነው ጊዜያቸውን ሊያሳልፉ የሚችሉ? በእናንተስ ምን ታቅዷል?
1: በእኛ መስሪያ ቤት በፕሮጀክት አሎሚ አማካኝነት የተለያዩ ፕሮግራሞችን አዘጋጅተናል። በተለይ አንዳንዶች ትምህርታቸውን ገና ያልጨረሱ እንደገና 12ኛ ክፍል መለቀቂያ ፈተና ለመፈተን የሚፈልጉ ሰዎች እና እርዳታ ለሚፈልጉ እርዳታውን እንቀጥላለን፣ እንሰጣቸዋለን። ከዛም ደግሞ እንደገና በእኛ ፕሮግራም የተሳተፉ ልጆች ትምህርት ብቻ ሳይሆን የተለያዩ ቦታዎችን እንዲያዩ፣ ለምሳሌ በዩኒቨርሲቲ ደረጃ እንደገና በሕክምና ዓለም ውስጥ ወይም ደግሞ በሃይቴክ በቴክኖሎጂ ውስጥ ያሉት አካባቢዎች ላይ ልጆችን በመውሰድ እነዛን በማሳየት እና ከእነሱ ጋር እንደዚህ አይነት ነገሮች እንዳሉ እንዲያውቁና ለዛ ቦታ ለመድረስ ከፍተኛ ግፊት እንዲያደርጉ የስነ ልቦና ወይም የጭንቅላታቸው ሀሳብ እኔም ከዚህ ለካ መስራት ትችላለሁ፣ እንደዚህ አይነት ሰዎችንም ማገናኘት ስለምንፈልግ የተለያዩ ፕሮግራሞችን አውጥተናል። በተለይ በፕሮግራማችን መሰረት ወደ 2000 ምናምን የሚሆኑ ልጆች በፕሮግራሙ እስከ ሐምሌ መጨረሻ ድረስ በዚህ በፕሮግራሙ እንደሚሳተፉ በፕሮግራሙ ላይ አይቼዋለሁ። እንግዲህ በአገር አቀፍ ደረጃ ነው የምነግርህ፣ በአንድ አካባቢ ብቻ አይደለም። እንግዲህ ከበርሸባ እስከ ካርሜል ድረስ ማለት ነው። በዚያ አካባቢ የሚኖሩ ወላጆችም ቢሆኑ ባካችሁ እኛ አሁን ይሄ በጋ ወራት ተጠንቀው ልጆቻችን በጥሩ ሁኔታ በጋውን ማሳለፍ ይኖርባቸዋል። በተለይ የተለያዩ ፕሮግራሞች የማይሳተፉ ልጆች አብዛኛውን ጊዜ በአካባቢ በሚገኙበት ሰዓት የተለያዩ ነገሮችን የሚገፋፋቸው ነገሮች አሉ። በተለይ መጠጥን በተመለከተ እንደገና ደግሞ አምሽቶ መምጣት አለን። በተለይ በሌሊት አካባቢ የመዞር ሁኔታ ለምን ስራ ማጣት ወይም ደግሞ ከተለያዩ ፕሮግራሞች ሳይሳተፉ ቀኑን ዝም ብለው ከቤት ይውሉና ወደ ውጭ ይወጣሉ። በዛ ላይ ሳካና ወይም ደግሞ አደጋ ሊያጋጥማቸው ስለሚችል ይህን ነገር እንዴት አድርገን ነው ማቃለል የምንችል? እንግዲህ እኛ ብዙ ጊዜ የምንናገረው በማታ በሌሊት የሚዞሩ ሁለት ነገሮች ናቸው። አንድም ሌባ፣ ሁለትም ያንን ሌባ ለመያዝ ፖሊስ። እነዚህ ናቸው እንግዲህ በዛ ላይ እንትን የሚያደርጉ እና እንደዚህ አይነት ነገሮች እንዳይፈጠሩ እኛ በተለይ የእኛም ሰራተኞች የህብረተሰባችን የተለያዩ ሰዎችም አሉ ከነሱ ጋር ሆነን ይህን ልጆቻችን በጋውን ወራት በተለይ ወደ ውሃም ሊሄዱ ይችላሉ ማለት ወደ ያማቲሆን የተለያዩ ቦታዎች ሊሄዱ ይችላሉ። በዛ ላይ የመስመጥ ሁኔታ አለ ማለት የጥቢያ ከባህር ውስጥ ከዛ ውስጥ ገብተው ችግር እንዳይፈጥሩ ከአሁን በፊት የተደረገ ነገር ስላየሁ ነው እንደዚህ ብለህ እና እንደዚያን ነገሮችን መቀነስ የምንችልበት ሁኔታ ፕሮግራሞችን አዘጋጅተናል። እንግዲህ ፕሮግራሙ በመዘጋጀቱ ብቻ በቂ አይደለም፣ መስራት ያስፈልጋል፣ መከታተል ያስፈልጋል። እንግዲህ የእኛ አሁን አብዛኛዎቻችን ወላጆችን ምጠይቅ መፈል ምለምነው ምንድን ነው ኑ አብረን እንስራ። በተለይ ብዙ ጊዜ ወደ የህብረተሰባችን እንትኖች አሉ የባህል ጉዳይ የሚሆን በተለይ ሚስ ሲባል ስራ ሲሆን ሁሉም ይሄዳል። ግን ኑ እንወያይ ሲባል ብዙዎች አይመጡም፣ የሚመጡት ትንሾች ናቸው። ስለዚህ ይሄ ያሳዝናል። እኛ ኑ እንወያይ የምንለው ለልጆቻቸው ነው። ኖ እንነጋገር የምንለው ለልጆቻቸው ለቤተሰቦቻቸው ነው። ግን ያን ነገር የሄዱበት ቦታ እነሱ ወደዛ ሲሄዱ ልጆች ወደ ሌላ ቦታ ይሄዳሉ። እንግዲህ የኛ ያደረግነው ፕሮግራም አገዛው ይህን ያህል ሊሆን ይችላል ማለት ነው እና ይሄን እንዳይሆን
0: እንወያይ ነው ተቀራርበ
1: እንወያይ እንመካከር። ከተነጋገርን ከሁላችንም አንድ ላይ አንድ ከሆነ እንደነዚህ አይነት ነገሮችን የመቀነስ ሁኔታ ይኖራል።
0: አዎ በጣም ጥሩ ነው አቶ ሮኒ። በዚህ እናበቃም። እንግዲህ በስፋት የምንነጋገርባቸው ርዕሰ ጉዳዮች እንዳሉ እያመላከተን ነው። በጣም ነው የምናመሰግን። መልካም ምሽት።
1: በጣም አመሰግናለሁ። ለአንተም ለአድማጮቻችን
0: እናመሰግናለን። ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ዛፈር ሳሌም እናመሰግናለን። ነገ ጠዋት 6 ሰዓት ደግሞ እንደገና እንጠብቃችኋለን። በያላችሁበት መልካም ሌሊት በደህና አደሩ።